0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን፣ ክቡራትና ክቡራን አድማጮቻችን ጤና ይስጥልን፣ እንደምን አደራችሁ? ሮሽ ሆደሽ ጦፍ ሙራ መልካም የመባቻ የጨረቃ በዓል ነው ዛሬ። ሸቧ ጦፍ መልካም ሳምንት ይሁንልን። እንግዲህ ባለው እንደ ዕብራውያን ዘመን አቆጣጠር ሮሽ ሆደሽ የመጀመሪያ መባቻ ስለሆነ ጥሩ ወር መልካም የተባረከ ወር ይሁንልን እንልና ዕለቱን እንደ ዕብራውያን ዘመን አቆጣጠር ሀዮም ዮም ርሾን አሌፍ በኒሳን ታብሽን ፔ ቫቭ እንደ አውሮፓ ዘመን አቆጣጠር መይ 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ግንቦት 9 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ። ያለን ዝግጅት የሰዓቱን ዜናና የጋዜጦችን አምድ እንዲሁም ቃለ ምልልስ ማለን ቆይታችሁኛ ጋር ይሁን። አሁን ዜና በቅድሚያም አርስተ ዜና። ከትናንት በስቲያ አርብ በደቡብ ሊባኖስ ሂዝቦላ በተኮሰው ያለ ሰው የሚሳፈፍ የፈንጅ ጥቃት ሻለቃ ቦዋዝ ይስራኤል ራካንቲ ለሀገር ዳር ድንበር የሕይወት መሥዋዕትነት መክፈሉን ወታደራዊ ቃል አቀባይ አስታወቀ። የአየር ኃይል ሌሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮችም ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን በአየር ላይ እንዳሉ አከሸፋቸው። የሐማስ ሽብር ፈጣሪ ድርጅት ትጥቅን ለማስፈታት በሐማስ እና በቴክኖክራት በህዝብ ያልተመረጡ ግን ባለሙያ የማስተዳደር ችሎታ አላቸው በተባሉ ቡድን ምክር ቤት መካከል ውይይት ማካሄዳቸው ተገለጸ። ያዝነው 2026 ዓመተ ምህረት የዩሮቪዥን ሙዚቃ የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ከስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታወቁም የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንት ቅዳሜ በደቡብ ሊባኖስ በተካሄደ ጦርነት የእስራኤል መከላከያ ኃይል የጎላኒ 12ኛ ተዋጊ ክፍለ አዛዥ የአምስት ዓመቱ ሻለቃ ቦዋዝ ይስራኤል ራካንቲ የሕይወት መሥዋዕትነት መክፈሉን ትናንት ምሽት ወታደራዊ ቃል አቀባይ አስታወቀ። ሻለቃ ይስራኤል ራካንቲ በሰማሪያ ቀበሌ የኢታማር ሰፈር ነዋሪ ነበረ። ነፍስ ይማር። ወታደራዊ ቃል አቀባይ ካርሜላ ምናሽ እንደዘገበችው ሻለቃ ራካንቲን ከትናንት በስቲያ በፈንጅ በሰው አልባ አውሮፕላን ጥቃትም ተገሏል። ጠቅላይ ሚኒስትር ናታንያሁ ሻለቃም

ቦዓዝ እስራኤል ራካንቲ ወታደሮቻቸውም በድፍረት የመራ ጀግናም አርበኛ ነበርም ብለዋል። ማኦዝ ነፍሱን ይማር በአንድ ወር ጊዜ ውስጥ ከሚወዳት ፍቅረኛም ከራኒ ጋር ለመጋባት አቅዶ ነበረም። በዚህ መጥፎ ጦርነት ጊዜ ጀግና ወታደር ለሀገር ዳር ድንበር ሕይወቱን በማጣቱም ለፍቅረኛዋና እጮኛው ጋር እንዲሁም ለቤተሰቦቹ ለተሰማቸው ጥልቅ ሐዘን እየተሳተፍን የሐዘን ዳርቻ ይሁን በማለት ጠቅላይ ሚኒስትር ናታንያሁ የሐዘን መግለጫ ይፋ አድርገዋል። የአየር ኃይሉ ሌሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን አክሽፏል። ጉዳት የደረሰባቸው ሰዎች አልነበሩም። ቃል አቀባያችን ካርሜል አምናሽ እንደዘገበችው በመመሪያ መሰረትም የደጀን እዝ መመሪያ መሰረት ምንም አይነት የማስጠንቀቂያ ደወል አልተሰማም። የሐማስ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት በሐማስና በቴክኖክራት ምክር ቤት መካከል ውይይት ማካሄዳቸው ተገለጸ። የንግግራቸውን ዝርዝር ሁኔታ የሚያውቅም ምንጭ ሐማስ የቴክኖክራት መንግስት ወደ አዛ ለማምጣትም ፍላጎት ያለው በአዛ ውስጥ ላለው ደካማ ሁኔታም ተጠያቂ እንዲሆን ብቻ ነው ብሏል። ምንጩ አሸማጋዮቹ ኳታር፣ ቱርክን፣ ግብፅን በዘብተኛ አካሄዳቸው በሐማስ ላይ ጫና ማሳደር አለባቸው ሲሉ ትችት ተችተዋል። የያዝነው 2026 ዓመተ ምህረት የዩሮቪዥን ሙዚቃ የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። ለእስራኤል ትልቅ ስኬት ነው ተብሏል። ሁለተኛ ደረጃ ላይ የወጣችው እስራኤል በአንደኛ ደረጃ ግን በዚህ ውድድር ቡልጋሪያ የኢሮቪዥን ስታሸንፍ ይህ የመጀመሪያዋ ነው። እስራኤል ከሚሼል ጋር የወከለው ኖአም ባተን በጣም የተከበረ ሁለተኛ ቦታ ላይ መጥቷል ደርሷል። ዳኞቹም 8 ደረጃ ላይ አስቀምጠውታል። ነገር ግን ለተመልካቾች ድምፅ ምስጋና ይግባውና በፍጥነት ብዙ ሰዎችም መርጠውትም ለሁለተኛ ደረጃ ሆኗል። በኖአም ባተን የተካሄደው ሚሼል የተሰኘ የእስራኤል ሙዚቃ ዘፈን በቅድመ ተከተሉ 3ኛ ነበረም። በመዝሙር መጨረሻ ላይ ባተን የእስራኤል ሕዝብ በሕይወት አለ በማለት ተናግሯል። ባተን ትናንት ማታ 11 ሰዓት ላይ ለሻሮን ዴቪዶቪች እንደነገረው ከሆነ ልዩ ስሜት እንደተሰማው ገልጿል። ይህ የኢሮቪዥን ሙዚቃ ውድድር በካን 11 ቴሌቪዥን ጣቢያና በካን ሬዲዮ ጣቢያዎች ላይ በቀጥታ ተሰራጭቷል። ዓመታዊ የኢሮቪዥን ሙዚቃ ውድድሩ የተካሄደው በኦስትሪያ ዋና ከተማ ቪና ውስጥ ነው። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታውቀዋል። እንደ ዘገባው ከሆነም ስታርመር ለመልቀቅ ግልጽ የሆነ የጊዜ ሰሌዳ አስቀምጧል። ሪፖርቱ የወጣው ስታርመር በቅርብ ሳምንታት ውስጥ በራሱ ፓርቲ ሌበር ውስጥ ትችት ከደረሰባቸው በኋላ ነው። ከ80 በላይ የፓርቲ ፓርላማ አባላት ስታርመር ከስልጣን እንዲለቅ ጠይቀዋል። በርካታ የካቢኔ ሚኒስትሮችም ስራቸውን ለቀው ወጥተዋል። ይህንን የዘገበው ዘጋቢያችን ዶብ ጊልሃር ነው። የዛሬ እሁድ የአየር ጸባይ ሁኔታ ትንበያ ከፍተኛ ሙቀት መጨመር እና በአብዛኛም አካባቢዎች ደመናማ ይሆናል። ቀኑን ንፋስ ይበረታል። በደቡብ ጭጋግ ሊኖር ይችላል። ሰኞ ነገ ሰኞም የሙቀቱ መጠን ይቀንሳል። በተለይም በባህር ዳርቻ ሜዳማ አካባቢዎችና
ሌሎችም ሜዳማ አካባቢዎችም ግን በአብዛኛቸውም አካባቢዎች ከወትሮው የበለጠ ሙቀት ይሆናል። ማክሰኞ ከሙቀቱ ጭነት እንደገና ይቀንሳል፣ የሙቀቱ መጠን ይቀንሳል እና ደመናማም ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹ። የዛሬ እሁድ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 31፣ ተል አቪቭና አካባቢዋ 33፣ ሃይፋና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሃይፋና በርሼባና አካባቢዋ 36 ዲግሪ ሴንቲግሬድ፣ ኤላት ከተማና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል። ዜናዋ በቃ።

የተከበራቸው አድማጮች፣ የዛሬ እሁድ ጋዜጦች በተቀዳሚ ገጻቸው ላይ የሚከተሉትን አበይት ርዕሰ ጉዳዮች ለአንባቢያን አቅርበዋል። ማሪብ ዕለታዊ ጋዜጣ የተመለከተው በሰሜኑ ክፍለ ሀገር በደቡብ ሊባኖስ የእስራኤል መከላከያ ሰራዊት የሂዝቡላ ሽብር ፈጣሪ ድርጅት ለማጥቃት እያደረገ ያለው የተኩስ ልውውጥ ጋር በተያያዘ ትናንት በስቲያ አርብ አሸባሪው ያለ ሰው በሚንሳፈፍ የአጥቂ ፈንጂ ተጠምዶበት ያለ ሰው የሚንሳፈፍ መሳሪያ ጥቃት የመከላከያ ሰራዊት የጎላኒ የአንድ ክፍለ ጦር አዛዥ ዋና አዛዥ የነበረው የ25 ዓመቱ ወጣት ሻለቃ ማወዝ እስራኤል ራካንታኒ የህይወት መስዋዕትነት ከፈለ። ነፍሱን ይማር ካለ በኋላ በዚህም ባለፉት ቅርብ ቀናት ደግሞ የዚሁ ተዋጊ ጦር ተዋጊ የሻምበል ባሻ ነጌብ ዳጋን የህይወት መስዋዕትነት ከፍሏል። ነፍስ ይማር። ይህን በተመለከተ በደቡብ ሊባኖስ የመሰለ ሂዝቡላ ሽብር ፈጣሪ ድርጅት የማጥቃት እርምጃውን እንደቀጠለ ሲሆን ደግሞ ወደ እስራኤል ወደ ሰሜናዊ ክፍልም ደግሞ ሮኬቶችን የመወንጨፍ ያለ ሰው አውሮፕላን ወደ እስራኤል ግዛት ውስጥ የመወንጨፍ የማጥቃት እርምጃውን እንደቀጠለ ነው። ይህንን ለመከላከል የመከላከያ ሰራዊት በደቡብ ሊባኖስ መጠነ ሰፊ የሆነ የማጥቃት እርምጃ እየወሰደ በሚገኝበት ጊዜ እንደገናም የተኩስ አቁም ስምምነት ደግሞ በትናንት ይፋ የሆነው ለ25 ቀናት ያህል እንዲቆይ የተኩስ አቁም ስምምነት ይላል። ግን ተኩሱ እየተካሄደ በሐማስ በኩል ተቀባይነት የሌለው ስለሆነ የተኩስ ልውውጡ እንደቀጠለ መሆኑን ነው ጋዜጣው የተመለከተው። በደቡብ ባዛ ቀበሌ ደግሞ እስካሁን የሐማስ ድርጅት ወታደራዊ ክፍል ዋና አዛዥ የሆነው በአዛዲን አልሃዳድ ተደመሰሰ። ይህ እስካሁን ይህ በትናንት ወዲያ በአዛ ቀበሌ በአዛ ከተማ ውስጥ መሀል ከተማ አካባቢ በሚገኝ የተደመሰሰው ቀንደኛ ወታደራዊ አዛዥ በሶስት ዓመት እየሆነ ነው። በኦክቶበር 7 2023 ዓመተ ምህረት የሽብር ጥቃት ሰርጎ የመግባት እቅድና ፕላን የነደፈው ዋና ቀንደኛ መሪ እንደነበረና ይህም በሲመራ በዋናነት የሐማስ ድርጅት ወታደራዊ ክፍል ጠቅላይ አዛዥ ሆኖ እስካሁን ሲመራ እንደነበረ ቆይቶና አሁን ለመጨረሻ ጊዜ ግን ተደምስሷል። በትናንትና ዕለት የቀብሩ ስነ ስርዓት ባዛ ከተማ ብዙ ህዝብ በተገኘበት የቀብሩ ስነ ስርዓት ተፈጽሞለታል ነው ቢለው ዚሁ ጋዜጣ። ሌላው ማሪ ብለታይ ጋዜጣ ብቻ ሳይሆን ሌሎች የዲዮ ተሃሮኖት እንዲሁም ሃሬጽ የተሰኘው ጋዜጣም የዘገበው የአሜሪካና የኢራንን ውጥረት በተመለከተ አሁን በያዝነው ምናልባት እንደሚዘግቡት ከሆነ እንደጻፉት ከሆነ በዚህ የተኩስ አቁም ስምምነት አብቅቶ ምናልባት ጦርነቱ ይታደሳል የሚል ግምት እንዳለና ከዚህ ጋር ጎን ለጎን በእስራኤል በኩል ደግሞ ለጦርነቱ በዝግጅት ላይ ኢየሩሳሌም እስራኤል የተጠባበቀች ላይ በቅድመ ዝግጅት ላይ እንደምትገኝ በማሪቭ ጋዜጣም ተመልክቷል። ይህም እንግዲህ በሁለት ቀናት በፊት የአሜሪካ ፕሬዚዳንት ትራምፕ እና ወደ ቻይና ቤንጂን ዋና ከተማ ሂደው በዚህ ዙሪያ ላይ ከቻይና መንግስት ባለስልጣናት ተወያይተዋል።
ግን አባንዳንድ ጉዳዮች ላይ የመግባባት ስምምነቶችን ቢቋጩም በሁለቱ ሀገሮች በተለይ በቻይናና በአሜሪካ መካከል በተለይ በኢኮኖሚ መስክ በኢኮኖሚ ልውውጥን የኢኮኖሚ ልውውጥን በተመለከተ ያልተግባቡባቸው ነጥቦች እንዳሉ ነው ማሪፍ የተመለከተው። ሌላው ትናንት ሞጼ ሻባት ቅዳሜ ሰንበት እንዳወጣ በኦስትሪያ ዋና ከተማ ቪና የተካሄደው የኢሮቪዥዮን የሙዚቃ ውድድር የእስራኤልን የወከለው ኖዋም ባተን በሁለተኛ ደረጃ ተሸነፈ። በአንደኛ ደረጃ አሸናፊዋ ሁንጋሪ ትሆናለች። እናም የእስራኤሉ ሙዚቀኛ ቀንቃኙ ኖዋም ያሸንፋል አንደኛ ደረጃ ይሆናል ተብሎ ተጠብቆ ነበረ። ግን በዳኞቹ በኩል ጥሩ ነጥብ አገኘም። በሙዚቃ አፍቃሪያን በዓለም ላይ ያሉ እንግዲህ መራጭ ህዝቡ ደረጃ የሚፈርጀው አድማጭ ሙዚቃ አፍቃሪው ህዝብ ነው። በአብዛኛው ብዙ ድጋፍ ሰጥቶለታል እና ጥሩ ያላነሰ ክብር ሁለተኛ ደረጃ ወጥቷል። በጣም ደስ የሚል ሁኔታ እንደሆነ ነው እንግዲህ የጋዜጦች ውጤቱን የተመለከቱት። በየዲዮት አሮኖት ጋዜጣ ሙዚቃን ከሁሉም ያስቀደመው የኢሮቪዥን የሙዚቃ ውድድርን በተመለከተ ኮከቡ ሚሼል ይለዋል። በፎቶግራፍ አስደግፎም በጣም ግሩም የሆነ እይታ ነው። በሙዚቃ መድረክ ላይ ኖዋም ባተን እና ዘፋኞቹ እሱ ዋናው አቀንቃኝ ሙዚቃ አቀንቃኝ፣ እንደገና ዳንሰኞቹ ጥሩ የሆነ ሙዚቃና ዘፈን አሳይተዋል። በመድረክ ላይ ወጥተው የሙዚቃ ያዜሙት ሚሼል የተሰኘው ነበረ ለፍጻሜ የቀረበው ዘብና ከዚሁም በተጨማሪ የዚህ ሙዚቃ መቋጫ የሆነው አም እስራኤል ሃይ የሚል ነው። እስራኤል ህዝብ ይኖራል የሚለውም ቀጥሎ ተዘምረዋል ነው ያለው። ይህም የሙዚቃ አቀንቃኙም ኖዋም እሱም እስራኤልን በመወከል በዚህ ደረጃ ላይ በመድረሱ በጣም አስደሳች እንደሆነ፣ ምንም ሁለተኛ ደረጃ ቢሆንም የተሰማው ደስታ ከፍተኛ እንደሆነ ነው ገልጿል በማለት የዲዮት አሮኖት ጋዜጣ ዘግቧል በመጀመሪያ ገጹ ላይ። እዛ ደግሞ በዚህ ሙዚቃ በዚህ እንዳለ በሰሜኑ ክፍል ያለው በወታደሮች ተዋጊ ወታደሮች የሁለት የህይወት መስዋዕትነት ለዳር ለማስከበር በጦርነት ላይ የነበሩ የመከላከያ ሰራዊታችን በጎላኒ ክፍለ ጦር የሚያገለግሉትም ወታደሮችን ፎቶግራፍ አስቀምጧል። እንደዚሁ ወታደራዊ ቃል አቀባይ ይህንን መርዶ ለሀዘንተኛ ቤተሰቦቻቸው ነግረዋል። ነፍሳቸውን ይማር። ያው የሁለቱም የህይወት መስዋዕትነት የከፈሉት ፎቶግራፍ አለ በነገብ ዳጋን እና ሁለተኛው ሻለቃ ማወዝ እስራኤል ራካንታኒ ናቸው። እነሱን ነፍሳቸውን ይማር ብሎ አስፍሯል በመጀመሪያ ገጹ ላይ። ሌላው ደግሞ የኢራንን እና የአሜሪካን በተመለከተ እስራኤል ጦርነቱ እንደገና ይታደሳል በሚል የእስራኤል መከላከያ ሰራዊት በተጠንቀቅ ላይ እንደሚገኝ ነው የተመለከተው። በትናንት ወዲያ አርብ በአዛ ቀበሌ የሐማስ ጦር አዛዡ ከፎቶግራፍ ላይ አድርጎ መደምሰሱን ይገልጻል። ይህን ይመስላል ከብዙ በጥቂቱ። አሁን ወደ ቀጣይ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል የውጭ ዘጋቢያችን ከራምብራንድስ ጋር ቀጣዩን ዘገባ እናቀርባለን። እንግዲህ ባለፉት በኦስትሪያዋና ከተማ ቪኒያ በተካሄደው ለደረጃ ሙዚቃ ላይ በዛ ስፍራው በቪና ተገኝቶ ሲዘግብ በቅርብ ተመልክቶት ነበረ። እስኪ ስንጠይቀው ራምብራንድስ ቦኬርቶ
1: בוקר טוב ושלום רב ושבוע טוב ושהולך ולמאזינים.
0: בסדר גמור, לפני מספר ימים הייתה בווינה לסקר את האירוויזיון, איך היה?
1: היה כיף, היה כיף גדול והנה חזרתי ואתה יודע, הלילה גם היה לנו זוכה חדש באירוויזיון.
0: הגמר.
1: הגמר הגדול, וכמו שאמרת קודם בסקירת העיתונים, דרה עם בנגרה מבולגריה, היא הזוכה הגדולה באירוויזיון, זכייה ראשונה לבולגריה ואנחנו בשנה הבאה נגיע לסופיה. ישראל מסיימת במקום השני כבר שנה שנייה ברציפות, וכבר שנה רביעית ברציפות שהיא בטופ 5, ללמדך עד כמה ישראלים מעצמת האירוויזיון, למרות כל ההפחדות, ישראל על המפה, ואנחנו נשארים על המפה.
0: זה גביעצ'ין רמברנדס, וזה באוסטריה, ואנה כתמה וינם, בזהו בקר בדו, לזהו בדו דברנה, ההון תמלתם, ותאגר ישראל תמלסי, הלו בתאם דס ימי למוזיקה, ודדר באירוויזיון, תמל קטנה לנה, ההון בנדניה דרג'ה, ותנת ממשאון, בנדניה דרג'ה, תמרתאו, מוזיקה, יהונגריה, ודרד בגרה, በየተኛውና በሙዚቃ ዘዜማ እኸያ ነጽክ ሸላኑ ኖአም
1: נועם בטני משיר מישל, שיר שהוא ברובו חלקים גדולים ממנו בצרפתית, היה שר נהדר בסופו של עבר וגם זכה בניקוד בהתאם. הוא סיים במקום השמיני בקרב השופטים ובמקום השלישי בקרב הקהל, ובשקלול יצא שהוא סיים במקום השני. הוא התקבל בהתלהבות רבה בתסועות רבות, כן היו שריקות בוז פה ושם, אבל בגדול הוא קיבל קבעת פנים חמה מאירופה.
0: እንግዲህ ያለው ምንድነው እስራኤል ወቶ የሙዚቃ አቀንቃኝ እስራኤልን ይወከለው በውድድሩና በግሩም የሆነ ዜማ ሙዚቃ ሳይስተዋል ነበር። ግን አሁን ዳኞች አሉ፣ የሙዚቃ ዳኞች በሱን የኛውን ሙዚቀኛ ኑአም በ8ኛ ደረጃ ፈረጀው። እሱ ግን ዳኞች በእንዲህ እንዳሉ ግን በህዝብ በኩል ግን ከፍተኛ የውጭ ሙዚቃ አፍቃሪያን ግን እሱን በብዙ ህዝብ በብዙ ሺህ የሚቆጠር ህዝብ ነበር ድጋፍ የሰጡትና በሁለተኛ ደረጃም የተከበረ ምርጫ ቦታ ላይ አስረከቱ ብሏል። በካለ በኋላ አሁን እንግዲህ በእንዲህ እንዳለ የሁንጋሪያ በአንደኛ ደረጃ አሸናፊ ሆናለች። በዚህ የሙዚቃ ውድድር በሚቀጥለው አመት ኤፎ ምትቃየም ሪቪዥን በሸ נאבה.
1: אז תאגיד השידור הבולגרי כבר אישר שהוא מעוניין לארח את האירוויזיון בשנה הבאה, ושנה הבאה כנראה זה יהיה בסופיה בבירת בולגריה. זה כנראה שם נמצא העולם היחיד שבאמת מסוגל לארח את האירוויזיון. מדובר באופרציה מאוד גדולה, צריכים עולם של כ-10,000 איש, גם צריכים עיר שיכולה לקלוט את כל רבבות התיירים שיגיעו, כמוני למשל. אז כרגע זה נראה כמו סופיה, ואנחנו, אתה יודע, אנחנו רק התחלנו במסע לעבר אירוויזיון 2027.
0: נועם במקטלו עמת באירוויזיון אסטנגה סופיה סטון בולגריה תונהלת שנה וביאנסי לזיך זוגג'ית מעלת ודה 10,000 הזב ימיז הדרש ובלבט הוניתה במקטלו עמת אירוויזיון מוזיקה אסטנגה תונהלת שבולן רמברנד סמס אבן ארץ אותה ברית לאיראן.
1: נכון, אז דונלד טראמפ נשיא ארצות הברית שב ואומר ברעיונות במהלך סוף השבוע שאסור שלאיראן יהיה נשק גרעיני, הוא לא מוכן שלאיראן יהיה נשק כזה. הוא אומר שגם קיבל תמיכה מכיוונו של שי ג'ינפינג, נשיא סין, בעניין הזה. הוא אמר שהיינו קובעים ארצות הברית כמה פעמים לעסקה מול האיראנים, אבל כל פעם הם חוזרים בהם מההבנות שהושגו, בין היתר על כך שבאמת הם לא יכלו להשאיר אורניום וכו'. ואנחנו גם ראינו אותו מציית שזה הייתה רק ההתחלה, כלומר מאיים על איראן שבמידה והיא לא תקשיב הוראותיו ותכתיביו, אז הוא יחדש ללחימה, אבל בינתיים זה לא קורה.
0: אורן גדיח בו עננת אמריקה פרזדנט טראמפ בטלוויזיין בתדרגלה שוק על המלס יתנהגרות במנם תאמר איראן יניקולר תור מסעריה בום בעלבית מהוני לבטם ביורנים נטרה נגר לניקולר מבלצ אגם אייפק אדלתם בזים קאון קדם בתדגגמי בדיפלומסי סלמי בוונה חוניתם מפתי למשעת מוקרן נברס קאון גן תאות אית המטר አልተቀራረብንም አልተገኘበትም አሁን ያለው አዝማሚያ ወደ ጦርነትም እንደገና ማደስ ሊሆን ይችላል በማለት ነው የነገለጸልን የብርታንያ መጻፍ ሸል ብርታንያ መምሸለት ብርታንያ ምትካቤን ላዞ ቤተሽልጦ ሸሎ
1: נכון, העניין שם מאוד, העניין הוא שקיר סטארמר, ראש ממשלת בריטניה, מאבד תמיכה, כלומר, התמיכה שלו בקרב המפלגה מתעררת, למעלה מ-80 חברי פרלמנט מטעם המפלגה קוראים לו להתפטר ולהציב תאריך לבחירות חדשות. אחד מאותם מתנגדים בולטים, ווסט ריטינג, מי שהיה שר הבריאות שלו, אומר, אני אתמודד בכל התמודדות שתביא להחלפת קיר סטארמר, ובנוסף יש לו אמירה מאוד מעניינת, שבה הוא אומר, הברקזיט הייתה טעות, אנחנו צריכים לחזור לאיחוד אירופי, אז אולי פה מאותת לגבי העתיד של הלייבור בעידן שאחרי סטארמר. סטארמר מאוד נזהר לא להגיד דברים כאלו, גם אנדי ברנם, ראש עיריית מנצ'סטר רבתי, מועמד נוסף מסתמן לראשות הלייבור וראשות ממשלת בריטניה, גם הוא מאותת על כוונה לחזור לאיחוד אירופי.
0: קשבין נורם ברנדס, תודה רבה לך, שבוע טוב.
1: תודה לך, שבוע טוב.
0: יום טוב. እንግዲህ ያለው በብርታንያ እንግሊዝ ውስጥ የፖለቲካ ቀውስ አለ እንደ ተለያዩ ዘገባዎች እንደሚያሳዩት ከሆነ ጠቅላይ ሚኒስተር ስታርመር ከስልጣናቸው ለመልቀቅ ቅድ እንዳላቸው ለባልደረቦቻቸው አስታውቋል እንደ ዘገባው ከሆነ ስታርመር ለስልጣን ለመልቀቅ ግልጽ የሆነ የጊዜ ሰለዳ አስቀምጧል ተብሏል የፓርቲው የድጋፍም የድጋፍ ቀንሶባቸዋል በዚህ ምክንያትም ለስልጣናቸውን ይለቃሉ ተብሎ ይጠበቃልና የፖለቲካ አለመቀውስ አለ በማለት ነው ከብዙ በጥቂቱ የተቀሰው ይሄን ይመስላል እንግዲህ የተከበራችሁ አድማጮቻችን ወደ ቀጣዩ ዝግጅት እናርፋለን
2: የተከበራቸው አድማጮቻችን ከዚህ በመቀጠል ደግሞ እነሆ ባለፈው ሐሙስ ኢየሩሳሌም ብሔራዊ የሙታን መታሰቢያ ስነ ስርዓት እና እንዲሁም በዚሁ ቀን ደግሞ ኢየሩሳሌም የተዋደችበት 59 ዓመት ያስቆጠረችው ክብረ በዓል ነበረ በዚህ ላይ በሙታን መታሰቢያ ስነ ስርዓት ላይ ብዙ ሺህ የሚቆጠሩ ወገኖቻችን በህይወት ያሉ ወገኖችን ጋር ተገናኝተን ነበረ እዚህ ጋር አቶ ጥላሁን ማይረጉ ተነስተልን እንደምን አደርክ
3: ተነስተልኝ ጋሽ ሻያው
2: ደና ነኝ እንዴት ነበር አጠገቤ ተቀምጠን ነበር ስንመለከተው ነበር የመታሰቢያው ስነ ስርዓት እንዲያው እስኪ አንተ በዚህ ያጋጠመህ ነገር እስኪ ንገረን
3: እሺ ያሰቆቋ ጉዞ በጣም ከባድ ነበር አዎ እንግዲህ እኔ ካጋጠመኝ አንፃር መንገድ ላይ ከማይ ጽብሪት ወደ ሱዳን በአጋጣሚ ሁኔታ በእኛ ወቅት ጊዜ መኪና ነበርና በመኪና ነበር ጉዞ ወደ ሱዳን የቀጠልነው ከእንትን ከማይ ጽብሪት ወደ ሱዳን ነበር ግን ማይጋባ ባልቦታ አስቷ በፊት ማለት ቦታነት ገና ማይጋባ ሳንደርስ ነው ከዛ ላይ መኪና ወድቆ ወደ አራት ሰዎች ከመንገድ ላይ ሞተዋል
2: የመኪና አደጋ
3: አዎ አዎ ተጣጥሎ መኪና አዎ ተሳፍነበት መኪና ባጋጣሚ ሁኔታ የንግድ መኪና ነው ከአው የንግድ መኪና ነው ግሪም እንደነበረ የንግድ መኪና እዛ ላይ በታርሽ ሰልታለ ማር አለ ከማበላይ ሰው እንጭኗል እና በተደፋ ጊዜ መኪናው ሰልጥና ማሩ በላይ ሆነና የርካን ማር ነው ሰልጥ ደግሞ እንደዚህ ከሻ ሰልጥ ነው ላይ በሰው ላይ ሰው በታች ያ ሰልጥ በላይ ዳፍና ነው እንግዲህ ሰው እንዲያጉዙ ያጓዝ ያን ባይኖር ኑሮ ሰውም ከስከስከሙት ማለትም ነበር ማለት ነው። እና ብዙዎች የቆሰሉ አሉ። ማንች አራት ተዛ ላይ ያው በዛን ወቅት ቀብረናል። ከዛም በኋላ ያው ስኩዳ ተደስ ብዙ መከራዎች ስቃይ አይተናል።
0: በመኪና ዳጋ ኢትዮጵያ ምድር አራት ሰዎች ሞቱ ብለን ብላል። እነማን ናቸው? በእስራኤላውያን ወገኖቻችን ናቸው ወይ?
3: አዎ ወገኖቻችን ናቸው። እንዴት እናታችን ከልጅ ጋር ማለት ነው ሁለት ደግሞ የወንድማማች ልጆች ናቸው። አዎ ናቸው። አዎ በተተራዮች ናቸው። አዎ አዎ አብረን ከምንጓዘው መካከል ነው። አዎ
0: አንተም በቡድኑ ነበርክ?
3: አዎ
0: መኪናው ተሳፍረህ ነበር?
3: ተሳፍረን በተሳፈረው አስተሳፈረን ላይ እዛ ላይ እንደዛው አንዲት አዛውንትና ሶስት ልጆች ናቸው ይሞቱ። አዎ አብረን ነበር እዛው ላይ ላይ ቆሰሉም ነበሩ ልጆች።
0: አንተ ተመክነው አደጋ ተርፈሃል?
3: አዎ አዎ ተርፌያለሁ።
0: ስንት? እሺ
3: እና እንደዛ ብለን ጉዞ ቀጠልን። እዛም በሩ ላይ ሱዳን ጠረፍ ላይ አሁንም ደግሞ ከዛ ደግሞ እንደዚህው ሁለት ሰዎች አጣነ ቦታው ከዛ ማለት ነው። እና ሱዳን ሳንገባ ለወር ያህል እዛ ጠረፍ ላይ ነበርና በተለያየ ወቅቶች ለማለፍ ሞክረን ያው ተይዘን የታዝንበት ጊዜ ነበር። ተመልሰን ወደ እንደገና ወደ ድንበሩ ተመልሰን
0: ጥላሁን ትንሽ ድምፁ እንትን ይላል ወደ ማይክሮፎን ቀረብ ቢል ይሻላል መሰለኝ። አሁን ተሻሻለ? እሺ ቀጥል።
3: እሺ ጉዞው ትንሽ ከባድ ነበረ፣ ቀላል አይደለም። ሱዳንም በርካታ ጊዜ ምናል እንግዲህ ከሶስት ዓመት በላይ ማለት ነው ነበረ ማለት ነው እዛ። ምክንያቱም ከዛ ላይ ያው መንገዱ ተዘጋ ወደ ኢትዮጵያ እንዳንመለስ በዛም መንገዱ ተዘጋ እና ለበርካታ ጊዜ ነው የነበረ ማለት ነው። በኋላ ነው እንግዲህ በአዲስ አበባ በዚህ በምሳሽ ደግሞ የመጣው ሰው ስንሰማ በዛ ክፍት እንደሆነ አውቀን እንደገና ወደ ኢትዮጵያ ተመለሰን። በአዲስ አበባ አድርገን እንደገና የገባነ ስራ ነገር ማለት ነው።
0: እነማን ሞቱ? በሱዳን ጉዞ ላይ እያለ ያንተ ቅርብ ማን አረፈ?
3: አዎ እንግዲህ ቀጥታ ወገኖች፣ የአባቴ ወገኖች፣ እናቴ ወገኖች፣ በርካታ ሰዎች አልፈዋል። ሱዳን እንግዲህ ከጀርባ ሆድ ይቀርባል እንደሚባለው ቅርብ ከዚህ እና ሚታዬ እናቴ ናት። ሁለት እህቶች፣ አንድ ወንድሜ፣ ሶስት ወንድሞች እንግዲህ በርካታ ሙቷል። እንግዲህ ምን ልበል ተዘርዝሮ ማልቅም እና አዎ የእናቴ እህት ልጅም እንደዚህ ብዙዎች እንዲህን የጥቀስልህ እንዲሁ ቅርቦችን በማለት ነው እንጂ በርካታ አልፈዋል። ከዛ ሙቶ ቀርተዋል። እንግዲህ በርካታ ናቸው፣ በርካታ ናቸው። እናቴ አጎት እንደዚው ብዙ ናቸው።
0: አሁን አንተ የሞቱት በሱዳን ምድር ወንድ ስንት ወንድሞች ስንት ቅርብ ቤተሰቦች ነው የሞቱ?
3: ሁለት እህቶች አንድ ወንድሜ ሙተዋል።
0: በስንት በእድሜ ወጣቶች ልጆች ነበሩ?
3: የ15 እና የ6 የሁለት ዓመት።
0: ከየትኛው መጠለያ ነበራችሁ?
3: ስፉሃ ነው የነበርነ። እኛ ስፉሃ ነው የነበርነ። ወንድሜን አባቴ እያስታመመ ስፉሃ ሕክምና፣ እናቴ ደግሞ
0: ጋታ ነው ይባሉ። እናትህ እናቴ አባቴ ስትል ስማቸው
3: መታሰቢያው? አባቴ ማይረጉ ሄኖክ ይባላል። እናቴ ጥሩ ላጫው ትባላለች። ነፍሱን ይማር አባቴ ከዚህ ዓለም አልፏል።
0: ነፍስ ይማር
3: አሜን።
0: አሁን ከዛ በተለያየ ግርግር ምክንያት በቀጥታ በሱዳን በኩል መምጣታችሁ ወደ እስራኤል መሻገር አልቻላችሁም እና በተዘጋ አሁን ቅድም እንዳልከው ወደ ኢትዮጵያ ወደ ጎንደር ከጎንደር ወደ አዲስ አበባ ተመለስን ብለሃል። በሚብጻ ሽለሞ 1991 ዓመተ ምህረት ላይ በዛ ብዙ ህዝብ በመጣበት ጊዜ ነው ወደ እስራኤል የመጣችሁ?
3: አይደለም በሁኔታው ትንሽ እንዲያው ታሪኩ እንዳይበዛ ነው እንጂ በብጻ ሽለሞ ከመጡት ሰዎች ሱዳን ላይ ነበሩ። ሱዳን አጋጣሚ ሁኔታ ሱዳን የተዘጋውም አንዱ ሁኔታ ነበር። ሱዳን በጥርጣሬ ያው በዛርጋ እስራኤል እንደምታሳልፍ ስለታወቀ የሱዳን በር ተዘጋ ማለት ነው። በሱዳን አርጎ መግቢያው ተዘጋ። ሲዘጋ በርካታ ስደተኞች የነበረው በሱፋሃ በተለይ ያን ምስክር ነኝ፣ በምክንያቱም እዛ ስለነበርኩኝ። ከዛ የነበሩትን በሙሉ 1500 በላይ ይሆናል ህዝብ ከዛ ወደ ኢትዮጵያ ወስዶ የደፉት ማለት ነው በወቅቱ። አሁን እኛ አካባቢ የነበርንበት ቦታ መኪናም አይገባበት ነበር። ትንሽ ደግሞ ከኛ ትንሽ አነስተኛ ነው የነበርን፣ ትንሽ ለየት ያለች ቦታ ነበረች። ማታ ነበረ ደቡት እና ተለይተን ቀርተናል። እንግዲህ ከዛ እነዚያ ሰዎች ከዛ የነበሩ ሰዎች ወደ ኢትዮጵያን ሲደፏቸው ማለትም በመኪና ወዙ ሲመልሷቸው አጋጣሚ ሁኔታ እዛ የነበሩ ሰዎች እኛ አጋጣሚ እንግዲህ እዚህ በገቡ ጊዜ በነገራችን ላይ አንዲት ራዲዮ ሆነ ጃፓናዊ ኢን ጃፓን የምትል ራዲዮ ግዜ በዛ እንሰማ ነበር። እስራኤል ሀገር እንደገቡት ፈላጊ ቀዳት እየተፈላጊ ያን በእናንተ ረዱ ጣባ እንደውም አስተውሳለሁ። የ15 ደቂቃ ማታ ላይ ነበረ ጉዳይ ለዘጠኝ ነው ባለሳ ሰዓት የሚጀምር የነበረ እና ሰዎች በመጡ ጊዜ በዛ በወቅት በመጡ ጊዜ ዛዛ የነበሩ ሰዎች እዛ የነበሩ ሰዎች ክፍሎችም ቤተሰቦቻችን ናቸው። እንደዚህው ፈላጊ ከሌ ተፈላጊ እየተባለ በእናንተ ራዲዮ ስንሰማ አሁን አዲስ አበባ ተከፍቷል፣ መንገድ በዛ በሩ ተከፍቷል በሚል ሰማን። የእንግዲያን ጊዜ ወቅት እኛ እዚህ ነበር። እንግዲህ እነዚያ በ91 ነው የገቡ፣ በ90 አካባቢ 91 ነው የገቡ። እኛ 92 ነው እዚህ ሀገር የገባ ነው ማለት ነው። ከዛም በኋላ እንግዲህ አማራጩም ነበረ፣ በዛም ተዘጋ። እንግዲህ ያው እኛ ትስሪ ሱዳንን ትስሪ ያወጣነ እንግዲህ ምንድነው ምክንያቱ የነበረ ለነሱ የምናመካኘው አሁን ኢትዮጵያ ሰላም ናለች፣ ወያኔ እናደርግ የነበረ ጦርነት ነበረ። አሁን ወያኔዎች ድል ተጎናጽፈው አዲስ አበባን ይዘው አሁን ሰላም ሆኗል። እንግዲህ ወደ ሀገራችን ሰርተን እንበላለን እንመልሳለን ብለን የሱዳን ትስሪ ማለትም ይለፍ ፈቃድ አወጣን እስከ ሱዳን ድንበር። ከዛም በኋላ ያው የወያኔዎችን ትስሪ እነሱም እዛ መስሪያ ቤት ነበራቸው፣ እነሱ ነው አወጣን። እኛ እንግዲህ በስተራችን ያው እንግዲህ በዛም እዛ ያው ተማን አድርገን ወደ ኢትዮጵያ ተመለስን። ኢትዮጵያ ለጎንደር ያው ወሬ ያህል ተቀመጥን። አዲስ አበባ ሶስት ቀን ያህል ነው እኛ እርግጥ የተቀመጥኩኝ በራሴ ከቤተሰቦች ጋር ከአዲስ አበባ እንደገና ለጥልያን በኢትዮጵያ አየር ከጥልያን ነው እንግዲህ የእስራኤል አየር ተቀብሎ ወደዚህ ያገባን። በእኛ ወቅት ጊዜ ከሳል መጣ ነው ከአዲስ አበባ ለእስራኤል ማለት ነው።
0: አሁን እናንተ ከገጠር መንደር ከኢትዮጵያ ከየትኛው ገጠር መንደር ነበር እንዲያው ተወልደህ ያደግከው?
3: ድብል በሸሃ ይባላል። ስሜን ነው ስሜን ሀገር አዎ።
0: በዛንም ጉዞአችሁ በጣም ረዥም ጉዞ ስቃይ የበዛበት ጉዞ እንዳለፋችሁ ሱዳን ቆይታ በኋላ እንደገና ወደ ኢትዮጵያ ተመለሳችሁ። በመንገድ ላይ ያው ቅርብ ቤተሰቦች እህት ወንድም አጎቶች እንደሞቱ የነገርከን ነፍሳቸውን ይማር እና የሁሉ የስም ዝርዝራቸው በመታሰቢያ ሐውልት ላይ ተጠቅሰዋል ወይ?
3: አዎ ተጠቅሰዋል። አዎ ጉዟችን በጣም ገና ሲጀምር ከሀገር ቤት ስንወጣ ነበር ሁኔታ ሁሉም ያጋጠመን። ከድብል መሻ ተነስተን አድርቃይ ልመለስ ላሙ ምትባል ሀገር ላንቀን አድረን እዛ አድረን ሽፍታዎች ያው ገፉና ላይ ሁኔታውን እነሱ ጠለቅ ብለው ቅድሚያ በዚህ ተዘጋጅቶበት ነበረ ያላወቅነው ነገር ነበረ ማለት ነው። እንግዲህ እነሱ አመጣጣችን አውቀዋል። እንግዲህ ለመዝረፍ ጋይቶ ነው የጠብቁና ሁኔታውም ብዙ ነው፣ ውስብስብ ያለ ነገር ነው። የተመሰገነ ይሁን በህይወት ላይ ችግር አልደረሰንም። ያው በገንዘብ ዝርፊያ ላይ ግን እንደምታውቀው ያን ጊዜ ላምሬው ሽጦ ብዙ አባቴ አጎት ጠንትልቅ ሀብታም ነበረ። እና ብዙ ችግር ደርሰዋል በገንዘብ ዝርፊያ ላይ ግን ከዛ ያው እንግዲህ ከላሞ ተጉዘን አድርጋይ ለሁለት ሳምንት ያህል ተቀመጥነ ከአድርጋይ ለማጸቢት አሁንም ከዛ ሁለት ሳምንት ያህል ተቀምጠና አድርጋይ እንግዲህ ሁለት ሳምንት ተኩል ማለት ነው አጸረግን ሁለት ሳምንት ነው እስከዛ እንግዲህ ወደ ህድባል ላሞ ለአድርጋይ ለማጸቢት እስከዚህ ድረስ በግራችን የመጣ ነው ያው የግር መጓጓዣ በኩል ፈረስ ቢኖርም ያው በግር የተመጣ ማለት ነው ያም ቢሆን እንግዲህ ለአንድ ሰው ለሰው ቢሆን ነው እንጂ እስከዚህም ለሁሉ ለሰናታ ዘውንት ብዙ መጓጓዣ ነበር በግር የተመጣ ማለት ነው አድርጋይ ማጸረብት እንደደረሰ ግን ምንድነበረ ለሱዳን ከዚህ መኪና አለ የሚወስድ ተባለ እና እዛ ያለውን እንግዲህ የቀረውን መጓጓዣ ንብረቱን በሙሉ ገዛ ያው ሸጠ ለተወሰነ ጊዜ ሁኔታ እስከሚገኝ መጓጓዣ ቦታ ለሁለት ሳምንት ይቆያል ከዛ መኪና አለ ተባለ አሁን በመኪና የሰራዊት አንስተን ያው እንግዲህ ወደ ሱዳን ስንሄድ የቅድም ነገርኩ ሁኔታ አጋጠመን በጉዞ ላይ እንዳለና አራት ትምህርቱ ከዛም በኋላ ያው መኪናው ከዛ መኪና በኋላ ብዙ ጊዜ በግር ነበር ጉዞ የነበረ ከዛ ይሄ ነገር አጋጠመ በኋላ
0: በመኪና አደጋ ወደ አራት እስራኤላውያን ወገኖቻችን ሞቱ ብለህናል የተቀበሩ መንገድ ላይ በኢትዮጵያ ምድር ነው አይደለ?
3: አዎ ኢትዮጵያ ምድር ነው ማያባ የሚባል ቦታ አለ ከዛ ለመድረስ ምብዬ ነገር እንዲ ኪሎ ሜትር እንዲያው እንግዲህ እንዲንዳም 500 ኪሎ ሜትር ማለት ይሆናል ለድረስ አቅራቢያ ነው የተቀበሩት እንግዲህ አንድ ሰው መቼም ያለ ነው እንግዲህ ቦታም በሽታም እንደሚያገኘን አባቶቻችን እንግዲህ ያውቋል እንግዲህ መሳሪያውን ይዘው ነበር የተጓዙት በአጋጣሚ ሁኔታ ማለትም ማንካፋውን መቆፈሪያውን እንዴ በዚህ አጋጣሚ እኛ ሲቆጡ ከሆነ ሺ ቦታናት ዘው የጉርባዳታን ላይ ከፍ ብለው እዛ ጭራው ቀብሯቸው ወይ በራሃ ላይ ነው ማለት ነው
0: ያው በራሃ ላይ
3: አጭራው አው በራሃ ላይ ቀብሯቸው አማራጭ ሌላም የለም እንግዲህ ያው የቆሰሉ ነበሩ እንደገና አልጋ ብቻው በርገር ላይ ጉዞ ጀመርነ ከዛ ደግሞ ያሉት የቀረ ነው ደግሞ በጣም ውሃ ነበረም በጣም ገበሳት ነበረ በጋ አካባቢ በጣም ሙቀት ነበረ አሁን የት ነው የምንለው ስንል ከዛ ላይ ውሃ አለ በግራችሁ አንድ 2 ኪሎ ሜትር ተኩል ይወስዳል የሚለው ስንሄድ ግን እንደ 5 ኪሎ ሜትር የበለጠ ነበረ እዛ ቦታ ሰምንደርስ ድረስ እዛ ሄደን ያው የሚሄድ ውሃ ነው ከዛ ላይ እንግዲህ ቁስለኞቹንም ውሃ ታጠበ ሰውም ተጣጠበ ያለው ያው እንግዲህ እዛ ለአንድ ቀን ወለን መሸነ ማታ ግን ሲጨልም ከኛ በፊት ያለ መኪና ነበር ባጋጣሚ ሁኔታ እኛ ሁለተኛ ነን በፊታችን ቀዳሚና ተከታይ ሁለት ነበር ነው በእኛ በፊት ሄደው መኪና ወሬ ተሰምቶ አረ በኋላ ያመጡ ተይሊ መኪናቸው ተሰብሮ ሰዎች ሁሉ እንደገና ያን በእኛ በፊት ሄደው ማያባ የሚባለው ቦታ ደርቷል ያ መኪና ተመልሶ ሁለተኛው መጥቶ እኛ ለማያባ አደረሰን ለማያባ መልሶ መጥቶ ወሰደን ከዛ ማያባ የሚባለው ቦታ እዛ ፈነሽ እንደ እዛ ያው አገር ነው ትግሬ አገር ነው በልት ትግሬኛ ተናጋሪ ነው ከዛ ለአንድ ቀን ነው የሆነ ሳምንት ሊሆን ነው መሰለኝ እንግዲህ ባልሳሳት እንደው ነበርና ግን አንድ ጊዜ የሰሩት ተራ ነበር ለመዝረፍ ሞክረው እንደነበረ ይሄን አየር የደርግ አየር እንደደበደበሽ አሰምስቶ እኛን አበራገው ዘርፊያ አድርገው ነበር። ከዛ ብዙ ሰዎች ተጣብተዋል። ያው እንግዲህ ነፍሴን አውጪ በማለት ሁሉም ወደ የቦታው ተበታት ነው። አዎ፣ ከዛ በአጋጣሚ ሁኔታ ያ ሁኔታ ሆኖ ከዛም ተበታትነን እንደገና ዞ ቀጥለን እኛም ከቤተሰቦቻችን እሚታዬ ለምሳሌ እሚቶቼ ተበታትነዋል። እሚቶቼ ወላጅ እሚታዬ ከኛ ጋር የእናቴ እናት ማለት ነው ወላጅ እሚታዬ እናቴ አባት እዛው ቀርቷል። እና ብዙ እንደገና ከዚህ ከጠረፉ አምደራፊ እዛ ላይ እንደገና በኋላ ጊዜ በኋላ ማለትም ወር እንኳ አካባቢ ነው 3 ሳምንት ምናምን ሆና ላይ እዛ እንደገና ተገናኘነ። ከዛም ያው እዛም በኋላም ጉዞ ወደ ሱዳን በእግር ነው የነበረ። መኪና አልነበረም፣ በእግር ነው። ግን የእግሩ ሁኔታ ደግሞ ጥቂት ውስብስብ ያለ ነበረ። ምክንያቱም 2-3 ጊዜ ከራ ተደርጎ እንደገና ተመልሰን ወደ ድንበሩ ተመልሰናል። ያ ሁኔታ የነበረው ትንሽ ያው እንግዲህ ጉዞ በጨለማ ስለነበረ አንድ ጊዜ ተያዝነ። ከዛ ወስዶ ወደ እስር ቤትም አሰቦ። ከዚያ ቤን ህፃን እዛው አዛውንት ያለ ህዝብ በጣም በርካታ የነበረ ስለሆነ እንደገና ወስደህ መልስ ወደ ኢትዮጵያ መልስና ነበር ወስደ ድፋው ምናምሎ አስመለሰነ።
0: ስንት ጊዜ ቆያችሁ በሱዳን ምድር? ስንት ጊዜ ቆያችሁ
3: ሱዳን? እንግዲህ 3 ዓመት ተፈረን ቆየን ሱዳን። መንገዱ ራሱ ሶስት ወስዶብናል። መንገዱ ሱዳን ለመግባት
0: ያሳዝናል በጣም በእውነት። አቶ ጥላሁን እንግዲህ እንዳልከው ከሚብጻሽ ደግሞ 1992 ግንቦት ወር ላይ ነው የተከናወነው የመንግስት ለውጥ ነበረ። በጣም የደህንነት ሁኔታ አስጊ ነበረ። ወያኔና የደርግ መንግስትን ለማባረር የመንግስት ፍንቀላ ነበር። መቼም በነገሩ በሚብጻሽ ደግሞ ወደ 91 ዓ.ም ላይ በብዙ ሺህ የሚቆጠሩ በእስራኤላውያን አንድ ቀንና አንድ ሌሊት ባልበለጠ ወደ 14 ሺህ በላይ በእስራኤላውያን ወደ እስራኤል ተሻገሩ እና አንተ እንዳልከው በ 1992 ዓ.ም ነው ወደ እስራኤል የመጣው ብለሃል። እንዴት ነው አንተስ አግብተህ ነው የመጣኸው? ስለዚህ ሀገር ነው ያገባ?
3: እዚህ ሀገር ነው እዛ ግን ያገባው ዘይ አሁን ያልኩ አሁን እዚህ 14 ሺ መካከል 1500 የሚሆኑት ከሱዳን የነበሩ ሰዎች ናቸው። እዛ ከሱዳን ሂደው እንደገና ተመልሰው ነው በአዲስ አበባ የመጡት። ማለትም ከ14 ሺ መካከል 1500 የሚሆኑት እዛ የነበሩ ሰዎች ናቸው ማለት ነው። እንግዲህ እና እኛ አብረን የነበር በዛ የነበሩ ሰዎች እንዴት በዛ አሁን በአዲስ አበባ ተከፈተ የሚል ነው እንግዲህ ያምኛም እንደ ድል ሆኖ እንደገና ወደዛ ያው ለመመለስ የቻለው ማለት ነው።
0: በጣም ታመነ። አንተ ወዚያ ወእስራኤል ሀገር አገባህና ወላልደሃል?
3: አዎ ወላልጃለሁ፣ 4 ልጆች ወልጃለሁ።
0: በጣም ጥሩ ደስ ይላል። ያው ሁሉ መከራ አልፎ አልፎ ከዚህ መድረስ በጣም ብዙ ስቃይ ያልፋችኋል። አሁን በዚህ በየዓመቱ የሙታን መታሰቢያ የብሔራዊ መንግስታዊ መታሰቢያ ስነስርዓት ይፈጸማል እና ሐሙስ ዕለት ያው እዛ ተገናኝተን ነበረ። እንዴት አየኸው? ምን ተሰማ?
3: አዎ የተሰማኝ ሁኔታ ምን መሰለህ፣ እንግዲህ እኛ በእውነት ለዚህ ቅዱስ ሀገር ብዙ ወገኖቻችን ህይወት መስዋዕት ከፍለው ይህ የደረሱት ደርሰን ሩት ቀርተው በሁኔታው ሁልጊዜ የተለያዩ ታሪኮች ስንሰማ በጣም ይዘገንናል። በጣም ከባድ ነው፣ ይከብዳል። በጣም በጣም በእውነት ልንገርህ እንዲያው ጋሽ ያው በእውነት በዚህ በተለይ ቀደም ብሎ መጀመሪያ የመጡት ሰዎች በሱዳን የመጀመሪያዎቹ ለምሳሌ የመጣ ነው 7 ዓመት በኋላ ነው ማለት ነው። እንግዲህ ከመጀመሪያዎቹ በ85 ከመጡ ከነሱ 7 ዓመት በኋላ ነው የመጣ ነው የተከተልናቸው ማለት ነው። አሁን እነሱ በዛን ጊዜ ወቅት በተሰዎች እንደው በቃ በተሰዎች ከኔ ለምሳሌ አባቴ አክስት በእውነት በተሰብ በሙሉ ወደ 10 11 የሚሆኑ ተሰዎች አልቀዋል። እንግዲህ ተመዘገቡ እንኳን አሁን አንዲት አክስት አለ ራሳቸው ያሉ ሲወራ ባለ 9 ያሉ ማለሽኝ ባለፈው እንግዲህ ስንትራቸው ሁለት ህጻናቶች ተማርች ያልወጣላቸው ሆኖ እንደዋ ተዘጉ እንጂ 9 አይደለም 11 ናቸው አለሽና ተመልከት እንግዲህ አንድ ቤተሰብ 9 ሰው በጣም በጣም ከባድ ነው ይሄ ቀላል አይደለም
0: በጣም
3: 11 ቤተሰብ ማጣት ምን ለትን ዘራባ መቅረት ማለት ነውና ብዙ ከባድ ሁኔታ ነው እና በየጊዜው አንዳንድ ታሪኮችን ተመዘግነናል። ያን እንግዲህ በዛ የመጣ ሰው ታውቁታላችሁ መከራውን የሰቆቃውን ሁኔታ እና ግን እንግዲህ መቼ እንደመለፍዳ የተረከቡ ጸጋይ ባላለ ይላሉ አባቶች ያለ መከራ ያለ ፍዳ ለችግር ደስታ ይገኛል። በቅድስት ሀገር ኢየሩሳሌም ሲባል እንግዲህ እነዛ
0: መስዋዕትነት ተከፍሏል
3: እኛ ገብተናል ላይ ለብሳቸውን ይማር እኛ ግን እዚች ሀገር ገብተን እነሱን በእውነት በየአመቱ የማስተዋስ ሁኔታ እንዳገር አቀፍ ሁሉም ኢትዮጵያውያን ማሰብ አለበት። እንደ ሁኔታው ስመለከት ትናንትና በኢየሩሳሌም ላይ ቀነሰ ብሎ ነው ያየሁት። ከጊዜ ጊዜ እየቀነሰ ነው። ለምን ወላ አልገባኝም። ለትም የህዝቡ ሁኔታ ምለ ከጊዜ ጊዜ እየቀነሰ ነው። ይሄ ምን የለበትም።
0: እሺ እንግዲህ ተጥላው በእውነት በነፍስ ይማር ቀላል ከባድ ብዙ ስቃይና መከራ ጉዞ እንዳሳለፋችሁ ነው የነገርኩ። በርግጥ እኔም በሱዳን ነው የመጣው እንደናንተው ግን በቀጥታ ያው 6 ወራት ያህል በሱዳን ምድር ቆይቻለሁ። በሰላም ነው የተመለስኩኝ። እናንተ ግን በጣም ችግር አጋጥሟችኋልና አይረሳም ያ ነገር። ሙታንን ነፍሳቸውን ይማር። በርሺ ለማጠቃለል ጥላውን።
3: እሺ እንግዲህ ለሞቱት ነፍስ ይማር መቆናል እና እንግዲህ ቀላል እንዳልነበረ ነው እና እንግዲህ ያው እኛም ደግሞ እነሱን በየአመቱ ዛሬ ተመሰገነ ይሁን በየከተማውም ያው ማስተዋሻ እንደዚህ የህዝብ መሰባሰባ እንዳታይ ተባለ እየተሰራ በሁሉም ይገኛል እና የኛም ስንፍና ምን የለበትም። በተለይ ያለውን ትውልዱን ማለት እንግዲህ ያው የነበሩት ወደ አዛውንት እንዲያውም ብዙም ማዚም ያለፉም አሉ። እንግዲህ ትውልዱ ግን እንዴት እንደመጣ በተለይ እዚህ ሀገር ተወልዶ ያደጉት በዛን ጊዜም ህፃናቱን የነበሩት ማቆጣይኩን ማስተዋስ አስፈላጊ ነው። ለትውልዱ እንዲጠናከር አስፈላጊ ነው። ያም እንግዲህ ትውልድ ይሄዳል ትውልድ ይመጣል ነውና ትውልድ ነው እንግዲህ ወደ ሰፊቱ ሁኔታውን እንደ ስለዚህ ለትውልዱ እንዲያስብበት ማድረግ ለትውልዱ ማስጠናት በቀላል እንዳልመጣ ማወቅ አለበት ትውልዱ። እኛ ወለተስ እንግዲህ በ3 አመትም ለራስ

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? የለተ ሁድ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን አለፍ በሲቫን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 17 ቀን 2016 ዓመተ ምህረት ነው። ለኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 9 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ዘም ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ አመሰግናለሁ። አርስተ ዜና፣ ከትናንት በስቲያ ዓርብ በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ በተኮሰው ያለ ሰው የሚንሰፋፈፍ የፈንጅ ጥቃት ሻለቃ ቦዋዝ ኢስራኤል ራካንቲ በሞት መለየቱ ወታደራዊ ቃል አቀባይ አስታወቀ። የአየር ኃይሉ ሌሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች ኃይሎች ላይ ሂዝቦላ የተኮሳቸውን በርካታ ሮኬቶችን በአየር ላይ እንዳሉ አከሸፋቸው። የሐማስ ሽብር ፈጣሪ ድርጅት ትጥቅ ለማስፈታት በሐማስና በቴክኖክራት ምክር ቤት መካከል ውይይት መካሩ ተገለጸ። ያዝነው 2016 ዓመተ ምህረት ዩሮቪዥን ሙዚቃም የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቱ ተገለጸ። በብሪታንያ ያለው የፖለቲካ ቀውስ እንደ ዴይሊ ማይል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታወቁ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ቅዳሜ በደቡብ ሊባኖስ በተካሄደ ጦርነት በእስራኤል መከላከያ ኃይል የጎላኒ 12ኛው ተዋጊ ክፍል አዛዥ የአምስት ዓመቱ ሻለቃ ቦዋዝ ኢስራኤል ራካንቲ የሕይወት መስዋዕትነት መክፈሉን ትናንት ምሽት ወታደራዊ ቃል አቀባይ አስታወቀ። ሻለቃ ቦዋዝ ኢስራኤል ራካንቲ በሰማሪያ ቀበሌ የኢታማር ሰፈር ነዋሪ ነበረም። ነፍስ ይማር። ወታደራዊ ቃል አቀባያችን ካርሜላ ምናሽ እንደዘገበችው የሻለቃ ራካንቲ ከትናንት በስቲያ በፈንጅ በሰው አልባ አውሮፕላን ጥቃት ተገሏል። ጠቅላይ ሚኒስትር ናታንያሁ ሻለቃ ቦዋዝ እስራኤል ራካንቲ ወታደሮቻቸውን በድፍረት እየመራ ጀግና አርበኛ ነበረም ብለዋል። ነፍሱ ይማር። በአንድ ወር ጊዜ ውስጥንም ከሚወዳት ራኔ ጋር ለመጋባት እቅድ ነበረም። በዚህ መጥፎ ጦርነት ጊዜ ጀግና ወታደር ለአገር ዳር ድንበር ሕይወቱን በማጣቱም ለፍቅረኛዋ እጩዋ

እያል ዛሚር ለእስራኤቱ መመሪያ አስተላለፉም። በዛ ቀበሌ ድንበር አቅራቢያ የሚኖሩ እስራኤላውያን ወታደራዊ ኃይል ሊቀነስ ነው የሚለውን ዜና ተቃውሞ ድምፅ አሰምቷል። የሽብር ጥቃት ዳግም ያጋጥመናል በማለት ስጋት ለመንግስትና ለእስራኤቱ ያስተላለፉት ጥሪ ተከትሎም ኢታማጆር ሹም ወታደራዊ ኃይሉን እንደማይቀንሱ ቃል ገብተዋል። የአየር ኃይሉ ለሊቱን በደቡብ ሊባኖስ ውስጥ በሚንቀሳቀሱ የእስራኤል ወታደሮች የሂዝቡላ የተኮሳቸውን በርካታ ሮኬቶች አክሽፈዋል። ጉዳት የደረሰባቸው ሰዎች አልነበሩም። ቃል አቀባያችን እንደዘገበችው በመመሪያው በደጀን እዝ መመሪያ መሰረትም ምንም አይነት የማስጠንቀቂያ ዶል አልተሰማም። የሐማስ ሽብር ፈጣሪ ድርጅት ትጥቅን ለማስፈታት በሐማስ እና በቴክኖክራት ምክር ቤት መካከል ውይይት መካሄዱ ተገለጸ። ንግግሮችን ዝርዝር ሁኔታ የሚያውቅ ምንጭ ሐማስ የዚሁ የምክር ቤት ወደ አዛ ለማምጣት ፍላጎት ያለው በአዛ ውስጥ ላለው ደካማ ሁኔታ ተጠያቂ እንዲሆን ብቻ ነው ብሏል። ምንጩ አሸማጋዮቹ ኳታር፣ ቱርክና ግብጽ ለዘብተኛ ማካሄድ በሐማስ ላይ ጫና ማሳደር አለባቸው ሲሉ ተችተዋል። ላለፉት 2 ዓመታት በበርሊን የኖረ በ30ዎቹ እድሜ ክልል ውስጥ የሚገኝ ሙዚቀኛ ዮቫል ዊልነር በሻይሊ አታሪ መድፈርና በናማ ሻሃር ላይ በደረሰ ጥቃት ተጠርጣሪ መሆኑ ተነገረም። ዘፋኟ እና የዜማ ደራሲዋ ሻይሊ አታሪ ለረሸት ቤት ሬዲዮ ጣቢያም እንደተናገረችው ለ15 ዓመታት ያህል ይህን ምስጢር ይዤ መቆየቴና አሁን ደግሞ ፍርድ ቤቱ የወሲብ ጥቃትን ተጠርጣሪው ስቡ ይፋ መሆኑ በማድረጉ ያጣለው ትዕዛዝ መሰረዙ እና ስሙ እንዲገለጽ መደረጉ እፎይታ ሰማለሁ ብላለች። የወሲብ ጥቃት ሰላባው የተጎዱ የወሲብ ጥቃትን የተጎዱት ማህበር የህግ ጠበቃዋ ሂላ ኑባህ እንደተናገረችው ፍርድ ቤት የተጠረጣሪውን ስም ይፋ እንዳይሆን እገዳ ትዕዛዝ አሁን መነሳቱ ተከትሎ የወሲብ ጥቃት የደረሰባቸው ተጨማሪ ሴቶች ክስ እንዲያቀርቡ ይገፋፋቸዋል ብላለች። የመጀመሪያ ዘገባ በሰሜናዊ ድንበር ላይ በሚገኙ ወታደራዊ የህክምና ክፍል የሚያገለግሉ ተጠባባቂ ወታደሮች ከደረጃ ሀ ማዕረግ ስለተቀነሰ ቅሬታ እያሰሙ ሲሆን ይህም ድንበር ማቋረጥን በሚያካትት የህይወት አስጊ ተግባር ውስጥ ለሚያገለግሉ ሐኪም ወታደሮች ላይ ደረጃቸው ዝቅ ማድረጉ ተገቢ አይደለም የሚል ሮሮ እያሰሙ ናቸው። ያዝነው 2026 ዓመተ ምህረት የሙዚቃ ዩሮቪዥን ሙዚቃ የመጨረሻ ውድድር እስራኤል ለተከበረ ለሁለተኛ ደረጃ መውጣቷ ተገለጸ። ለእስራኤል ትልቅ ስኬት ነው። ሁለተኛ ደረጃ ላይ የወጣችው ቡልጋሪያ ዩሮቪዥን ሙዚቃ ስታሸንፍ ይህ የመጀመሪያ ነው። እስራኤል ከሚሼል ጋር የወከለው ኖአም ባተን በጣም የተከበረ ሁለተኛ ቦታ ላይ ወጥቷል። ዳኞቹ 8ኛ ደረጃ ላይ አስቀምጠውት ነበረ፣ ግን የሙዚቃ አፍቃሪ ህዝብ የበዛ በብዙ ሺህ የሚገመት ድምፅ ድጋፍ አድርገውለታል። በብሪታንያ ያለው የፖለቲካ ቀውስ እንደ ዴሊ ሜል ዘገባ ከሆነ ጠቅላይ ሚኒስትር ኬር ስታርመር ከስልጣናቸው ለመልቀቅ እቅድ እንዳላቸው ለባልደረቦቻቸው አስታውቀዋል። እንደ ዘገባው ከሆነ ስታርመር ስልጣን ለመልቀቅ ግልጽ የሆነ የጊዜ ሰሌዳ አስቀምጠዋል። ሪፖርት የመጣው ስታርመር በቅርብ ሳምንታት ውስጥ በራሱ ፓርቲ ሌበር ፓርቲ ውስጥ ትችት ከደረሰበት በኋላ ነው። ከ80

0: መቀጠል እንግዲህ ወደ ቀጣይ ወቅታይ ዘገባ አለን። ባልደረቦች ሰጠኝ ዘመን ወርቅነሸቴ ሸዋቶ በድጋሜ
1: መልካም ሳምንት።
0: አው ሮሽ ሆደሽ ይባላል። የመጀመሪያ የጨረቃ በዓል ይባላል። የአብርሃም መዘክ ተዝካርም ይሉታል። ይሄ መጀመሪያ ወር ነው በእብራይን ዘመን አቆጣጠርና ጥሩ ወር ይሁንልን ይያልኩኝ። እንግዲህ በወቅታዊ ዘገባችን ስንመለከተው የሰሜን እስራኤል የጸጥታ ችግርና የሂዝቦላ ድርጅት በሚተኩሳቸው የፈንጅ የተጠመደባቸው ራፊያ መራራፋን በተሰኘ ቀላል ድሮን ወታደሮች የእስራኤል ወታደሮችን ማጥቃቱ እንደቀጠለ ያለው አሳሳቢነት ውስጥ እንዴት ይታያል? ወርቅነሸቴ
1: አው ሻያው በደቡብ ሊባኖስ በሰሜን እስራኤል ያለው ችግር በጣም እየከበደ ከለትለት ሁኔታዎች እየከፉ እየመጣ ነው። የሂዝቦላ ድርጅት ጦርነቱን አጠናክሮ እንደቀጠለ ነው። በእስራኤልና በሊባኖስ መካከል ደግሞ የተኩስ አቁም ስምምነት ቢለው ነገር አሁንም እንዳለ ነው፣ አልተነሳም። ሁለቱ ሀገራት እንደውም ለሶስተኛ ጊዜ ተገናኝተው ሁሉ የተወያዩበት አጋጣሚ ያለ በአሜሪካ አደራዳሪነትና እንግዲህ የአንበሳው አገሳ ነው ያለው ስትርጉም ስንሰጠ አንበሳው ግሳት ወይም የአንበሳው አገሳ የተባለው ሀሻጋ ታሪህ የተባለው ጦርነት ወይም ዘመቻ ከተጀመረ አንስቶ እስካሁን በሊባኖስ ምድር በሰሜን እስራኤል 20 የሚሆኑ ወታደሮች የህይወት መስዋዕትነት ከፍለዋል። የተወሰኑት ደግሞ የተኩስ አቁም ስምምነት ከተደረሰ በኋላ ነው እና ይሄ ዛሬም እንደዚሁ በተመሳሳይ የህይወት መስዋዕትነት ከፍሏል አንድ ወታደር በዜና እንደተመለከትከው። እንግዲህ ሂዝቦላ ድርጅት እንደውም እንደምናውቀው ሂዝቦላ ድርጅት በሊባኖስ ውስጥ ፓርቲ ያለው በማህበራዊና በኢኮኖሚያዊ በተለያዩ ዘርፎች የሚሳተፍም ነው። አሸባሪ ድርጅት ተብሎ እንደተተቸው አሸባሪም አይደለም። ሊባኖስ ውስጥ ያው ሰፊ ሚና ያለው ድርጅት ነው። በፓርላማ ውስጥ የሚሳተፍ ፓርቲ ያለውም እና የፓርላማው አባል በሂዝቦላ ድርጅት የፓርላማ አባል ዛሬ በቤይሩት በሰጠው መግለጫ ምንድን ነው ያለው? ሁሴን አልሃጅ ሐሰን ይባላል እና በሁለቱ ሀገራት መካከል የሚካሄደው ድርድር በሊባኖስና በእስራኤል መካከል ያለው ድርድር መውጫ የሌለው መንገድ ነው። መግቢያ መንገድ እንጂ መውጫ የለውም። ሄዶ ሄዶ መጨረሻው ላይ ይዘጋል የድርድሩ ሂደት። ከዚህ በፊት እንደዚህ አይነት ሙከራ ነበር። የሊባኖስ የሂዝቦላ ድርጅት ወታደራዊ ክንፉን ለመክበብ አሳልፎ ለመስጠት የተወሰነ ሙከራ ነበር፣ ግን ይሄ ሙከራ ተሰናክሏል፣ ወድቋል። አሁን ያለው ሙከራም እንደዚሁ በቅርቡ ይሰናከላል እና ይህ ሁሉ ሙከራ አይሳካም፣ እኛም እንግዲህ እንቀጥላለን በጦርነቱ ነው ያለው። እንግዲህ በዚህ መካከል ነው ሂዝቦላ ሊባኖስ ውስጥ ቁጭ ብሎ እየፈከረና መግለጫ እየሰጠ በኩራት በአደባባይ በሁለቱ ሀገራት መካከል ስምምነት እየተባለ ድርድር አለ፣ ጦርነቱ እንደቀጠለ ነው። የሰሜን እስራኤል ነዋሪዎች በጦርነት ጥላ ስር ናቸው። ያለው ሁኔታ ምን ያህል ከባድ እንደሆነ እያየን ነው። ወታደሩ የህይወት መስዋዕትነት እየከፈለ ነው። በተለይ ራክፋን የሚባለው ተንሳፋፊ ቁስ ፈንጆች፣ ከባድ ቦምቦችን፣ ጦር መሳሪያዎችን አጥምዶ የሚልከው ሂዝቦላ በጣም ፈታኝና ከባድ እንደሆነ ነው። እንግዲህ ወታደሮች የህይወት መስዋዕትነት የሚከፍሉት በዚሁ መሳሪያ እንደሆነ ነው መረጃዎች የሚጠቁሙት እና ያለው ሁኔታ ከባድ ነው።
0: በእንዲህ እንዳለ ሰጠኝ ዘመነ በዚህ ዙሪያ ላይ በተመለከተም በአንድ በኩል ሂዝቦላ ሽብር ፈጣሪ ድርጅት ወደ ሰሜን ወደ ደቡብ ሊባኖስ ወደሚገኝ እስራኤል ወታደሮች በተከታታይ እንደ የራፊያ ምን ነው በአየር የሚንሳፈፍ ራክፋን የተሰኘ ፈንጂ ቦምብ የተጠመደበት ነው እና ቀላል አይደለም። ይህ በእንዲህ እያለ በዲፕሎማሲያዊ የሆነ በድርድር እስራኤልና የሊባኖስ መንግስት በዋሽንግተን ከሶስተኛ ጊዜ ከዛም በላይ ባለሳሳት ተገናኝተው ዋሽንግተን ላይ ተደራድረዋል እና ከዚህ ጎን ለጎን ደግሞ የተኩስ አቁም የሚባልለት ደግሞ ለ45 ቀናት የተኩስ አቁም ተራዝሟል ተብሏል። እንዴት ነው ይህ ሁኔታ?
2: እርስ በርሱ የሚጣረስ የሚምታታ ነገር ነው። በመጀመሪያ ደረጃ ከማን ጋር ነው የተኩስ አቁም ስምምነት የሚደረገው? ሂዝቦላ ጋር እየተዋጋነ ከሊባኖስ መንግስት ጋር። የሊባኖስ መንግስት የሂዝቦላን ድርጅት ማስቆም አይችልም ካልነ ለምንድን ነው ሊባኖስ መንግስት ጋር መደራደር የሚያስፈልገው የሚለው የሰሜን እስራኤል ነዋሪዎች ጥያቄም ነው። ምክንያቱም የሊባኖስ መንግስት ሂዝቦላን ማስቆም እስካልቻለ ድረስ ከሊባኖስ መንግስት ጋር እስራኤል ተፈራረመች አልተፈራረመች እየሰራ አይደለምና አሁን ወታደሮች መስዋዕትነት መክፈል መቀጠላቸው እርግጥ በዛ አካባቢ ዘመቻ እየተካሄደ ነው። እስራኤል መከላከያ ሰራዊትም ዘመቻ እያካሄደ ነው። ህዝቦላም መተኮሱን እንደቀጠለ ነው። ስለዚህ ሁለቱ ነገሮች እንዳይምታቱ መደረግ ነበረበት። ህዝቦላ ወይም ከተኩስ አቁም ስምምነቱ አብሮ መካተት ነበረበትና እሱ ግዴታ መግባት ነበረበት። ተፈራርመናል ሲሉ የሰሜን እስራኤል ነዋሪዎች የተቃወሙትም ለዚህ ነው። በፊርማው ህዝበላ ካልተጠቃለለና ሚገደድ ካልሆነ ምንድን ነው ተኩስ አቁም ስምምነቱ የሚሉ ነበሩ። አሁንም እናየውም ያን ነው እና እስራኤል መከላከያ ሰራዊት እንግዲህ ድሮኖችን በተለይ ከፍ ያሉትን ሮኬቶችን ሚሳኤሎችን መቋቋም የቻለበትን ሁኔታ አይተናል። ነገር ግን ራህፋን የሚባለውም ያው ድሮን ነው አጥፍቶ የጠፋ ቦምቦችን ይዞ የሚመጣ ነው። ሌላው ካትባም የሚባለው በተመሳሳይ ሁኔታ ድሮን ነው ይመጣል ይፈነዳል እዛ ላይ ራሱን ማፈንድቶ ሌሎችን ይጎዳል። እና ሻለቃ ማኦዝ እስራኤል ሬካናቲ የተገደለበት ሁኔታ እንደዚህ ህዝበላ ድርጅት ይህንን የእስራኤል መከላከያ ሰራዊት ያለበትን አካባቢ ያወቀበት ሁኔታ እንደነበረ ነው። እና እኔ ሁለቱን አካላት ለይቶ ማየቱ እስራኤልን ዋጋ ያስከፈላት ነው ብዬ ነው ማስብ። ሊባኖስ እና ህዝበላ አንድ ናቸው ብሎ ማየት የሚያስፈልግ መስሎ ነው የሚታየኝ። ከዛ ውጭ ህዝበላ ድርድሩን አብሮ የማይገደድበት ከሆነ ዝም ብሎ በአየር ላይ መወያየት ነው መስሎ የሚታየኝ። ውጤትም ብዙ ያመጣል ብዬ አላስብም።
0: ይህ በእንዲህ እንዳለ ሰጠኝ ዘመነ በሙዚቃ የዓለም ቋንቋ ሙዚቃ የዓለም ሀገራትን የሚያገናኝ ሙዚቃ ኪነ ጥበብ በእንዲህ እንዳለ ስፖርትም ሀገራትም እግር ኳስ ውድድር ጨዋታም ጨምሮ የሚያገናኝ የሚያቀራርብ ኪነ ጥበብ እንደሆነ ይነገራልና አሁን በቀጣዩ የምንወያይበት ርዕሰ ጉዳይ እስራኤል በአውሮፓ ሀገራት በኦስትሪያ ዋና ከተማ ቪና በተካሄደው የሙዚቃ ውድድር ኢሪቪዥን ይሉታል ያሳየችው ውጤቱ በመጨረሻ ብቃት ያገኘችው ደረጃ እንዴት ይገመገማል?
2: እንደው በጣም በጉጉት ሲጠበቅ የነበረ ነው። እንግዲህ የኖዋም ቤታን የውድድር ሁኔታ በጣም ፖለቲካም የነበረበት ነው። እንደውም ወደ አምስት ሀገሮች እስላንድ፣ አየርላንድ፣ ሆላንድ፣ ስሎቫኒያ እና ስፔን እስራኤል ከተወዳደረች አንወዳደርም እኛ ብለው ራሳቸውን ያገለሉበት ሁኔታ ነበረና የሰባኛው የአውሮፓ ሀገራት የሙዚቃ ውድድር ለእስራኤል እንዲሁም ፖለቲካው መግባቱ ውጤት ያመጣበትን ሁኔታ ተመልክተናልና በሁለተኛ ደረጃ ማጠናቀቅ በጣም ከፍተኛ ሁኔታ ነው። አዘጋጇ ኦስትሪያ እንኳን 6 ነጥብ ይዛ ወደ 24ኛ ቦታ ነው። እንግዲህ ለመጨረሻው የደረሱት 25 ሀገራት ናቸው። እንግዲህ አንደኛም የወጣቸው እና ያሸነፈችው ቡልጋሪያ ናት 516 ነጥቦችን በመያዝ። እስራኤል እንግዲህ ሁለተኛ ወጥታለች 343 ነጥቦችን በመቀበል። ሮማንያ ቀጣዩን ቦታ ሶስተኛውን ይዛለች 296 ቦታዎችን በመቀበል። አውስትራሊያ ደግሞ 287 እንደዚህ ያለ ጣሊያን፣ ፊንላንድ፣ ዴንማርክ እያሉ የሄዱበት ሁኔታ እንደው እንግሊዝ እንኳን አንድ ነጥብ ይዛ አጠናቀቀችበትን አዘጋጅ አውስትሪያ እንኳን በስድስት ነጥብ የመጨረሻውን ደረጃ ሁለተኛው ማለት ነው 24ኛውን የያዘችበት ሁኔታ አለና የኖዋም ቤታን የውድድር ሁኔታ ሚሼል የተሰኘው ዘፈን በሶስት ቋንቋዎች ነው። ካሁን በፊትም ያው ደጋግመን ተናግረነዋል። በኢብራይስት አብዛኛውን ጊዜ በፈረንሳይና በእንግሊዝኛ በፈረንሳይኛና በእንግሊዝኛ የተዜመ ዜማ ነው። ያም ውጤት ያመጣበት ሁኔታ እስራኤል እንደውም ትላንትና ፕሮግራሙን ያው እንደተከታተላችሁት ከአስር ሰዓት ጀምሮ ሁለት ሰዓት ላይ ነው የተጠናቀቀው እና በጣም ያጓጓ ነበረ። በዳኞች ወደ 123 የተሰጠበት 123 ነጥብ የተሰጠበት ሁኔታ፣ ሌላውን ደግሞ ታዳሚ ህዝብ ሙዚቃ ወዳዱ በኢንተርኔት ቀጥታ የመረጠበት ሁኔታ አለ። ስለዚህ ጥሩ ውጤት ነው። በጣም የሚያኮራ ውጤት ነው። ባለፉት ዓመታትም ጥሩ የመጣበት ነው። ግን በዚህ ዓመት ፖለቲካ ገብቶበት ሁሉ በጦርነቱ ምክንያት ሁለተኛ መጨረስ በጣም የሚያስደስት ነው።
0: ወርቅነሸቴ ከዚሁ ጋር በተያያዘ በእውነትም የሙዚቃው ዜማው በእርግጥ ሰጠኝ እንደገለጸው ከሆነ ዜማ ሙዚቃ ግሩም የሆነ ሙዚቃ ተወዳዳሪው ሀገሮች አቅርቦ ነበር ግን ከሙዚቃ ውድድር ፖለቲካ ጨመሩበት እንጂ የእስራኤሉ ቀንቀኝ ዘፋኝና ዳንሰኞቹ ደግሞ የጥሩ ውጤትን ባንደኛ ይወጣሉ ተብሎ ይጠበቅ ነበር ግን እንደ ተገለጸው ዳኞቹ ደረጃውን ዝቅ አደረገበት የእስራኤሉን ተወዳዳሪው ወደ 8ኛ ደረጃ መደቡት ተባለና ግን በውጭ ዓለም የሙዚቃ አፍቃሪ ህዝብ ነው የሚፈርደው እና ብዙ ድምጽ ድጋፍ ነው ያደረጉትና የሙዚቃው ሚሼል የሚል ቃል ነው ምንድነው ብዬ ያው መዝገበ ቃላትን እንተናልኩና ምን መስልሻል ይሁንታ ሚሼል
2: ምን አገኛ አንተ በጀመሽል
0: አግንቻለሁ አሁን ግን ሚሼል የሚለውን ቃል ምንድነው ብዬ መቸም እንደ ጋዜጠኛ እንፈልጋለን አይደለም ፍሬ ቃሉ ሚሼል የሚለው ሚካኤል በኢብራይስጥ የንትን የፈረንሳይ ቋንቋ ነው ሚሼል ማለት ሚካኤል ገብረማ ነው በቅዱስ ወሪት መጽሐፍ ያለ ነው ሚካኤል ማለት ነው ሚሼል ለብለዋል እንዴት አየሽ
1: እንግዲህ ያው ሚሼል በነገራችን ላይ ዓለም አቀፍ የሆነ ስም ነው የሴቶች መጠሪያ ስም ነው ሚሼል ኦባማን እናስተውሳለን ሚሼል የሚባሉ ብዙ ስራ ባልደረቦቻችን ያው ታውቃላችሁ አሉ የተለያየ ሀገር ቢመጡ ሚሼል እዚህም በብራስትም እስራኤል ሀገርም እስራኤላውያን ሴቶች የሚጠሩበታልና ለሴቶች የሚሰጥ ስም ነው እንግዲህ አንተ ደግሞ ከታናህ መጻፍ ቅዱስ የመጣም ሆኑን ካረጋገጥ ጥሩ ነው ለምሳሌ ራሄልን አሁን ራሄልን ራሼል ይሉታል በፈረንሳይ ሲሆን ራሄል የሚለውን ስም ራሼል ብለው ይሰጡታል በፈረንሳይኛ እና እንዳልከው ሚሼል የሚለው ወደ ሚካኤል ሊጠጋ ይችላል የቋንቋ እንትን ነው ዞሮ ዞሮ የፍቅር ዘፈን ነው እንግዲህ ዘፈኑ እና እንደውም ምንድነው ይባል የነበረው ዘፈኑ ትንሽ ዓለም አቀፍ ጉዳዮችን ያዝም ያረገ ወይ ከፖለቲካ ከጾታዊ ነገር ወይ ከሆነ ነገር ጋር የተያያዘ ቢሆን የበለጠ ትኩረት ይስባል ይሄ እንዱ በቃ አንድ ወንድ ለፍቅር የሚያቀርበው ዘፈን ነው ለሴቶች ለፍቅር የተዘፈነና ያን ያህል ትኩረት ላይ ሲብ ይችላል የሚል ሁሉ አስተያየት ነበር መጀመሪያ አካባቢ ሚሼል ሚሎ ዘፈን ለእስራኤል የምትወዳደርበት ሆኖ ሲመረጥ ግን እንዳላችሁት በቀላሉ ከልብ ከይታም እንደው ከአምሮም ከልብ የሚገባ አይነት ነው ብዙ ሰው ያዘመው ነበር ሚሼል ያለ ከውድድሩ በፊት እዚህ የሚያስራ ቦታ ስንሰማና ትናንትም ያየ ነው ይህንኑ ነው በቀላሉ ታዳሚው ሁሉ ሚሼል ያለ ሲቀበል ሙዚቃውን ሲያቀርበው እንደላችሁት የፖለቲካ ጉዳይ ነበረው ከዚህ በፊትም እንደ በፊቱ ያው እስራኤል እንግዲህ በዚህ ውድድር በአውሮፓ ሀገራት አመታዊ ሙዚቃ ውድድር ኢሮቪዥን ወይም ኢሮቪዥን ስትወዳደር ፖለቲካዊ ጉዳዮች አሉ እንግዲህ እስራኤል ጉዳይ ከፍልስጤም ሀገር መመስረት ጋር ከጦርነቱ ጋር ተያይዞ እንደ አይነት ነገሮች እነሳሉ የዘንድሮ ትንሽው ጠበቅ ለየት የሚያደርገው አምስት ሀገራት የአውሮፓ ሀገራት ከውድድሩ ራሳቸውን አግልለዋል ትናንት ያየነው ግን ትንሽ ከተጠበቀው ለየት ያለ ነው እስራኤል በጣም እንግዲህ ሲገመት ምናብ ለት እስከ 5 እስከ 10 ተወጣለች ይባል ነበር አንዳንድ ባለሙያዎች እንደሚገምቱት ነገር ግን ደግሞ ከፖለቲካ ይዘቱ አንጻር አይ እንደው እንኳን ተወዳደሩ እንኳን እስራኤል ተሳተፈች እንጂ ይሄን ያህል ደረጃ ማያገኝም የሚልም ግምት ነበር ግን እንግዲህ ለየት ያለ ነገር አየነ ያልሁት ምንድነው የህዝቡ ድምጽ ነው የሙዚቃውን ደረጃ ከፍ አድርጎ ከላይ ያደረሰው ያው እንደ ተከታተላችሁት ስናየው 8 ቁጥር ላይ ነው የነበረው የዳኞችም ነጥብ ተሰጥቶት እንደው ዳኞች ጥሩ ነጥብ ሰጥቷል ተብሎም ነው የተገመተው እንደ ከዚህ በፊት እንደምናየው ዳኞች ከዛም ያነሰ ነጥብ ይሰጡ ነበር ብዙ ጊዜ ለእስራኤል የሚሰጡት ነጥብ ያን ያለው ግን ባለፉት አመታትም በተከታታይ እንደነበረው ለምሳሌ ኖዋ ኬርልስ ተወዳደር እስራኤል 3ኛ ነው ወጣች ከዛ በኋላ ደንጎላን እስራኤል 5ኛ ወጣች ዩቫል ራፋኤል ባለፈው አመት እስራኤል 2ኛ ነበር ወጣች ዘንድሮም እንደዚህ 2ኛና የህዝብ የተመልካ ካቹ ድምጽ ነው እንደዚህ እዚህ ደረጃ ላይ የሚያደርሳት እስራኤልንና ትራንት የነበረው ምናልባት የአውሮፓ ሀገራት ከሙስሊም ስደተኞች ያማረሯቸው ይመስላልና እስራኤልን ሳይደግፉ አይቀሩም የሚብል ሁሉ ነገር እየሰማን ነው ዛሬ የአውሮፓ ሀገራት ደግፈውታል ሙዚቃውን ይድጋፍ ድምጽ ሰጥቷልና ከ8 ነው ባንዴ ይዘሎ እንደውም አንደኛ ላይ ነው የነበረው ተወሰነ ደቂቃና በኋላ ያው የተመቶ 40 ድምጽ ወሳይ ድምጽ ነበር ሲሰጥ ለቡልጋሪያ ቡልጋሪያ እንደገና ያው እስራኤልን አልፋ በሰፊ ልዩነት ነው ቡልጋሪያ አው 116 ቡልጋሪያ አገኘች የቡልጋሪያ ሙዚቃ ባንጋራንጋ ነው ቢለው እንግዲህ እንደው ድምጽ አላውቅም ባንጋራንጋ ነው እሱ ሚለው ያው የኖአም ሚሼል እንግዲህ ሚሼል በሁለተኛ ደረጃ 343 የኖአም የእስራኤልን ወከለው የባንጋራንጋ የቡልጋሪያው 516 ድምጽ አግንቶ አንደኛና ሁለተኛ ወጥቷል በጣም በጣም ያስገርምና ጥሩ ውጤት ነው በጣም
0: እንደውም መተርጎም የቡልጋሪያን ቋንቋ ባርጋራጋ ነው ያልሽኝ?
1: ባንጋራንጋ
0: አንደኛ ደረጃ አሸነፈች ቡልጋሪያ ማለት ነው። እንግዲህ
2: አልተጠበቀም፣ በነገራችን ላይ ዘፈን ይወጣል ብሎ አልተጠበቀም ብዙዎች እና አሁን እንደተገለጸው እንግዲህ ጥሩ ውጤት ነው። በጣም ጥሩ ውጤት ነው ከነበረው ሁኔታ አንጻር በጣም ጥሩ። ግን ደግሞ የፖለቲካው ከድጋፍ ይልቅ ከመድረኮች ላይ በጣም ተቃውሞ ቡዝ ይያሉ ተቃውሞዎች ነበር። አዎ በሶስት ጊዜ ነው እንግዲህ ውድድሮቹ ሲሆኑ በጣም እንትን ያለበት ሁኔታ አለ። ስለዚህ በጣም ጥሩ አልነበረም በሙዚቃን ከፖለቲካ ጋር ማስገባታቸው። ነገር ግን ዞሮ ዞሮ ውጤታማው ስኪ
1: ጋሪያ ባለፉት አመታት አልተሳተፈችም በነገራችን ላይ በበጀት ጥረት ምክንያትና ከስንት አመታት በኋላ ነው እንደገና የተሳተፈች። አው ተሳተፈ ዘንድሮ አንደኛ ወጣለች።
2: አው ጥሩ። እስኪ ትንሽ እንስማው የኗምን ዘፈን።
0: አው ጥሩ ነው ቀጣይ ነው።

0: ዜማዊን ይመስላል ሻየው።
1: አዎ በቀጣይ ትርጉም ያንዳንዱን ቃል ተርጉመን ደግሞ ለአድማጭ እናስተምጣለን ዜማውን ጨምሮ ማለት ነው። ዳንሱም ዘፋኞቹም አብዛኛ ሴቶች ነው ዳንስ ያሳዩት አይደለ?
2: አዎ
1: እንግዲህ ሲቀጥል ወርቅነሸቴ በአሜሪካና ኢራን መካከለ ያለው ሲካድ የነበረው ድርድር ተስፋ ቢስ የሆነ ነው። ወደ አሁኑ እየደረሰን ያለን ዜና ምናልባት ጦርነቱ ሊጀመር ሊታደስ ነው የሚል ወሬዎች እየተናፈሱ ናቸው። ያለው ተጨባጭ ሁኔታ ምን ይመስላል?
2: ያለው ተጨባጭ ሁኔታ እንዳልከው ነው። ምናልባት በኢራንና በአሜሪካ መካከል የሚካሄደው ድርድር እድሉ በጣም እየጠበበ ለመዘጋት እየደረሰ በጣም እየጠበበ እየመጣ ነው የሚባለው። አብዛኛው እንግዲህ መረጃዎች እንደሚመለከቱት የአሜሪካው ፕሬዝዳንት ከቻይና ጉብኝት ተመልሰዋል ወደ ሀገራቸው። ዶናልድ ትራምፕ ሲመለሱ እንግዲህ ሰፊ ገለጻ ሰጠዋል። አውሮፕላናቸው ላይ ሆነው ከጋዜጠኞች ጋር ባደረጉት ውይይት ያዋናው እንግዲህ ቻይና ለኢራን ድጋፍ እንዳታደርግ፣ በተለይ ጦር መሳሪያ ድጋፍና ሌሎችንም እንዳታደርግ፣ የሆርሙዝ መስመር እንዲከፈት፣ የንግድ መርከቦች መተላለፊያ የባህር መስመር እንዲከፈት፣ ያው ከኢራን ጋር ባላት ግንኙነት ይህን አጋጣሚ ለመጠቀምና ነገሮችን ለማርገብ ብዙ ውይይት እንዳደረጉ ተናግረዋል። ይሁን እንጂ ኢራን በቀላሉ የምትሸነፍና እጅ የምትሰጥ አልሆነችም። ከዚህ ጋር ተያይዞ በኢራን በጣም የተለያዩ ኢኮኖሚያዊ ማህበራዊ ቀውሶች እየደረሱ እንደሆነ ነው የሚነገረው። ለ12 ሳምንታት ያክል ኢራን ውስጥ ኢንተርኔት የለም ነው የሚባለው። እንግዲህ ለ12 ሳምንታት ያክል ያለ ኢንተርኔት፣ የነዳጅ ችግር፣ የመድኃኒት አቅርቦት ችግር፣ በርካታ መሰረታዊ ጉዳዮች እዚሁ ማግኘት የሚገባቸው መሰረታዊ የሆኑ አገልግሎቶች እንደማይሰጡና ከባድ ቀውስ እንደተፈጠረ ነው በኢራን ጎዳናዎች ሮሮና አቤቱታ እየተሰማ እንደሆነ ይነገራል። በዚህ ሁኔታ ምናልባት ዶናልድ ትራምፕ እንደገና ጦርነቱ እንዲታደስ ያውጁ ይሆናል የሚል ከፍተኛ ስጋት አለ። ስጋቱ ምንድን ነው? ኢራን ይህን ጦርነት እንደገና ለማስተናገድ አቅሙ የላትም፣ ዝግጁ እንዳልሆነች በርካታ በተለይ የኢራን የነጋዴዎች ባለሀብቶች እየተናገሩ እንደሆነና ኢራን ከዚህ በኋላ ጦርነት የማስተናገድ አቅም የላትም እያሉ እንደሆነ ይናገራሉ ይባላል። ፓኪስታን የአሜሪካና የኢራን ድርድር እንዲቀጥል ከፍተኛ ጥረት እያደረገች እንደሆነ ይነገራል። የፓኪስታን ባለስልጣናት ወደ ኢራን እየሄዱ ለማግባባት እየሞከሩ እንደሆነ ነው የሚነገረው። በእስራኤል በኩል ደግሞ ጦርነቱ እንዲታደስ ፍላጎት እንዳለና ዝግጅት እንዳለ ይነገራል። የአንበሳው ግሳት የተሰኘው ጦርነት ትንሽ መሄድ ነበረበት፣ ከታሰበው እቅዱ ሳይፈጸም ነው የቆመውና መሄድ ነበረበት፣ መቀጠል ነበረበት የሚል ስሜት እንዳለና እንደው ዶናልድ ትራምፕ ቢወስኑ ቀጥታ ጦርነቱን ለመጀመር በእስራኤል በኩል ቅድመ ዝግጅት እንደተደረገ ይነገራልና በጣም ከፍተኛ ውጥረት ላይ እንዳለ ነው መረጃዎች የሚያሳዩት ሁኔታ።
1: በነገራችን ላይ በዚህ በወቅታዊ ዘገባ ላይ አሁን የደረሰን አዲስ ዜና ደግሞ ኢራን ዝም ብላ አልተቀመጠችም። ካን ሀዳሾት የዜና አውታር ያወጣው መግለጫ አሁን የደረሰን ካንቺ ጋር ስንጠያየቅ ያው ኢራን በያለሰው አውሮፕላን ወደ ተባበሩት የአረብ ኤሚሬትስ በወነጨፈችው ያለሰው አውሮፕላን የኃይል ማመንጫ ጣቢያ አጥቅቷል ይባላል። ይሄ ቀላል ነገር እንዳልሆነና ነገሩ እየተፋፋመ መሄዱን የሚያሳይ ሳይሆን አልቀረም።
0: አሁን በተባበረችው አረብ ኤሚሬትስ ላይ በተኩስ አቁም ስምምነቱም ብዙ ጊዜ ጥቃት ወስዳለች። አዲስ አይደለም ጥቃት መውሰዷ፣ አሁንም የወሰደችው ሁኔታና ትራምፕ ኢራኖች እንደውም 5 ጊዜ ከስምምነት እንደደረሱና እንዳፈረሱት ከነሱ ጥሩ ያልሆነ ነገር እንዳለ ኢራኖች እንደውም እብዶች ናቸው ያሉበት ሁኔታ አለ። ስለዚህ ጦርነቱ የሚታደስበትን ሁኔታ የሚያመለክት ነው። እስራኤል ካቢኔ ሚኒስትሮች የደህንነት ካቢኔ ሚኒስትሮችም በተወሰኑ ሚኒስትሮች ዛሬ ምሽት ስብሰባ ይካሄዳል፣ ጦርነቱ ሊታደስ ይችላል በሚል እሳቤ የሚሉ ዘገባዎችም እየወጡ ነው። ጠቅላይ ሚኒስትር ናታንያሁ ተወሰኑ ሚኒስትሮችና የደህንነት ጥበቃ ባለስልጣናትን ይዘው እንግዲህ ስብሰባ ያደርጋሉ ተብሎ ይጠበቃል ምሽት እና ነገሩ እየተካረረ ይሄድ መስሎ ይመጣ ያለ ነው የሚመስለው።
1: ይሄ ነው ወቅታዊ ዜና። ወደ መጨረሻ ለአድማጮች አደረስን ማለት ነው። ሰጠ ወርቅነሽ፣ እንግዲህ አሁን ያለው በቀጣዩ ምንድን ነው?
0: የአድማጮች ውይይት ነው። ስልክ ቁጥራችን 0723 940 3555 ነው። ያው እንግዲህ 3 ጊዜ 5 መጨረሻ የተለመደው ስልካችን፣ ይደውሉልን አድማጮቻችን።

0: የተከበራችሁ አድማጮቻችን ወደ ሳምንታዊ ውይይት እናልፋለን። አሁን በስልክ መስመራችን ቄስ ሩቤል አየልኝ ይገኛሉ። ወደ እሳቸው እናልፋለን። ጤና ይስጥልን።
1: ጤና ይስጥልኝ። ሰጠን እንዲህ ለጓደኞች ለሬዲዮ ሰራተኛ በሙሉ እንደምን አደራችሁ?
0: ደህና ነን፣ እናመሰግናለን። ሀሳቦትን ያካፍሉን።
1: እሺ እንግዲህ ስለ ንስፈይ ሱዳን ነው። በቀደም ባሙስ በነበረው በተከሶ በሐራዝ ሄልፌን በጣም ጥሩ ነበረ። የተከበረው ሮሽሜም ሸለት እስራኤል ቢንያሚን ናታንያው፣ እንደገና ደግሞ የተከበረው ቤተ እስራኤል አሁንም በኦሪቱ ወነበቦ እግዚአብሔር ለሙሴ ንግሮሙ ለደቂቀ እስራኤል ነው የሚል ይሁዲ ተብሎ ኦሪቱ አልተጻፈም። ቤተ እስራኤል በሱዳን በረሃ ላይ አሁንም በሌቱ በቀኑ 600 300 400 እየሆነ ለኢየሩሳሌም ደርሳለሁ እያለ ወደ 5-6 ዓመት ያላነሰ የተጓዘ ገንዘብ ሳይቸግረው በገዛጁ አለው
2: እየሰማነውት ነው
1: በገዛጁ ለኢየሩሳሌም ሞትን አንሞትም በማለት እኛ እግዚአብሔርን አሃዱ አምላክ ነው እምናምን በዕብራይስጡ ማመንም ብለይ ማመንም ቢዲው ከእንደዛ ብሎ የኢትዮጵያ ጀግና ወጣቱ ሽማግሌው ምርኩዙን ይዞ አሃዱ አምላክን በማመን ከሱዳን 4000 የማያንሱ ትልቅም ሆነ ትንሽ አሁንም ወንድም ሴት አሁንም ሳይቀበሩ አፈር ሳያገኙ ከዛው ሞተው ቀሩ። እነሱ ነፍሳቸው ይማር። ለእኛ ግን 40 ዓመት በሙሉ ለቤተ እስራኤል ኩራት ነው። ግን ይህንን ኩራት እግዚአብሔር የሰጠንን ፕሮፌሰር ሳንሆን ሐኪም ሳይኖር እግዚአብሔር መርቶ ያመጣንን ህዝቡ ከኢየሩሳሌም ያለው ግን ለዚህ ዓላማ በየዓመቱ መንግስት አውተውስ እየሰጠ ህዝቡ አይመጣም። በጣም በጣም እኛ
0: ምን ይሁን እንደውም ባለፈው የዚህ መታሰቢያው ቀን በስርጭታችን በቀጥታ ሌላ ጊዜ እንነጋገርበታለን ብለናል። አሁን እንደዚህ ለሚቀጥለው አመት መፍትሄ ማምጣት ይቻላል። ምን መሆን አለበት በርሶ እይታ? ሁል ጊዜ ይነገራል ግን ዙሮ ችግሩ ይመጣልና ምን መሆን አለበት?
1: ይሄ በጣም በእውነት ለኛ ጥሩ ያላደለ ነው። ለአባቶቻችንም ለእናቶቻችንም ለወጣቱም ይሄንን የኛን ማይረግና ኩራት እግዚአብሔር ሲሰጠነ እሮሽ ምም ሸለት እስራኤሎቹ ያተቀበሩበት ከዛ የኛ ታሪክ የአባቶቻችን ታሪክ እንዴት ነው እንደመጡ እንዴት ነው እንደሞቱ የዛ ሊከበር ሲል አለማምጣቱ ህዝቡ ከኢትዮጵያ አብራክ የወጣው በጣም ያሳዝናል። ይሄ ነው ወደ ኋላ የሚያስቀረነ ታሪካችን። አሁን እንዴት ይቀራል? ለዚህ ስራ ወይም እንደዛው መቅረት ይገርማል። ሰጠይ ለሃቱና ሲሆን ከሀደራ እስከ በርሸባ ከበርሸባ እስከ ቅራሽሙኒያ ይመጣል ሰው። እንደገና ደግሞ ሞት በሆነ ጊዜ እንደዛ ነው። ይሄም እኮ እንደዛ መሆን ነው ወገኖቻችን። ከዚህ ቢመጡ ኑረው እንደኛ ቤት ይገዙ ነበር፣ የልጅ ልጅ ያዩ ነበረ። ግን ለእኛ አላማችን ኩራታችን ሃይማኖታችን ናቸው። ታዲያ ይህን የመሰለ ታሪክ እያንዳንዱ ካላሰበበት እያንዳንዱ ካላኮራው ራሱን ለወደፊቱ ምንድን ነው የሚሆነው? ያውም በትምህርት ቤት ይነገር ታሪካቸው እየተባለ ይነገራል። መጀመሪያ ህዝቡ ያክብረው። መጀመሪያ ካህኑ ሁሉ እየመጣ ሀዛ ስንቆም ሙላው ህዝብ መምጣት አለበት፣ ይህንን ማክበር አለበት።
2: ቄስ ሩቤል እንደው ግን የመጣው እኔ በቀደም ብዙ ሰው ነበር፣ በተደጋጋሚ እንደዛ ሲባል እሰማለሁ። እኔም በቦታው ስለነበርኩ አይቻለሁ። እንደው የመጣውን ሰው እያበረታቱ ሌላ ደግሞ ተጨማሪ ግን መምጣት አለበት፣ አቅም ያለው አቅሙ ይፈቅድለት ከቤት ባይወል ጥሩ ነው ብትመጡ ቢባል አይሻልም? ምክንያቱም ብዙ ሰው ነው የነበር፣ በተለይ ወጣቱ ህፃናት ሁሉም ነበሩ ልጆች።
1: ወርቅነሽ አይደለም ያነ የመጣው ህዝብ እኔ በራሴ ትንሽ ነው። ለምን መንግስት እያንዳንዱ በከተማው አውቶቡስ ይሰጣል? እንኳን አውቶቡስ ተሰጥቶ አውቶቡስን ባይሰጥ ኮፍሺ ዮሚት የሚባል አለ። አርባ ሸቀ ወይ ሰላሳ
2: በግልም ቢሆን መምጣት እሱ ግድ ነው። ግድ አውቶቡስ መጠበቅ የለበትም።
1: መምጣት ይቻላል። ለዚህ ለምን ህዝቡ ጊዜ ይነገራል? ህዝቡ ግን ወደ ኋላ ነው የሚለው።
0: ካለን ቁጥር አንጻር በመታሰቢያው ብዙ 20 ሺ 30 ሺ ማየት ያስፈልግ ነበረ። ቢበዛ አካባቢው መጥለቅለቅ ነበረበት። ስለዚህ በሚቀጥለው አመት ቢታሰብበት
2: አስቀድሞ መስራት ነው። እንግዲህ ባሉ አንድ ሳምንት ሲቀረው ሁለት ሳምንት ሲቀረው ሳይሆን እንግዲህ አካባቢ ተወካዮችም እናንተም የህዝብ ተወካዮች አስቀድሞ መስራት ያስፈልጋል። 3 ወር 4 ወር ሲቀረው ያው እንግዲህ ቅስቀሳውን ማካሄድ ጠንከር ያለ ቅስቀሳ ጥሩ ነው። እናመሰግናለን ቄስ ሩቤል።
1: በጣም ከዚህ ላይ ልንገርሽ፣ በጣም የኛ አባቶች የኛ እናቶች በጣም ጀግና ናቸው። በኢትዮጵያ ሐኪም አይደለም የኛን የሚረዳን አንዱ ሀብ እግዚአብሔር ነው። ከዚች ላይ በተለይ አባት አለምዬ ቄስ አየል ያድጓቸው ሊቃውንቱ የላስታው ተወላጅ የስመኑ ካህን የኢየሩሳሌም ሊቃውንት 650 ሰው ነው የመጣን። በምግል ስንመጣ ግን 3 ሴቶች እርጉዝ ነበሩ። ሶስተኛይቱ ተገላግላ ከበረሃው ላይ ሰዎች አሉ። በዛን ጊዜ የእንግዲህ ልጅ አልወድቃለ። የዛን ጊዜ አባየል ግን መጥቁን ከበረሃው ላይ መትቶ እግዚኦ ስማነ ሲል የሚመሩት አብረው ክርስቲያኖቹ የሚመሩነ እነሱም አብረው ጠበንጃቸውን ከመሬት ጥረው አብረው እግዚኦ ስማነ ሲባል ጠቦቱ ቁርጥ ሲል የእንግዲህ ልጁ ወደቀላት። ያንን ኮበርታውን ከፈረሱ ተደልድሎ 3 ኮበሌ አንስተው ከፈረሱ አስታስረው መንገድ ቀጠልነ። ለምን ከዛ ብንውል ሽፍታ ሊቀማነ ነው ወይ የዘባችን ወርሳናል በሚባል
2: እስራኤል አገር ገቡ። አራሷ
1: የመጣ ህዝብ ነው።
2: አራሷ እስራኤል አገር ገቡ። እንደዛ መንገድ ላይ የወለዱት
1: አዎ። ከዚገሳ የልጅ ልጅ አይታለሽ እና ሌሎች የሚወዱት እንደዛ ብሎ ገብተዋል። የልጅ ልጅ አይተዋል። የእኛ ታሪክ ብዙ እናቶቻችን አባቶቻችን በወዳቸው አምቀው
0: ብዙ ነገር የታለፈ አለ። ጉዞው ቀላል አይደለም። ይህን ደግሞ በጋራ ሆኖ ለተተኪው ትውልድ ማስተላለፍ ይገባል። ቄስ ሩቤል፣ ካለን ጊዜ አንጻር ሌሎችን አድማጮች ማሳተፍ ስላለብን እናመሰግናለን። መልካም ቀን።
1: እሺ፣ ነፍሳቸውን ይማር።
0: ቻው ቻው።
2: ቀጣይ አድማጭ አለን። ሄሎ፣ ጤና ይስጥልን። ሄሎ፣
3: ጤና ይስጥልኝ።
2: ጤና ይስጥልን፣ እንደምን ዋሉ?
3: ጤና ይስጥልኝ፣ እንዴት ዋላችሁ?
2: እግዚአብሔር ይመስገን።
3: ከእኔ ጋር ናችሁ?
2: አዎ፣ ከእርሶ ጋር ነን። ስሞትን ያስታውሱን።
3: ስሜ ሻምበል ሰላም ነኝ።
2: ወይዘሮ ሻምበል ሰላም። እሺ፣ የእርሶ ሀሳብ ምንድን ነው?
3: እኔ ሀሳቤ ጤና ይስጥልኝ፣ እንዴት ዋላችሁ? ብዙ ጊዜ ነው በዚህ መድረኩ መግባት ተቀረሁኝ እና እኔ አሁን የገባሁት ይኸው በይስ ሰሞን ለሞቱትም ነፍስ ይማር፣ ለነበረው ሐሙስ ዕለታ ነፍሳቸውን ይማረው፣ ዘመዶቻችን በሱዳን ለቀሩት ነፍሳቸውን ይማረው። ሙላችሁ አስተላላፎች በሙሉ ደህና ናችሁ? አቶ ሻያው ደቡ ሞላችሁ ተዚህ ውስጥ ያላችሁ
2: ደህና ነን? አዎ፣ ጊዜ እንደበቃዎት ብለን ዝም ብለን ሰማት
3: ያፈለግኩት አሁን በሰሞን ይኸው መሸ ሰለሞን የእሱ ጓደኛ ደግሞ አንድ የነት ቦት ሰውዬ ትንሽ ስሙ ዘንጋልኩኝ እንጂ እነሱ ሲያስተላልፉ ልጄ ስለጠፋች በሱዳኑ ቦታ በዚህ ነው ላስተላልፍ የገባሁት።
0: ማነው ስሟ? ማነው
3: ስሟ? ውዴ ተስፋሁን መልኩ ነው የምትባል። ሱዳን ሄድኩ ብላ በ66 ነው ወጣች የተባለው። በአባቷ ግድምናቴ ነበረሽ።
2: በ66 ነው በ76
3: ተሁለቱ አንዱ ነው
2: እንግዲህ። ያው አብዛኛው 76 ነው የሚታወቀው። ይህ ነው እንግዲህ ሊሆን የሚችላል። የት ነው? ከየት ነው
3: የመጣው? የጠፋቸው ተገንድዋ ገብርኤል ነው። ሱዳን ሄድኩ ብላ ነው የሄደችው። አሁን በሰሞን በተናገሩት ግና ሱዳን ሄድኩ ብላ የተናገረችው ይሄ ተገንቶ የመጣው ሰውዬ ሲያስተላልፍ 4 ሰዎች አሉ አልገኝም አን ስማችን አንነግርም ብለን ባለው ሰውዬ እንዲያው በዚያው ያው 80 የሚሆን እስራኤል አለ ተብሏል። ስንሰማ በዚህ ባዳሾቱም ሆነ ዝም ብሎም ሆነ ስንሰማ 80 የሚሆን እስራኤል አለ አሁን ፍለጋ ሊከድ ነው ምናምን ብሎ ሞሸ ሰለሞን ሲያስተላልፍ ሰምቼ እንዲያው በዚህ ደግሞ የሚሆንልኝ እንደሆን ሂጀማየሁ ልጆች ሄደዋዩ ለተዚተ አንተኑ የሚናገሩትም ሂጀ ነበር አላገኘሁም። ብዙ ለፍቼ ብዙ ገንዘብ ከፍዬ አልሆነልኝም። አሁን ደግሞ ለወደፊቱ ደግሞ እንዲያው በሱዳኑ ሱዳን ሄድኩ ብላኔ ሄደሽ የተባለ እና አሁን ለወደፊቱ ደግሞ የሚሄደው ሰው ደግሞ እንዲያገኝልን እንደገና የመጣው ሰውዬ ደግሞ ቴሌፎን ቁጥሩን ብሰጡኝ እንዲያው እነዚያን
0: እንሰጦታለን በግል ደውለን። ግን አሁን ሰውዬ ከመጣ በኋላ ያለውን ሁኔታ በርካታ ሰዎች እንደዚህ ቤተሰብ የጠፋባቸው ይደውሉልናል። ምናልባት እንግዲህ እዛ አካባቢ ያውቃሉ የተባሉትን ሴትዮም ስልክ ቁጥር ለማፈላለግ እንጥራለን። አጠቃላይ ብዙ ሰዎች ስለሆኑ እንደዚህ የጠፉትን የሚገኙበት መንገድ እንዲፈለግ እናደርጋለን።
2: ለክነሴት አባል ሞሼ ሰለሞን ይደውሉ ያነጋግሩ። እንግዲህ እንፈልጋለን ሲል ከሰሙ
0: እንሰጦታለን፣
2: በግል እንደውልሎታለን።
3: ድንቅ እጠብቃለሁ። እግዚአብሔር ይስጣችሁ፣ ኑሩልኝ፣ ከፍ ያርገው። በእናንተ ነው የምንስተዳደረው፣ የእናንተን እየሰማነ በማልዳው በማታው ሁሉን እከታተላለሁ። ይኸውን ብለይም እከታተላለሁ እና ይህን ስሰማ ነው አሁን የደወልኩላችሁ። አመሰግናችኋለሁ። ኑሩበት።
0: እንግዲህ የጠፉትን ሰዎች ለማፈላለግ ሁላችንም ጥረት እናደርጋለን። እንግዲህ በግል ሁሉን ነገር ለማናገር ይከብደናል። አጠቃላይ መፍትሄ ለመፈለግ እንጥራለን። እናመሰግናለን።
2: እሺ፣ ቸር ወሬ ያሰማዋት።
3: ቴሌፎን ቁጥራቸውን ግና እንድትሰጡ
0: እንልኩላቸው።
3: የዚያን ሰውዬን እንዲያው ደውዬ ለመጠየቅ አደራ በሰማይ አደራ በምድር ለምን
0: አራ ችግር የለም፣ ስራችን ነው። ችግር የለም ወይዘሮ ሻበት፣
3: ቀላል አይደለም። ልጅን ያህል ጠፍቶ ይሄን ያህል መኖር ቀላል አይደለም። እኔ በትህትና ለምናችኋለሁ፣ እግዚአብሔር ይስጥልኝ።
0: ችግር የለም። እሺ፣ ሰላም ይሁን። እንደውልሎታለን።
3: እሺ፣ እሺ፣ አመሰግናለሁ። እኔም እጠብቃለሁ።
0: ወደ ሌላ አድማጭ እናልፋለን። አለው
2: አለው
0: አለው። አድማጫችን ማንበል አሎ
4: አሎ፣
0: ማን በል አድማጫችን?
4: ሌላ ታወቀነ።
0: እሺ፣ መንገድ ላይ ነው ተመሰላ። አቶ ላቀው አቶ ላቀው አይሰማም። በወዝኒዎት ይመስለኛል የሚያናግሩን።
2: አይ አውቶቡስ ውስጥ ከሆኑ ለመወያየትም አይመችም።
0: እኛ በደንብ እየሰማ ነው ታይደለም?
2: ድምጽ
4: ይሰማ። በደንብ እየሰማዋችሁ ነው?
0: እኛ እየሰማን አይደለም። እንደውላለን እንደገና ጊዜ ሲኖር፣ እንደውላለን እንደገና ጊዜ አመቻችተን።
4: አሁን ጥሩ ነው ተሰማን እናገኝ።
0: እሺ፣ እስኪ ባጭሩ።
4: አዎ፣ ባለፈው ብደውላለን ሳልላችሁ ነው ይቅርታ። እግዚአብሔር አመሰግናለሁ አሁን ስለደወላችሁልን። ነገር ግን ስለ አገሪቱ እንደገና ስለ ሱዳን በመጡት በሱዳን ብዙ አልቀው መንገድ መሰርተው መንገድ መንጥረው እኛንም ደግሞ በአዲስ አበባ በጎንደር ስንመጣ እነሱ ውተው ድነው ነው ይመስሉት ተናኛለ።
2: ያው የተሰማ ነው ይሰማ ነው።
4: እኛም ደግሞ በጎንደርም ሆነ በአዲስ አበባ ብዙ ሰው ቀብረን እኔ እንኳ አራት ቢሮ ቀብሬ ጎንደር ላይ የመጣው የሀገር ስገባ እና ጎንደር እንትን እኮ የምጠፍርበት እኮ አጥቼ እንዴት እንደዘሚና አካስ የለምኝ ነው በጨለማ ይዘን አራት ልጅ ሁለቱ ሙሽራ ሙሽራ የደረሱ ሁለቱ ከዚያው ተወልደው ነው መንታ ወልዳ ሁለቱ መንታ ናቸው የሞቱብኝ። የተረፉትን አራት ዓመት ቆይቼ ያው ይዣቸው ገብቻለሁ።
2: ምን ሆነ ነው ትልቆቹ ምን ሆነ ነው የሞቱ?
4: ያም ሆነ በዚህ በሱዳንም ሆነ በአዲስ አበባ እየሞተብን ነው። ይህችን ሀገር ያገኘናት
2: ይሰሙን አይመስልም።
0: እየሰማን
2: እርሶ እየሰሙን አይመስልም። እርሶ ይሰሙናልኛል?
4: ለሱዳኑ ሲነሳ ለምን የአዲስ አበባውና የጎንደሩ የሞተው ለምን አይዘረዘርም ስሙ ለማለት ያህል አዲስ አበባ ብዙ ህዝብ ነው ያለቀ፣ ጎንደርም ብዙ ህዝብ ነው ያለቀ። በቋራ የመጣው በደንቢያ የመጣው በሰቀል ኡዛባ የመጣው ሁሉ የተቋርጦ የቀረው ሁሉ ጎንደር ብዙ ገሎ ብዙ ቀብሮ የመጣባት ይመስልና ወለቃ እና ለምን ይህ ተዘርዝሮ ስሙ አይጠራ ለማለት ያህል ግን ሱዳን የሞቱት መንገዱን መሰረተው ነው የእኛን ለመምጣት ያገብ ለመክፈድ መንገዱን የጠረጉልን እነሱ ናቸው። የመጡትንም እግዚአብሔር ዕድሜ ጤና ይስጣቸው፣ ያሉት የሞቱትንም እግዚአብሔር ነፍሳቸውን ይማር። የእነሱ ስም ተጥፎ ሐውልት ተሰርቷል። የአዲስ አበባውና የጎንደሩ ለምን ስሙ ዝሩ ዝርዝሩ ለምን አይዘረዘርም ለማለት ያለ ሁሉም ነፍስ እኩል ነው። ችን ሀገር ለማግኘት ነው ሙላው የሞተ
0: ሁሉም ጉዞ እንግዲህ እያንዳንዱ ባለበት ሁኔታ መነሳት አለበት ነው። እንግዲህ በብሔራዊ ደረጃ የታሰበበት ሁኔታ አለ ሐሙስ ዕለት። ሌላውን ደግሞ እንዲህ እንዲታሰብ ደግሞ ብዙ መስራት የሚጠበቅ ይመስለኛል። ብዙ ያልተነሳ ነገር አለ፣ ግን ወደፊት ደግሞ የበለጠ ይነሳል ብለን ተስፋ ነው።
4: የሙላው ነፍስ ይዘረዘር፣ የሙላው ነፍስ ይማርሽባት፣ በአዲስ አበባና በጎንደር የሞቱብን ነፍሳቸው ይማር ብለን ማንቆለጥበት አውድማ ሊሰራ ማናደርግና ስማቸው ተዘግሮ ስንት ህዝብ ሞተ ለምን ስሙ አይዘርዘርም ነው።
2: አቶ ላቀው ዘመነ እርሶ አሁን ያነሱት ጥያቄ ብዙ ሰው እያነሳ ያለ ጥያቄ ነው። እንደው አንዳንድ ግንባር ቀደም ተንቀሳቃሾችም በማህበረሰባችን መካከል ይህን ጥያቄ ስናነሳላቸው የእነሱ ቅርብ ቤተሰብን በአዲስ አበባም በጎንደርም በሌላም መንገድ በጅቡቲም ወደ እስራኤል ሀገር ለመምጣት ሲሉ መንገድ ላይ ሞተው እንደቀሩ እየገለጹ ናቸው እና አንድ የሚሆንበትን ሁኔታ ለወደፊቱ ቅሬታ እንደሌላቸው ነው አብዛኞቹ የሚናገሩ። ግን ሰፊ ውይይትና መግባባት ያስፈልጋል። መነሳት ያለበት ጥያቄ ምላሽ ማግኘት ያለበት ጥያቄ ነው። ለወደፊቱ እንግዲህ የበለጠ እንወያይበት።
0: የስልክ ጥራት ችግር አለ፣ ወደፊት እንደውልዎታለን። አቶ ላቀው
4: ወርገናይ ስሚ፣ የአንቺም ወገን የኔም ወገን የሰጠውም ወገን ነው የሞተ
2: ነው። ሁላችንም ወገን በሁሉ አቅጣጫ ሙተዋል፣ በሱዳንም በጎንደርም በአዲስ አበባም።
4: አዎ በሱዳንም የሞተ የኛ ነው፣ በአዲስ አበባም የሞተ የኛ ነው። አረቡን ቢስሙት ጋር ይነቃነቃል። የአንድ ሰው አዛል አንዱንም ያልቃር ብለን አልቅሰን አልገብተን እና አዛላው አንድ ስለሆነ ለምን እንደ ሱዳኖች የኛው የአዲስ አበባውና የጎንደር ለምን አይነሳም ነው
0: እኮ ብዙ መስራት ያስፈልጋል ሁሉ እንጂ። ጥያቄው ሀሳቡ ጥሩ ነው። አቶ ላቀው በደንብ ስልኩ በጥራት ሲሆን ብንነጋገርበት ጥሩ ነው። እናመሰግናለን። እንደውላለን። ጉዞ ላይ ስለሆኑ ነው እንደውላለን።
4: ወደ ገጠር ወስጄ ያልተፈናቀሉ ዘመዶች የታመሙትን አራት ልጆችን አድኜ ይዤ መጥቼ ዛሬ አንዲቱ አምስት አንዲቱ አራት
2: ጥሩ አቶ ላቀው፣ ሰዎች መስመር ላይ ስላሉ ጊዜያችንም እያለቀ ስለሆነ ነው። እንግዲህ ለሞቱት ነፍስ ይማር።
4: በዛ ጊዜ የታመመች ቀውሳ ዛሬ እዚህ ሀገር መጥቼ ቤት ገዝቼ ትዳራችን ተፋተን፣ እሷ እኔን አልፈቅዳለች፣ እኔ እሷን።
2: ጥሩ አቶ ላቀው፣ ሌላ ጊዜ እንወያይበት፣ ችግሩ ይገባናል።
4: ተንገላታው ነው እና ለምን ነው
2: አቶ ላቀው እየሰሙን አይደለም።
0: የስልክ ጥራት ችግር አለ። አቶ ላቀው ለማቋረጥ እንገደዳለን፣ እንወያይበታለን። ብዙ ችግሮች አሉ፣ ይገባናል። ወደ ቀጣይ አድማጭ እንለፍ።
2: ሄሎ፣ ጤና ይስጥልን።
5: ጤና ይስጥልኝ።
2: ማን እንበል?
5: አቶ ጥጉ ደባት ነኝ። እንደምናችሁ?
2: አቶ ጥጉ ጤና ይስጥልን። እንደምን አሉ?
5: ጤና ሰነበታችሁ። እንደምናቸው?
2: ሰላም ነን።
5: የሬዲዮ ሰራተኞች በሙሉ ገሌገሌ ማለው
2: ካለን ጊዜ አንጻርም ብዙ አያስኬደንም። እናመሰግናለን። እስኪ ሀሳቦት ምንድን ነው?
5: አለሁኝ እኔ ጊዜው መቼም ሁልጊዜም ቢሆን ው መቼም ሰው እየተሳተፈ ጊዜ እየጠበባችሁ በዚህ ሰዓት የምጠሩኝ እና መጀመሪያ አመሰግናለሁ። መቼም እንግዲህ ባለችው ጊዜ ለምን ነው እኔ ብዙም እንግዲህ ጊዜው አጭር ስለሆነ ባለፈው በዚህ በሱዳን ጉዞ ላይ ሄተኬት ሲደረግ ብዙ ችግር እየተፈጠረ ስሰማ ብዙዎች እናቶች እያለቀሱ አባቶች እያለቀሱ ይንቀብር የመጣሁ እንዲሁኝ ተሰቃይቼ በረሃብ በጥማት ወገኔን እህቶችን ወንድሞችን ያጎቴ ልጆች ተሰላሳ ድረስ የቀበረ አለ። እንዲሁም ደግሞ ከዚህ ደግሞ ይሄ ነገር ሲደረግ የአሁን ወንድማችን ተናግሮታል። የእነሱ ይኸው በሱዳን የተወሰነው ውሳኔ በየቦታው መካበና በየቦታው በየ ዞሮ ሻሄሩ አንዳርታው ተጽፏል ሁሉም ነገር ተዘጋጅቷል ግን ወገኖቻችን የኛ አዲስ አበባና ጎንደር ያሉት ይሄው አሁን እንደተነገረው በጉዞ ላይ ብዙ መቅበሪያ አጠው ፎረፎር እንኳን ሄደው የሚቀብሩበት አጠው ሁለት ቀን ሶስት ቀን ታብያታቸው አሳድረው የቆዩበት ጊዜና ሰዓት አለ ብዙ ሰዎች ብዙ ወንድሞቻችን ዛሬም ደግሞ መቃብሩ ተሸርሽሮ ጎርፍና አድዮ ሰፍሮበት ነው ያለ የነዚያ ሁሉ ስማቸው አልተወሳም ግን ለነገሩ ይሄን አሁን እኔ ከሱዳኑ ጉዞ ላይ እኔ ማስታውሰው ለምን ነው ሌሎቹ እንደዚህው በየቦታው እንደ ጀርመኑ እንዳለቁት ወገኖቻችንን ያንስም ከዚያም ያነሰ አይደለም የተጨፈጨፈው ወገናችን በየመንገዱ ሁሉም ነገር በአዲስ አበባና በሱዳን በረሃ እንደዚህው ነው የቀሩት ወገኖቻችን ለምን አዛካ ሆኖ እንደዚህው በጀርመን እንዳለቁት ድወል አይመጣም በድወል ለምን አይከበርልንም ሰራተኞች አሁን ሰው አልመጣ ምናምን ይባላል ሌሎችስ ቢሆን ሰው ሰው የቀረ ደግሞ ባል ነው ተብሎ በስራ አሰሪዎችም ሆነ ሰሪዎች ስራችሁ ገንዘብ ይከፈላችኋል አልተባለም ስለዚህ ስራ ደግሞ ብዙ የሰርቶ የሚበላ መስካንታ የሚከፍል ህዝብ ነው ያለ እና ስለዚህ ባሉ በደንብ ሆኖ እንደዚህው እንደባለፈው እንደ ስግዱ ባል ቢከበር የተሻለ ነው የሚመስለኝ እኔ እንደሆነ የታየሳት ነው ይሄ በደንብ በመንግስቱ አስቦበት ይሄን ነገር ዶልም ተደውሎ እኛ የመኪና የሚሄደውን አቁሞ በግር የሚሄደው በግር ጉዞ የሚሄደው አቁሞ አዘኑነን ወደ ቁልቁል አንገቱን ደፍቶ ነፍስ ማር ቢል የተሻለ ነው የሚመስለው
0: እዚ ላይ እንግዲህ የኢትዮጵያ ይሁዳን ታሪክ የመላ እስራኤል ታሪክ መሆን አለበትና አንዳንድ ጊዜ የኢትዮጵያ ይሁዳን መታሰቢያ ብቻ ሲባል ከሌላው ህብረተሰብ የተነጠልን የሚያስመስልበት ሁኔታ ያለ ይበሳልና አንድ አይነት እንዲሆን ሌላው እስራኤል ማህበረሰብ የከፈለው መስዋዕት እንዲያውቅ ብዙ መሰራት አለበት በተለይ ባለስልጣናት ዛይ እንቅስቃሴ ቢያደርጉ ጥሩ ነው ለወደፊትም እንግዲህ አዳዲስ ፖለቲከኞችም አሉ የጉዞም ሁኔታ አቶ ላቀውም እንዳነሱት አቶ ጥጉማው እንደምታነሳው ሁሉም የያንዳንዱ ታሪክ አለውና ያ ደግሞ በህብረተሰቡ መካከል የኛ የነሱ መባል ቀርቶ የኛ ሚል ነገር ሁላችን ማንሳት አለብን ብዬ ነው ማሰብ።
5: አዎ ሁሉችን በሱዳን መጣ በአየር መጣ በምን መጣ ሁሉም ቢሆን ስቃዩን ከፍሎ መከራውን ጊዜውን ጠብቆ ስቃዩን ከፍሎ በራብ በችግር ነው የመጣ። ይሄ በደንብ መታሰብ አለበት። በአንድ ሁኔታ እህቶቻችን ወንድሞቻችን በሱዳን ያለቁትም የኛ ወገኖች ናቸው። በአዲስ አበባ የቀሩትም የኛ ወገኖች ናቸው። እኔ ገርማቸዋል የዛሬ 25-26 ዓመት ከጎንደር ላይ ያየሁትኝ ሁለት ሶስት ጨግሎች ሙተው ከዚያ ላይ በቀበሪያ ጠፍቶ ዝም ብሎ ፍና አድርገው ቆይተው ሶስት ቀን ቆይተው ነው ወስደው ዱርም የቀብሩበት ቦታ አጠው ተቤታቸው አፍነው ይዘው የቆዩ። ይሄ ሁሉ ብዙ ችግር ነው የነበረ። አሁንም ደግሞ በየቦታው አዲስ አበባና ጎንደር ያለው ዛሬ ቆለቃ ጎርፍ ሸርሽሮት ሁሉ ነገር ብዙ ስቃይ ያለ ወገኖች
0: አዲስ አበባ ጉለሌ ላይም ብዙ
2: ይጎርፍ መቃብሩ እየፈረሰ ነው።
5: ሁሉ በደንብ ቢታሰብበት የተሻለ ነው የሚሆነው።
0: ጥሩ ነው። ህብረተሰቡ አንድ ሆኖ መንቀሳቀስ ያለበት ሁኔታ ያለ ይመስላል።
5: ባልተብሎ ቢታወጅ ሰራተኞችም አሰሪዎችም ያውቁታል። ያው ገንዘብ እንዲከፈላቸው ሊሆን ይችላል። ቀደም ብሎም ደሞ ሆፈሽ ሊጠየቅ ይችላል። ይሄንን ነገር ቀደም ብሎ ይሄንን ነገር አደራጅቶ እናንተ አላፊዎች ደሞም ሌሎችም ደሞ እንደዚህ በየከተማው ያሉ ወንድሞቻችን መቀልቅድ ታሚሰሩት ሁሉ ይሄንን ነገር በደንብ ዝግጅት ሆኖ ቢታሰብበት ጥሩ ነው።
2: ጥሩ ሐሳብ ነው። እንግዲህ ሐሳቡ ያደገ ሲመጣ በመጀመሪያ በብሔራዊ ደረጃ መታሰቡ በጣም ትልቅ ኩራት ነው። ይሄን ያደረጉ የታገሉ ቀድመው የተገኙ ሰዎች ሊመሰገኑ ይገባቸዋል። ትልቅ ነው ብሔራዊ መታሰቢያነቱ። ደግሞ አሁን ነው እንግዲህ ሐሳብ እየመጣ እየሰፋ ነው። በብሔራዊ ደረጃ ገንዘብ እንዲከፈለው ለሰው ሆኖ ቢታወቅ ልክ እንደ አመታዊ ክብር ለማንኛውም ሰው እስራኤል መታሰቢያ ቀን ሆኖ እንደተባለው እንግዲህ በነገራችን ላይ በቀደምም ሰምቻለሁ የመታሰቢያ ደወል ቢሰማ ጥሩ ነበር ከዝግጅቱ በፊት የሚሉ ብዙ ሰዎች ሐሳብ አንስተዋልና እንግዲህ ደግሞ እንግዲህ የሚመለከተው አካል እንወያይበት ጥሩ ነው።
0: ጥሩ አቶ ጥጉ ጥሩ በሰፊው እናወራበታለን። ጥሩ ሐሳብ ነው። እናመሰግናለን። ጊዜ የለንም። በጣም ይቅርታ ጊዜ የለንም። መሰናበት ነው የሚቀረን። ሰላም ቀን። እንግዲህ ስርጭታችን ሊጠናቀቅ ነው። ወርቅነሽ ለባልደረባችን ሻየው ደጉ ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን። እንግዲህ በትብብር ነው
2: እናመሰግናለን። አዎ
0: ፕሮግራሙን የመራ ነው። ምሽት ደግሞ 7 ሰዓት ላይ እንገናኛለን። ስላዳመጣችሁን እናመሰግናለን። ያው የጊዜ ጥረት ስላለ በዚህም ይቅርታን ጠይቃለን።
2: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን አሌፍ በሲባን ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 17 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 9 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሮኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ያገርህን ወቅ ፕሮግራም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሄዳሉ ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ራክፋን ለተሰኘው ቀላል ድሮን እስራኤል መፍትሄ ታገኛለች በማለት ተናገሩ። በአውሮፓ ሀገራት የሙዚቃ ውድድር የተሳተፈው እስራኤል ልዑክ ቡድን ዛሬ ወደ ሀገሩ በሰላም ተመለሰ። እስራኤል በኢራቅ ሁለት የጦር ሰፈሮችን ማቋቋሟን የኒውዮርክ ታይምስ ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሄዳሉ ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ናታንያሁ የተወሰኑ የደህንነት ካቢኔ ሚኒስትሮችን ይዘው ስብሰባ የሚያካሄዱት በኢራን ላይ ጦርነቱ ይታደሳል የሚለው ውጥረት በመጨመሩ ምክንያት ነው ተብሏል። በሌላ በኩል ደግሞ ጠቅላይ ሚኒስትር ናታንያሁ ከፕሬዚዳንት ትራምፕ ጋር መነጋገራቸው ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ራክፋን ለተሰኘው ቀላል ድሮን እስራኤል መፍትሄ ታገኛለች በማለት ተናገሩ። ጠቅላይ ሚኒስትር ናታንያሁ በዛሬ መንግስት ስብሰባ ወቅት ባሰሙት ንግግር ራክፋን ለተሰኘው አጥፍቶ ጠፊ ድሮን የእስራኤል ጠበብቶች መፍትሄ ለማግኘት እየሰሩ ነው። በእስራኤል ያለው ክህሎት ለዓለምም ተስማሚ ነው። ባለፉት ጊዜያት ከባለሙያዎች ጋር ተነጋግሬ ያለሁ የራክፋን ነገር ትንሽ ያልተጠበቀ ሁኔታ ፈጥሯል። ለችግሩ መፍትሄ ለመፈለግ የበጀት ገደብ የላቸውም። ያወጣውን ያክል ያውጣ፣ መሰራት አለበት ብያቸዋለሁ። እስራኤል የራክፋንን ችግር መፍትሄ በመፈለግም በዓለም ላይ የመጀመሪያዋ ሀገር እንደምትሆን እኔ ጥርጣሬ የለኝም ብሏል ጠቅላይ ሚኒስትር ናታንያሁ። ናታንያሁ ከስድስት ዓመታት በፊት ለራክፋን አደገኛነት አስጠንቅቀው የነበር መሆኑንም ተናግረዋል ተብሏል። ይሁን እንጂ በክኔሴት የውጭና ደህንነት ቋሚ ኮሚቴ አባል የሆኑት የሻቲድ ፓርቲው አባል ኤሌዘር ሽቴሬን ጠቅላይ ሚኒስትር ናታንያሁ የራክፋን ችግር ካስጠነቀቁ ባለፉት ዓመታት ምን እንዲሰራ አደረጉ የሚል ጥያቄ አንስተዋል። በደቡብ ሊባኖስ የተሰማሩ አራት የእስራኤል ወታደሮች ባሳለፍነው ሌሊት መቁሰላቸው ተገለጸ። ወታደሮቹ የቆሰሉት በተጠመደ ፈንጅ ሲሆን ከተጎዱት መካከል አንደኛው በከባድ ሁኔታ ቆስሏል፣ ሌላኛው በመካከለኛ ሁኔታ፣ ሁለቱ ደግሞ በቀላል ሁኔታ ቆስሏል። ስለ ወታደሮች መቁሰል ለቤተሰቦቻቸው ተነግሯል። ይህ በእንዲህ እንዳለ ከትላንት ወዲያ በራክፋን ጥቃት የተገደለው ሻለቃ ማኦዝ እስራኤል ሬክታኒ ዛሬ ቀብር ስነ ስርዓቱ በኢየሩሳሌም ሃርሄርጽል ወታደራዊ መካነ መቃብር ተፈጽሟል። የ24 ዓመት ወታደር ማኦዝ እስራኤል በሰማሪያ ቀበሌ የሚገኘው ኢታማር ሰፈር ኗሪ ነበር። ትላንት ወዲያ በደቡብ ሊባኖስ ሂዝቦላ በፈጸመው የራክፋን ጥቃት መስዋዕት መክፈሉ ይታወቃል። በእንዲህ እንዳለ በአሜሪካና ኢራን መካከል ሲካሄዱ የቆዩ ድርድሮች ወደ ዘላቂ ሰላም ለማድረስ ብዙ ተስፋ የሚሰጣቸውም አይደለም ተብሏል። በሊባኖስ በኩል በአውሮፓ ሀገራት የሙዚቃ ውድድር የተሳተፈው የእስራኤል ልዑክ ቡድን ዛሬ ወደ ሀገሩ በሰላም ተመለሰ። ድምፃዊ ኖአም ቤታን እና የልዑክ ቡድኑ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በደረሱበት ወቅት ደማቅ አቀባበል ተደርጎላቸዋል። ኖአም ቤታን በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለጋዜጠኞች በሰጠው መግለጫ ሕዝቡ ስላሳየው ፍቅር፣ ስለተሰጠው እድልና በሕዝቡ ዘንድ አንድነትና ተስፋ በመጫሩ ለእስራኤል ሕዝብ ምስጋና አቅርቧል። ሕዝቡም አንድነት እንዲፈጥርና አንዱ ለሌላው ጥሩ እንዲሆን በአስቸጋሪ ወቅቶችም መልካም መተሳሰብ እንዲኖር አሳስቧል። ነገም ሆነ የዛሬ ዓመት አሊያም በቀጣይ 50ና 100 ዓመታት አሉ በፈጣሪ እርዳታ ብዙ አመታትን የምንኖር ህዝብ እንሆናለን እናንተም ጥሩ ነገር አድርጉ እኔም እንዲሁ መልካም ለማድረግ እጥራለሁ ካለ በኋላ ከሱ ጋር ለሄዱት ዳንሰኞች እና ሌሎች ባለሙያዎች ምስጋና አቀርባለሁ። ይበንዲ እንደለ ጠቅላይ ሚኒስትር ናታኒዮ ለኖ አምበታን ዛሬ ጻስልክ ደውለው በአውሮፓ ሀገራት የሙዚቃ ውድድር ሁለተኛ በመውጣቱ አድናቆታቸውን ችረዋል። ኖአም ያስመዘገበው ድል የሚደነቅ መሆኑና በከፍተኛ ደረጃ ላይ እንደሚገኝና ሁላችንም የምንኮራብነን እናመሰግናለን። የእስራኤል ህዝብ ወክሎ መወዳደርና ባለም ላይ እኛን በጥሩ መንገድ ማሳየቱ የሚደነቅ ነው ብሏል ጠቅላይ ሚኒስትር ቢንያሚን ናታኒዮ። ኢቨንዲ እንዳለ በአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥኑ ቡልጋሪያ አንደኛ ስትወጣ እስራኤል ሁለተኛ ሮማንያ ሶስተኛ ደረጃን ይዘዋል። አዘጋጃ ኦስትሪያ 24 ደረጃዎችን ይዛ 24ኛ ደረጃን ይዛ አጠናቀቀች። በአጠቃላይ ውድድሩ የተሳተፉት 35 ሀገራት ሲሆኑ በፍጻሜው ውድድር የተሳተፉት 25 ሀገራት ናቸው። የትምህርት ሚኒስቴር በመጪው አመት የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች እጅ ስልክ እንዳይጠቀሙ የሚያግድ መሆኑን አስታወቀ። ካላቀባያችን ሊራን ሆጃይኖቭ ካደረሰን ዘገባ መረዳት እንደቻል ነው የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች የእጅ ስልክን መጠቀም የሚችሉት በተወሰኑ የትምህርት ክፍሎች ለመማር ማስተማር እርዳታ ብቻ ይሆናል ተብሏል። የትምህርት ሚኒስትር ዮአብ ኪሽ ስለ ጉዳዩ ሲያብራሩ ተማሪዎች እጅ ስልክ እንዳይጠቀሙ የሚደረገው ስልክ በልጆች ላይ ያለው ተጽዕኖ ከተገመገመ በኋላ ነው። ተማሪዎች በማህበራዊ ጉዳዮችና ትምህርታቸው ብቻ ትኩረት እንዲያደርጉ እንፈልጋለን። ስልኮች ጉዳት እያደረሱ መሆኑ በብዙ ጥናቶች ተረጋግጧል ብለዋል የትምህርት ሚኒስትር ዮአብ ኪሽ። የእስራኤል መከላከያ ሰራዊት ባዛና ደቡብ ሊባኖስ የሚወስዳቸውን እርምጃዎች አጠናክሮ እንደቀጠለ ነው። መከላከያ ሰራዊቱ ትላንት የሐማስን ድርጅት የዘመቻ ክፍል አዛዥ ባሮድ መደምሰሱን አስታውቋል። ከትላንት ወዲያም በጋዛ የሐማስ መሪ ኢዛል አዲን አልሆዳድ መገደሉ ይታወሳል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስም የሄዝቦላን የሽብር ተቋማት ማፈራረሱንና ሽብርተኞች ላይ እርምጃ መውሰዱን ይቀጥላል። ሄዝቦላ ወደ ሰሜን እስራኤል የሚተኩሳቸውን የጦር መሳሪያዎች ለማስቀረትም ከፍተኛ ትግል እያደረገ ይገኛል። እስራኤል በኢራቅ ሁለት የጦር ሰፈሮችን ማቋቋሟን የኒውዮርክ ታይምስ ጋዜጣ ዘገበ። እስራኤል በኢራን ላይ እርምጃ መውሰድ እንዲያስችላትና ለአየር ኃይሏ ድጋፍ ለመስጠት አንድ የጦር ሰፈር በኢራቅ ማቋቋሟ ካሁን በፊት የዌል ስትሪት ጆርናል ጋዜጣ መዘገቡ ይታወሳል። የኒውዮርክ ታይምስ ጋዜጣ ዛሬ እንደዘገበው ደግሞ እስራኤል በኢራቅ አንድ ሳይሆን ሁለት የጦር ሰፈሮችን አቋቁማ ነበር። ሁለተኛው የጦር ሰፈር የተቋቋመው አምክላቪ የተሰኘው የጦር ዘመቻ በሰኔ ወር 2005 ዓ.ም ከመካሄዱ የተወሰኑ ወራት በፊት ነው። ቦታውን በስተት ያወቀ ረኛ ላይ እርምጃ ተወስዶበት ነበር። ይሁን እንጂ

0: አካባቢው 27 ባይፋና አካባቢው 27 በኤርሸባና አካባቢው 34 በኤላትና አካባቢው 38 ዲግሪ ሴንቲግሬድ ይሆናል ብሏል። የዘርፉ ባለሙያዎች ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ታይ ዘገባ የምናቀርብበት ሰዓት ነው። እንግዲህ ወርቅነሽ የተለያዩ እርሰ ጉዳዮች አሉን። አንደኛው እርሰ ጉዳያችን በሊባኖስ እና በእስራኤል ድንበር የቀጠለው ጦርነት ነው። እንደውም በርካታ ጦር መሳሪያዎች እንደተተኮሱና አዛካ ሲጮህ እንደዋለ ይነገራልና ወዴት ያመራ ይሆን ያለው ሁኔታ?
1: ያለው ሁኔታ አስቸጋሪ እንደሆነ እየተነገረ ነው። ሰጠኝ እንግዲህ በመንግስት በኩል ስናይ እንደተባለው የተኩስ አቁም ስምምነት ከተደረሰ በኋላ ነው ሁሉ ጦርነት እየተካሄደ ያለውና የተኩስ አቁም ስምምነት የሚለውን ሐሳብ ለመጠበቅ ጥረት እየተደረገ ይመስላል። በተኩስ አቁም ስምምነቱ ስር ሆኖ ግን አሁንም ጦርነቱ እንዳለ ነው። ያው ስሙ አልተሻረም እንጂ የተኩስ አቁም ስምምነት የሚለው በሊባኖስና በእስራኤል መካከል ያለውን ድርድር ለማስጠበቅ ቢፈለግም ግን እንግዲህ መከላከያ ሰራዊቱ እየከፈለ ያለው መስዋዕትነት ከባድ ነው። በጣም የሰሜን እስራኤል ነዋሪዎች መደበኛ ህይወታቸውን እያስኬዱ አይደለም። እንግዲህ አንተን በዜና እንዳቀረብከው 4 ወታደሮች እንደቆሰሉ ሰምተናል። በዚህ ራህፋን በተባለው ተንሳፋፊ ቁስ ወይም እንግዲህ ድሮን ተብሎ በሚጠራው መጠኑ ዋነስ ያለ ተንሳፋፊ ቁስ ለማክሸፍ ለመከላከል አስቸጋሪ የሆኑ ሁኔታዎች እንዳሉና አሁንም ያው ችግሩ እንደቀጠለ እንደሆነ ነው የሚነገረው። እንግዲህ መፍትሄ ለማግኘት ጥረት ቢደረግም ግን እስካሁን ድረስ ይህን ያህል ውል ከሆነ መፍትሄ አልተገኘም። በቀላሉ ለማክሸፍ ራክፋን የሚባሉ ተንሳፋፊ ቁሶችንና ወታደሮች እየቆሰሉ የህይወት መስዋዕትነት እየከፈሉ ያለም በዚሁ ነው። ከአራቱ መካከል አንዱ በከባድ ሁኔታ እንደቆሰለ ነው እንግዲህ መረጃዎች የሚጠቁሙት። በከባድ ሁኔታ የቆሰለው ተዋጊ ወታደር ነው። 2 ደግሞ በመካከለኛና በቀላል የቆሰሉት መኮንን፣ የጦር መኮንን ናቸው። ሌላው ተራ ተዋጊ ወታደር ነው በቀላል ሁኔታ የቆሰለው። በዚህ ሁኔታ እንደቆሰሉ ነው የሚነገረው። ወታደሮች እንግዲህ ዛሬ የቀብር ስነስርዓቱ ከተፈጸመው ከማኦዝ እስራኤል ውጪ ማለት ነው

0: ማሪ ማለት ነው እንግዲህ ቆሰሉ ወታደሮችና አሁን ያለው ሁኔታ በአጠቃላይ ከባድ ነው። በርካታ ሮኬቶችም ሌላ የተለያዩ ጦር መሳሪያዎች ወደ ሰሜኑ ክፍል ሲተኮሱ እንደዋሉና መከላከያ ሰራዊቱ በተቻለ መጠን ሲያከሽፍ እንደነበር እንደከሸፉ አብዛኞቹ ነው ያለው ሁኔታና ቀላል አይመስልም። ምናልባት እንግዲህ የተኩስ አቁም ስምምነት የሚለው ነገር ከተሻረ በሰሜኑ የሀገራችን ክፍል በደቡብ ሊባኖስና በሰሜን እስራኤል መካከል ምናልባት ካሁኑ የከፋ ጦርነት እንዳይኖር ያለው ስጋት እየተባባሰ ነው። ሰጠኝ፣ አንተ እንዴት ታየዋለህ?
1: አሁን እንግዲህ ጦርነቱ ቀጥሏል፣ ችግሩ ቀጥሏል። አሁን ትልቁ ጥያቄ ጠላትን አለመናቅ ነው። አንዳንዴ እስራኤል ጠላትን ትንቃለች። ጠላትን በደንብ ደግሞ ስታጤን በጣም እርምጃ ትወስዳለች። በኢራንም በሂዝቦላ ላይም በዚህ ሀማስ ላይም አይተናል። ጠላት እንግዲህ ያው ጠላት ነው እና ይዘጋጃል። ራክፋን የተሰኘው ለምንድን ነው አሁን ይህን ያክል እስራኤል ብዙ የረቀቀ የጦር መሳሪያ እያላት ብዙ መከላከያ እያላት ለምንድን ነው እርምጃ እየወስድ የሚችል? ይሄ አሁን ከራዳር ውጭ የሆኑ ነገሮችን መቆጣጠር እንዳትችል ነው እያንሳፈፈ ያው ጉዳት እያደረሰ ያለና አሁን ጠቅላይ ሚኒስትሩም መፍትሄ እንፈልጋለን፣ የበጀት እጥረት አይኖርም፣ ባለሙያዎች እየተመካከሩ ነው ብለዋል። ጥሩ ነው፣ ግን ከአሁን በፊት መሰራት የነበረበት ነው። አሁንም መታሰብ አለበት። ሌላ ከፍ እያደረጉ ማሰብ ለትንሽ ነገሮች ሊያደርጉ ይችላሉ እያሉ ማሰብ ያስፈልጋል። አሁንም ጠላት በየት እንደሚመጣ ምክንያቱም ከአሁን በፊት ያየነው ብዙ ጊዜ ድሮን ምርት በእስራኤል እጅ የተያዘ ነበር። አሁን ሁሉም ዓለም ድሮንን እያመረተ ሁሉም ዓለም ከርቀት እየተዋጋ ያለበት ሁኔታ ስላለ ነገም ከነገ ወዲያ ችግር እንዳይደርስ ጥረት መደረግ ያለበት ነገር መስሎ ነው የሚታየው። አሁን ሂዝቦላ እስራኤልን መብለጥ አልነበረበትም። በራክፋን ጥቃት በሌሎችን መከት ስለቻለች ነው ይህን ጉዳት እያደረሰ ያለው እና ወታደሮች ያሉበትን በማጽማ ሁሉ እየጸለመ ጉዳት የሚያደርስበት ሁኔታ በዚህ ዘመን ጦርነት እንግዲህ አቅጣጫውን እየቀየረ ነው። ሌላ ሚሳኤል ብቻ አይደለም፣ ትንንሽ ነገሮች ሁሉ ጉዳት የሚያደርሱበትን እያየንበት ነው እና እርግጥ መፍትሄ ይገኛል ብለን ተስፋ እናደርጋለን።
0: እውነት ነው። አዎ ያለው ሁኔታ ቀላል አይደለም። እንዳልከው አንዳንዴ በትልቁ ሲጠበቅ ትንንሾችን ለማሸነፍ አስቸጋሪ የሆነበትን ሁኔታ እያየን ነው። እንግዲህ ያው ቴክኖሎጂውን መሸንፍ ሌላ ቴክኖሎጂ ይሰራል ብለን እንዳልከው ተስፋ እናደርጋለን። ሌላው ምንድን ነው እንግዲህ በእስራኤል የትምህርት አሰጣጥ ሂደት ተማሪዎች ስልክ እንዳይዙ እንዲከለከሉ ይደረጋል የሚል ሕግ እየወጣ ነው። የአንደኛ ደረጃ ትምህርት ቤት ተማሪዎች ባለፈው ፌብሩዋሪ ወይም የካቲት ወር ጀምሮ ነው ስልክ እንዳይዙ በትምህርት ቤት በትምህርት ሰዓት እንዲከለከሉ የሚለው ህግ ተግባራዊ እንዲሆን ያው የተጀመረው። አሁን ደግሞ በሚቀጥለው ዓመት የመለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ስልክ እንዳይዙ ይደረጋል የሚል ህግ ይወጣል ብለዋል የትምህርት ሚኒስትሩ። እና እንደ ይህ ጉዳይ እንዴት ነው በትምህርት አሰጣጡ ሂደት በተማሪዎች ስነ ምግባር ላይ ምን አዲስ ነገር ያመጣ ይሆን? ሰጠኝ፣
1: በጣም አዲስ ነገር በጣም ውጤት ያመጣል። እንኳንስ ለተማሪዎች እንኳንስ ለልጆች ነው እና ለእኛም ገደብ ቢጣል ጥሩ ነው ነው ምል ለምን አሁን ሁሉም ሰው በተለይ እድሜያቸው የደረሱ ከአስር ዓመት በላይ የሆኑ ልጆች ያለ ስልክ የሚንቀሳቀሱ አይደሉም። ሲበሉ እንኳን ስልክ የሚተው አይደሉም። ሲተኙ ስልኩ ጋር ነው የሚተኙ። እኛም ቢሆን እንደነሱ ነው ሁነን ያለ ስልክ መንቀሳቀስ አንችልም። የተለያዩ መልእክቶች ይገቡልናል። የትኛው እንደሚጠቅም የትኛው ስንሰማ እንውላለን። ልጆችም ደግሞ ያንንን ሲጫወቱ ይውላሉ። የተለያዩ ነገሮችን ያደርጉበታል። እዛ ለትምህርታቸው ከፍተኛ ተጽዕኖ እያሳደሩ ነው። በተለይ የቴክኖሎጂ ውጤቶች ላይ መቀነሱ ጥሩ ውጤት ያመጣል ብዬ ነው ማስብ። ከፍ እያለም ሲሄድ እንደውም በትምህርት ቤቶች አካባቢ ስልኮችን እንደው እንዳይሰሩ የሚያደርግ ነገር ቢመጣ ጥሩ ነው። በጃፓን እንደዚህ አለ ይባላል። ለምሳሌ በቲያትር ቤቶች ሲገባና በአንዳንድ ቦታዎችም አሉ ስልኮች እንዳይሰሩ ያደርጋሉና እንዲህ አይነት ነገር ቢኖር ለልጆች ከፍተኛ ውጤት ያመጣል። እኛም ቢሆን አሁን የስልክ አጠቃቀማችን እንደው ልጆችን ብቻ መውቀስ አይደለም፣ ገደብ ልንጥልበት ይገባል። አሁን ቁጭ ብሎ እኮ ሰው ስልኩን ሳይነጋ የሚነጋገር ሰው የለም። ሁሉም ስብሰባ ላይም ራሱ ሰው ግማሹ እጁ በስልኩ ላይ ነው እና ይሄ ጥሩ ነው ብዬ ነው ማስብ። የትምህርት ሚኒስቴርም የያዘው እቅድ መልካም ነው። አንቺ እንዴት ታያለሽ?
0: እንግዲህ ቢሆን መልካም ነው። በእርግጥ ትምህርት ቤቶች አሁን እንግዲህ ሁሉም ትምህርት ቤቶች ላይ ሆኑ ይችላሉ እንጂ የአንደኛ ደረጃ መመለስተኛ ሁለተኛ ደረጃ ትምህርት ቤትም ስልክ ጠዋት ሲገቡ ተማሪዎች ያስረክባሉ ለመምህራቸው። ይህ ህግ እንኳን ይህ ህግም ሳይኖር በህግ መልክ መደንገጉ ደግሞ የበለጠ ጥሩ ነው። እንግዲህ ፎርማል ያደርገዋል በሁሉም ትምህርት ቤቶች። ያው እንደምናውቀው እንግዲህ በእስራኤል ሀገር ሃይማኖት የሚጠብቅ ማይጠብቅ ትምህርት ቤት ሲባል ያው መብቱ አንዳንድ ትምህርት ቤቶች ላይ ልቅ ነው በጣም። በአጠቃላይ ሁሉንም ያጠቃለለ ሊሆን ስለሚችል በህግ መደንገጉ ጥሩ ነው። እንደው በስልክ መጠቀም እኮ ሰጠኝ አሁን እንደው ሌላውን ስራ ያስተዋል ያዘናጋል ብቻ ሳይሆን ለጤናም ጎጂ መሆኑ እየታየ ነው። በጤና ላይ የሚፈጥረው ተጽዕኖም ቀላል አይደለም እና ተማሪዎች ብቻ ሳይሆን ትልቆችን ቢከለከሉ ጥሩ ነው ያልከው ነገር መልካም ነው። ምክንያቱም ትልቁም ሰው አሁን ችግር ነው፣ በመኪና ሁሉ እየተገጨ እኮ ነው በእግሩ ሲሄድ ስልክ ጨብጦ ስለሚያይ እንግዲህ ሁላችንም ማለት ነው እንግዲህ ሁላችን ጨምሮ የለውን መውቀስ እንትን ያደርጋልና ዮአብ ኪሽ እንዳሉት የትምህርት ሚኒስተሩ በመለስተኛ ሁለተኛ ደረጃ ትምህርት ቤት ሳይሆን እቅድ በከፍተኛ ሁለተኛ ደረጃ ትምህርት ቤትም ይህን ህግ የማጽደቅ እቅድ እንዳላቸው እንግዲህ ከተቀባይነት ካለው የሚሰራ ከሆነ እቅድ እንዳላቸው ተናግረዋል። መልካም ነው። ከወራት በፊት ነው በአውስትራሊያም እድሜያቸው እስከ 16 ዓመት የሆኑ ልጆች ሶሻል ሚዲያ ማህበራዊ መገናኛ አውታሮችን ይሄ ፌስቡክ፣ ኢንስታግራም፣ ዩቲዩብ እና ሌሎችን መሰል ማህበራዊ መገናኛዎችን እንዳይጠቀሙ ህግ አውጥታለች እና አውስትራሊያ የተለያዩ የአውሮፓ ሀገራት እንዳደነቋት ሰምተን ነበር። እንደውም ይሄ ልምድ ይወረሳል ሌላ ሀገራትም ይወርሱት ይሆናል ጥሩ ልምድ ነው ብለው እንዳደነቁ ተነግሯል። ግን የ16 ዓመት ልጅ በእስራኤል ሀገር ደግሞ ስታየው ማህበራዊ ሚዲያውን ቆርጦ ፈልጦ ቆርጦ ቀጥሮ ያቀርብልሃል ፍትፍት አድርጎ ያውቀዋል እና እንግዲህ ምን ያህል ይጠቅመዋል በጤናው ላይ አሁን ይሄ ክሪና ምንለው እንደው ምን ያህል
1: ጤናማ ሁላችንም ነው።
0: አይን ራሱ ትንሽ ልጆች እኮ አይናቸው ለማየት ሁሉ እየተቸገሩ ነው።
1: በጤና ላይ በሁላችንም ነው። ግን አሁን ሀገራት እርምጃ ከወሰዱ ዓለም አቀፍ እንደው መግባባት ካለ አሁን ለምሳሌ ቲክቶክ እና ፌስቡክ በቻይና አይሰራም። እዚህ ሀገርም
0: ቲክቶክን ግን ደግሞ የፈጠረችው ቻይና ናት።
1: ቻይኖች ለማትረፍ ብዙ ነገር ይሰራሉ፣ ግን በእነሱ ሀገር ግን ለህዝባቸው እንዳይሰራ የሚያደርጉበት አሜሪካ እንደውም በዚህ ምክንያት ብዙ እርምጃ ወስዳለሁ ብላ ነበር እና ለራሳችን የሚጠቅም ምንድን ነው? ለሀገሪቱ የሚጠቅም ምንድን ነው? አሁን እኛስ ለምሳሌ በስልኮች በሚመጡ አሁን ዋትሳፕ ነው ብዙውን ሰው ይዞት ያለ እና ቲክቶክ እና ዋትሳፕ እስከ መቼ ነው የምንጠቀም? በምን ሰዓት ነው? አንዳንዴ በቲክቶክ እና በሌሎች ነገሮች የሚነገሩ ነገሮችን ስንሰማ በእውነት አንዳንዱ በጣም ዘገንን መስማት የማይገባን ነገር ከአንዳንድ ሰዎች የማይጠበቅ እንደው የምናያቸው ምስሎች ሁሉ ጥሩ ያልሆኑ ስለሆኑ ብናስብበት ጥሩ ነው።
0: ሰዎችን ክፋትና ብልግና በጣም ያወጣ ነው ማለት ይቻላል። አዎ ከባድ ነው እንዳልከው፣ እንኳን ለታዳጊ ልጆች። አዎ ምክንያቱም የሚጠቅምና የማይጠቅመው ለይቶ ያለማወቅ ሁኔታ ለማየት አለ። በዚህ ላይ ቢሰራ መልካም ነው።
1: ብዙ መሰራት አለበት። ጥሩ እንግዲህ ለእኛም አሁን እስኪሰራ መፍትሄ እስኪመጣ መጠበቅ የለብንም። በዋትሳፕም በቲክቶክም ስንጠቀም እስከ ስንት ሰዓት የት ነው እንዴት ነው የሚለውን ነገር ለእኛ በሚጠቅመን መልኩ ብንሄድ ጥሩ ነው። ሌላው እንግዲህ በብሪታንያ ወይም እንግሊዝ የፖለቲካ ቀውስ ተፈጥሯል። በተለይ ደግሞ በዚህ የሌበር ፓርቲ በአካባቢ መስተዳድሮች ምርጫ መሸነፉን ተከትሎ በጠቅላይ ሚኒስትሩ ላይ ከፍተኛ ተጽዕኖ እየተደረገ ነው እና የሀገሪቱ ጠቅላይ ሚኒስትር ኪር ስታርመር እንደውም ስልጣናቸውን ይለቃሉ እየተባለ ነው እና ሚኒስትሮች ይለቀቋሉ፣ በርካታ ሚኒስትሮች። እንዴት ነው ያለው ተጨባጭ ሁኔታ?
0: በብሪታንያ እንግዲህ የፖለቲካ ቀውስ እንደተፈጠረ በሰፊው እየተነገረ ነው። እንዳልከው አሁን ስልጣን ላይ ያለው መንግስት በአካባቢ ምርጫዎች መሸነፉን ተከትሎ የገዢው ፓርቲ እስከ 90 ድረስ ቢደርሱ የገዢው ፓርቲ አባላት የጠቅላይ ሚኒስትሩ ስልጣን እንዲለቁ ጠይቀዋል። ስልጣን የለቀቁ ሚኒስትሮችም አሉ። የፓርላመንታሪዎች፣ የባለስልጣናት፣ የሚኒስትሮች ድጋፍ ሰጪ ሰራተኞች ሁሉ ስራ እንደለቀቁ እየተነገረ ነው። እንግዲህ ይህን ተከትሎ ደግሞ ጠቅላይ ሚኒስትሩ ኪር ስታርመር ስራ እለቃለሁ ብለዋል። ሳይለቁ አይቀሩም እየተመካከሩ ናቸው የሚሉ መረጃዎች እየወጡ ነው። እንግዲህ አሁን ስልጣን ላይ ባለው የሰራተኞች ወይም የሌበር ፓርቲ ስህተት እንደተፈጠረና በዚህ ምክንያት ያው ውድቀት እየታየ እንደሆነ የፖለቲካ ቀውስ እየተፈጠረ እንደሆነ እየተነገረ ነው። ጠቅላይ ሚኒስትሩ እንግዲህ ስልጣን ይለቃሉ መልቀቃቸውን ያሳውቃሉ፣ ሳይለቁ አይቀሩም እያሉ ናቸው የእሳቸው ቅርብ የሆኑ ሰዎች። በአጠቃላይ ግን በብሪታንያ ፖለቲካ ላይ ቀውስ እንደተፈጠረ እየተነገረ ነው። ሰጠኝ አንተስ እንዴት አየኸው?
1: አዎ የሌበር ፓርቲ እንግዲህ አንጋፋ ፓርቲ ነው። በሀገሪቱ ብዙ ድጋፍም የነበረው ነው። አሁን እንግዲህ ቀስ በቀስ ደግሞ በዚህ በምርጫ በአካባቢ መስተዳድሮች በመሸነፉ ሌላው ወደ ፓርላማ ሲመጣ ደግሞ የበለጠ ይሸነፋል የሚል እንዲያውም ብሪታንያ እየተከፋፈለች ነው የሚሉ ሰዎች አሉ። ከፍተኛ የሆነ የፖለቲካ ቀውስ ተከስቷል። ሚኒስትሩ ጠቅላይ ሚኒስትሩ እንዲለቁ ሌሎች አራት በላይ ሚኒስትሮች የለቀቁበት ሁኔታ የፓርላማ አባላት አንፈልግም ያሉበት ሁኔታ መኖሩ በጣም ጥሩ አይደለም። ግን በአንድ በኩል ደግሞ ደስ የሚለው አውሮፓውያን እንደው ስልጣን ካልሆነ ማይታይ ከሆነ እንደው ለመልቀቅ ግድ የላቸውም እና አፍሪካውያን ትንሽ እዛ ትምህርት እየወሰዱ ቢመጡ ጥሩ ነው። ከዛ ውጭ እንግዲህ ቢለቀቅም በዲሞክራሲ ሀገር እኔ አክል የሚያሰጋ አይደለም። ሌላ ይመጣል።
0: አዎ ሌላ የተዘጋጀ ያው ይመጣል። ልክ ነው። በብሪታንያ የፓርላማ ታሪክ ደግሞ ያው አንዱ ሲሸነፍ ያው ሌላው ይመጣል። በብሪታንያ ሳይሆን በአጠቃላይ እንዳልኩ ባደጉት ሀገራት።
1: በነገራችን ላይ የአሁኑ ጠቅላይ ሚኒስትር ከአሜሪካ ጋር ያላቸውን ግንኙነትም አበላሽተዋል። ትራምፕ በጣም በሰፊው የሚተቻቸው እንደው ቸርችልን ይመስል እሳቸው እንደዚህ ላሉ እያሉ በተለይ በኢራኑ ጦርነት ድጋፍ አላረገችም ብሪታንያ። እንደሚታወቀው ብሪታንያና አሜሪካ ተጣምሮ የሚሄዱ ሀገራት ነበሩ። ትራምፕ ደግሞ ያኮረፉበት ሁኔታ አለና ያም ተጽዕኖ ያመጣል። ብሪታንያ ደግሞ ያው የበለጠ ከአሜሪካ ጋር ግንኙነቷ ሰፊ ነውና ብዙ ችግር አለ በሀገሪቱ።
0: ችግር አለ። ይህ ችግር ደግሞ ተንከባሉ እንግዲህ አሁን የደረሰበት ደረጃ ላይ አድርሶታል። አሁ ልክን ይሄ ነው እየተወራ ያለው። ጥሩ። ሌላው እንግዲህ ደግሞ ካለን ጊዜ አንጻር አጠር አድርገን ሌላው ርዕሰ ጉዳይ ቀንም በሰፊው ተመልክተነዋል። እስራኤል እንግዲህ በአውሮፓ ሀገራት የኤሮቪዥኑ ዓመታዊ ሙዚቃ ውድድር ተወዳድራ ሁለተኛ ደረጃ ወጥታለች። በጣም ትልቅ ውጤት ነው። ይህን ሙዚቃ እንግዲህ ተወዳድሮ እስራኤልን ወክሎ የተወዳደረው ኖአም ቢታን ተመልሷል። ዛሬ ከሰዓት በኋላ ወደ እስራኤል ሀገር ደማቅ አቀባበል ተደርጎለታል። እሱም ንግግር አድርጓል። እንዴት አየኸው?
1: ጥሩ ነው። ኖአም ቢታን እንግዲህ ጥሩ ስራ ሰርቷል። በነገራችን ላይ አንዳንድ ጊዜ ሙዚቀኛዎችን የምናደንቃቸው የዘፈኑትን ብቻ ነው እንጂ ከመጋረጃ ጀርባ የሚባል ነገር አለ አይደለም። ይህንን ሙዚቃ ያቀናበሩት አሉ፣ የደረሱት ደራሲዎች ዜማውን ያቀናበሩት እነዚህ ሁሉ፣ በዳንሱም በአጠቃላይ በስራው የተሳተፈ የልዑክ ቡድን ነው። በጥበቃ ራሱ በጣም በከፍተኛ ሁኔታ ነው ሲጠበቁ የነበረ። በጣም ጉዳት እንዳያመጣ ፖለቲካዊ ይዘትም ስለነበረው በጦርነቱ ጋር በተያያዘ ና ኖአም እንግዲህ ወደዚህ ቤንጎሪዮን ሲደርስ ከባልደረቦቹ ጋር ሆኖ በሰፊው በጥሩ ሁኔታ አቀባበል ፍቅር ይኑር ነው ያለ። መግባባት፣ ጥሩ ነገር እናስብ፣ ጥሩ ነገር ካደረግነ መልካም ነገር ይመጣል ያለበት ሁኔታ፣ ህዝቡን ወክሎ እስራኤልን ወክሎ እዛ የሙዚቃ ዝግጅቱን በማቅረቡም በጣም ደስተኛ እንደሆነ ህዝቡም ምስጋና ያቀረበበት ሁኔታ አለ። ጥሩ ነው። እንግዲህ እንደዚህ ዓለም አቀፍ ውድድሮች ደስ የሚለው ሀገርሽን ወክለሽ ነው የምትወዳደሪ እና በሙዚቃም በስፖርትም ሰው ከራሱ በላይ ለሀገሩ ነው የሚወዳደረው እና ይሄ ነገር ደስ ይላል። ጥሩ ነው። ትላንትናም እስራኤል ስለምትሳተፍ እኛ ራሱ ከአስር ሰዓት ጀምሮ እስከ ሁለት ሰዓት ያልተኛ ነው ሀገርን ስለወከለ ነው እና ጥሩ ነገር ነው ይሄ። የእኛም ልጆች በአጠቃላይ ብዙ ችሎታ አላቸው በዚህ በሙዚቃው ዘርፍም በስፖርቱም በሌላም እንደዚህ ሀገርን እየወከሉ ጥሩ ነገር ለማምጣት ጥሩ መልካም ነው። አንቺ የምትጨምረው ካለ?
0: እኔ ብዙ የምጨምረው ነገር የለኝም። እንግዲህ ኖአም ከተመለሰ በኋላ አየር መንገድ እንደደረሰ ንግግር ያው ጥሩ አቀባበል የተደረገለት ባደረገው ንግግርም በጣም የሚገርም ነው። ጥሩ ንግግር አድርጓል። እንግዲህ በቆይታው በቪየና በሙዚቃ ውድድር በተካሄደባት በኦስትሪያ ዋና ከተማ ጥሩ ነው በአጠቃላይ ብሏል። የነበረው ሁኔታ እግዚአብሔርን አመስግኗል። አድርሶ የመለሰውን የኤላል አየር መንገድም እንደዚሁ አመስግኗል። ከዛ ውጭ አንተ እንዳልከው አሁን ከሙዚቃው ከመጋረጃ በስተጀርባ ያሉ ሁሉም አጠቃላይ ሙዚቃ ባለሙያዎች ያው መድረክ ላይ ስለማይታዩ አይታወቅም። ዋናውን ትልቁ ምስጋና የሚወስደው መድረክ ህዝብ ፊት ላይ የሚቆመው ድምፃዊ ብቻ ነው በአብዛኛው። እሱ ግን አንዳንድ ማለት ይቻላል ግጥሙን የጻፉትንም በአጠቃላይ በሙዚቃ ቅንብሩ በተወዛዋዥነት አብረው የነበሩ ሁሉንም በተቻለ መጠን ስም ጠርቶ አመስግኗልና የደረነት ሰራተኞችን ሻባክን አብረውት የነበሩትን የደረነት ሰራተኞች እኔን ራሴን ወክዬ ብናገር በጣም ደህንነት ተሰምቶኝ ነው የሰነበቱ። ብዙ ችግር ቢገጥመንም ብዙ ተቃውሞ ነበር ችግር ነበር ግን ያ ሁሉ እንዳለ ሆኖ በዛ ሁሉ መካከል ደህንነት ተሰምቶኝ ነው የሰነበቱና ለደረነት በቃ ሰራተኞችን በማለት እንደው በበሳል አይነት አገላለጽ አመስግኗለሁ ሁሉ ምስጋና ለሚገባው። ከዛ ወጪ መጨረሻ ላይ ያሰማው ንግግር ነው አንድነትን አይቻለሁ አሁን ባለፈውበት የሙዚቃ ውድድር ህዝብ እስራኤል አንድ ሲሆን ሲዋሃድ አይቻለሁ ይሄ ነገር እኔም በተሻርኩት መጠን ተጠብቀዋለሁ ቃል ገባለሁ ለመጠበቅ በዚህ ጊዜ ብቻ ሳይሆን ተቃውሞ በገጠመን ጊዜ ወይም በሚያስፈልገን ጊዜ ችግር በገጠመልን ወርቅ በተንገዳገርንበት ጊዜ ብቻ ሳይሆን በተረጋጋንበት ጊዜ በመደበኛው ሰዓትም ያስፈልገናል። እስራኤል ሀገር ብዙ አመት የቆየሽናት ለወደፊትም ትቀጥላለችና ይሄ አንድነት ያስፈልገናል በማለት አደራ በማለት አይነት ንግግር አሰምቷል። እንግዲህ በሳልና ደስ የሚል ንግግር እንደሆነ እየተነገረ ነው የነበረው ሁኔታ ጥሩ ነው ትንሽ ስሜታውም ያረጋል ለሰማው ሰውና ጥሩ ነው
1: ግን ፖለቲከኞች አንድ ካልሆኑ ህዝቡ ላይ ወርዶ አንድነት ይመጣል ብዬ ተስፋ አላደርግም። የሱ ግን ጥሩ ነው እንግዲህ በሙያው ማበረከት የቻለውን አበርክቷል አሁንም ይቀጥላል ጥሩ ደረጃ ደርሷል ሁለተኛ መውጣትም በጣም የተከበ በዚህ ወቅትና መልካም እድል እንመኝለታለን። ነገ ከነገ ወዲያ ደግሞ እንግዲህ ያው የዛሬ አመት ደግሞ ሌላ ድምጻዊ ወይም ራሱ ኑዋምም ሊሄድ ይችላል እናያለን
0: እንግዲህ ሌላ ድምጻው ሊፈጠር ይችላል። አው በየአመቱ በ12ኛው ቴሌቪዥን ጣቢያ በሚካኤል ሙዚቃ ውድድር ነው የሚመረጡት በአብዛኛው እንዳልከው አይታወቅም እንግዲህ ጊዜ የሚፈጥረው ነገር ነው።
1: ምናልባት ካን ስለሚወስደው ይሄንን ዋናውን በነገራችን ላይ ካንን መመስገን ያለበት ነው ካን የው ቴሌቪዥንና ሬዲዮ ጣቢያ ነው በኃላፊነት የሚወስደውና ባለፈው ከአንድ አመት በፊት በነበረው እንዲህ ቀጥታ ምርጫ ነበረ ባለፈው አመት ነው እና በፊት በነበሩ አመታት ነው እንደዚህ ኮሃባባ በተባለው ፕሮግራም ሚሳተፉ የነበረው ከዛ ደግሞ የቀጥታ ምርጫ ነበረ ያማላውጣም አሁን እንደዚህ መሆኑ በዛኛው ብቃቱን ህዝቡ አይቶ ወደዚህ መምጣቱ ጥሩ ነው። በሚቀጥለው አመት ባሁን ባለው ነው የሚሄድ አይሄድ ሚለውን እና ይሆናል ለማንኛውም አዲስም ቢመጣ መልካም እድል እንላለን። ወደሚቀጥለው ፕሮግራም ለማለፍ እናመሰግናለን።
0: እናመሰግናለን።

0: Agar hin ok. አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል እንዲያው ከብዙ በጥቂቱ ባለፈው ሳምንት ሐሙስ ስለ ኢየሩሳሌም ክብረ በዓል ቀን እንቀኛለን። እንደ አውሮፓ ዘመን አቆጣጠር 1967 ዓመተ ምህረት በስድስቱ ቀን ጦርነት ኢየሩሳሌም ከተማና ይሁዳና ሰማርያ ቀበሌዎችን ሲያስተዳድር የነበረው ዮርዳኖስ ጦር የእስራኤል መከላከያ ኃይል በሞት ሽረት ጦርነት አሸንፎ ይሁዳና ሰማርያ በቁጥጥር ስር ሲያውል ኢየሩሳሌም ከተማ ነጻ በማውጣት ከተማዋን ሰሜናዊና ምዕራባዊ ቦታዎች አዋሃዳት። የእስራኤል መንግስት የሕግ መደንገጃ ምክር ቤት ክነሴት ባወጣው ሕግ መሰረት በየዓመቱ በወርሃ በአርብ ምንት ቀን ላይ ሰፊው ሕዝብ ኢየሩሳሌም ቀን ያከብራል። እንሆ በሕጉ መሰረት ባለፈው ሐሙስ በዕብራውያን ዘመን አቆጣጠር በወርሃ ኢያር 28 ቀን በአውሮፓ ዘመን አቆጣጠር ግንቦት 14 ቀን ኢየሩሳሌም የተዋሃደችበትን 59ኛ ዓመት የደመቀ የክብር ቀን ተከበረ። በዚህ ቀን ደግሞ ከ40 ዓመት በፊት ወደ ቅድስት ኢየሩሳሌም ለመድረስ በሱዳን በኩል ስቃይና ሞት በበዛበት ጉዞ ላይ እንዳሉ እኛ በሕይወት እንደደረስን እነሱ ግን ሳይደርሱ በዋናነት በሱዳን ምድር ሙተው የቀሩ በብዙ ሺህ የሚቆጠሩ ቤተ እስራኤላውያን በቤተዘመዶቻችን መንግስታዊ የመታሰቢያ ስነ ስርዓትን ተፈጽሟል። ነፍሳቸውን ይማሩ። 59ኛው ኢየሩሳሌም ቀን በመላ ሀገሪቱ በመዲናዋ በተለያዩ የመንግስት የሃይማኖታዊና ባህላዊ ዝግጅቶች ተከብሯል። ዋናዋና ድምቀት ክስተቶችን በኢየሩሳሌም ከተማ አደባባዮች ብሔራዊ ባንዲራን በማውለብለብ ወታደራዊና የወጣቶች የክብር ሰልፎች ይፋዊ ዝግጅቶች ተከናውነዋል። ጠቅላይ ሚኒስትርና የሀገሪቱ ፕሬዝዳንት የተሳተፉበት ዝግጅቶች ተካሂደዋል። የኢየሩሳሌምን አንድነት የሚያጠናክር ዝግጅቶች ተካሂደዋል። በምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ ኮቴላ ማራቢ በርካታ ሕዝብ በተሳተፈበት የጸሎት ስነ ስርዓትና የክብር ስነ ስርዓት ተፈጽሟል። በክብረ በዓል ሂደት ላይ ደግሞ በኮቴላ ማራቢ ማለትም በጥንቱ ቤተ መቅደስ ትልቅ ባንዲራ ተውለብልቧል። ባለፈው ሐሙስ በኢየሩሳሌም ቀን ባህላዊና ትምህርታዊ ዝግጅቶች ኢየሩሳሌም ማዘጋጃ ቤትና የተለያዩ ተቋማት በከተማዋ ውስጥ ዝግጅቶች፣ ጉብኝቶችና እንቅስቃሴዎችን አካሂደዋል። ይሁን እንጂ በበዓሉ ላይ ጉልህ ድርሻም ያለው ክስተት በዋናነት በሕዝብ ዘንድ ተለይቶም አንዳንድ ትችታ የሕዝብ ንግግር ትችቶችም ተስተውለዋል። ግባት ሐሞሼት በሰሜን ኢየሩሳሌም የሚገኘው ግባት ሐሞሼት የሚባለው ቤተ መዘክር ለእስራኤል ተዋጊ ወታደሮች የሕይወት መስዋዕትነት የከፈሉበት ምሽግ ስለሆነ በኢየሩሳሌም ቀን ክብረ በዓል ይህ ቤተ መዘክር ለወታደሮች የመታሰቢያ ስነ ስርዓት በየዓመቱ ይፈጸማል። በሰሜን ኢየሩሳሌም የሚገኘው ግባት ሐሞሼት በተባለው ኮረብታ በሰኔ ወር 1967 ዓመተ ምህረት የተካሄደው ከባድ ጦርነት የሚዘክር ብሔራዊ ቅርስ ነው። የከተማዋን አንድነትና ለነጻነት የሚደረጉ ወሳኝ ጦርነቶች ያመለክታል። እንደ አውሮፓ ዘመን አቆጣጠር 1930ዎቹ ቁልፍ ታሪካዊ ምልክቶች በእንግሊዝ ለፖሊስ ትምህርት ቤት የጥይት ማከማቻ መጋዘን ሆኖ ተጠቅሙበታል። የነጻነት ጦርነት 1948 ዓመተ ምህረት የተመሸገው የሆነ ምሽግ የሆነ እሱ ቁጥጥር ወደ ዮርዳኖስ ጦር ሰራዊትም በስምምነት እንግሊዝ አስረከበችም። የስድስት ቀን ጦርነትም ሰኔ 6/1967 ዓ.ም ታላቅ የታወቀ ደም አፈሳሽ ጦርነት ተካሂዶበታል። የእስራኤል መከላከያ ኃይል 66ኛው ብርጌድ ጦር ዮርዳኖስ ጦር የመሸገበትን ቦታ ሰብሮ በመግባት እጅ ለእጅ በተካሄደ ከባድ ጦርነት 36 የእስራኤል የመከላከያ ሰራዊት አባላት ተዋጊዎች ተሰውተውበታል። የዚህ ጦርነት የጀግንነት ተግባር እንዲሁም እንደ ፈጥኖ ደራሽ ያሉ ታዋቂ ሰዎች የእስራኤል የውጊያ ክርስ ምልክት ሆነዋል። እንደ አውሮፓ ዘመን አቆጣጠር 1975 ዓ.ም የብሔራዊ መታሰቢያ ቦታና የቅርጽ ማዕከል የተቋቋመው በዚያ ጦርነት ለኢየሩሳሌም በተደረገ ጦርነት ለወደቁት 182 ወታደሮች መታሰቢያ ነው። ኢየሩሳሌም ነጻ ለማውጣት በሞሽረት ተዋግተው መስዋዕትነት የከፈሉ ጀግና ወታደሮች የወደቁበትን ምሽግ መተላለፊያ ጉድጓድ ምሽጎችም በኢየሩሳሌም ማዘጋጃ ቤት አማካይነት ህዝቡ መጎብኘት ይችላል። ጎብኚዎቹ በስድስት ቀን ጦርነት በእስራኤልና በዮርዳኖስ ወታደሮች መካከል ስለተካሄደው ከባድ ጦርነት እንዴት እንደነበረም በግባታታ ሞሼት ቤተመዘክር ጉብኝት መረዳትም ትችላላቸው። የተከበራቸው አድማጮች እንዲሁ ባጭሩ የኢየሩሳሌም ቀን የስከዚሁን ተመለከትን። የሳምንታዊ አገር ህንወቅ ፕሮግራም እዚህ ላይ ተፈጸመ። ለሚቀጥለው የኢየሩሳሌም ቀን ሁላችንም ያቆየን የከርሞ ሰው ይበለን። በደና ቆይታ
1: ሽመላ ሽመላ አገራችን ኢየሩሳሌም። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ወይዘሮ አስችላ ተረፈ ትገኛለች። አስችላ ተረፈ የህይወት መስዋዕትነት የከፈለው ተዋጊ ወታደር ዓለም ቀን ተረፈ እናት ናት። ነፍስ ይማር። ዓለም ቀን ተረፈ እንግዲህ በሂዝቦላ ጋር ሲዋጋ በሊባኖስ ግንባር ነው የህይወት መስዋዕትነት የከፈለው። ወይዘሮ አስችላ ስልክ መስመራችን ላይ ናት። ወይዘሮ አስችላ ጤና ይስጥልን፣ እንደምን አመሸሽ?
2: ጤና ይስጥልኝ። እንዴት አመሸሽ?
1: ደህና ነኝ። እንዴት ነሽ? ደህና ነሽ? አይዞሽ ይገባናል። ከባድ ነው እንግዲህ ዓለም ቀን የህይወት መስዋዕትነት ከተከፈለ ስንት አመት ሆነ? ስንት ጊዜ አለፈ?
2: አመት ከስምንት ወር ጊያዘ ነው።
1: አይዞሽ አስችላ፣ ድምጽሽን ትንሽ ከፍ ለማድረግ ሞክሪ፣ ይከብዳል። አይዞሽ። ስንት ጊዜ ሆነው?
2: አመት ከሰባት ወር አልፎታል።
1: አመት ከሰባት ወር። አዎ። ነፍስ ይማር፣ አሁን ስለ ዓለም ቀን ምን እየተሰራ ነው? ምን የታሰበ ነገር አለ? ምን እየሰራችሁ ነው?
2: ለዓለም ቀን እሱን ይማረው ልጅ ሰፈር ሶራ ነገር አስገባለት ብዬ።
1: አይዞሽ፣ ነገ ነው የሚገባ። ሰጠኝ ጠቃት ነገር
3: ሰፌር ቶራው እንግዲህ ኦሪቴ የሚገባው እናንተ ባሰባሰባችሁት ነው? የሚረዳ አካል ኑሮ ነው? እንዴት ነው? እስኪ ስለ ፕሮግራሙ።
2: ራሴ ነው ያስጠፉት። እኛ ወላጆች ነን፣ ወጪውን ራሳችን የሸፈን ነው። ለምግቡ ለምናምን ዝግጅት ግን ሽሆነው ነው ሀሞታው እዚህ ያሉት ናቸው ያዘጋጁት። ያው ትንሽ ነው እንጂ ራሳቸውን ያዘጋጁት። ሰፈር ተረውን ግን እኛ ቤተሰቦች ነን ያስጣፍነው ወላጆቹ።
1: አዎ። ዓለም ቀን የመጀመሪያ ልጅሽ ነው አይደል?
2: የመጀመሪያ ነው።
1: አይዞሽ። ስለ ዓለም ቀን የምትናገሪው ነገር ይኖራል?
2: ዓለም ቀን ጥሩነት ነው፣ ጅልነት የለውም። ልጅ የመጀመሪያ ልጅ ነው። አመር የለውም ልጄ።
1: አይዞሽ።
2: አንቴቴም በቅፍ ቆርጦ ተደረ።
1: ከባድ ነው፣ ይገባናል። አዎ፣ መጀመሪያ ልጅ የዚህ ነው። ኢትዮጵያን የተወለደ
2: ኢትዮጵያ ያመጣሁት ያመት ከዞርም ያመጣሁት
1: እንግዲህ ው አዲስ ገቢ ነው አሳድጎ የመጀመሪያ ልጅ። ያው ለሀገር መስዋዕትነት ስለሆነ እንግዲህ ለሀገር ነው የከፈለው መስዋዕትነት ሀገርን ለማስከበር ቀላል ነገር አይደለም እንዴው ዝምሮ ዋዛ ሞት አይደለም እንጂ ያው በጣም ከባድ ነው ይገባናል አይዞሽ ተጽናኚ ልጆች አሉ ሸርተርንሾች አሏችሁ
2: አሉኛው ሶስት አሉ የሱ ትንሽ ያለ ሴቷ ታንሽ ደግሞ አሉኛው 13 ዓመት የ8 ዓመት አሉ ግን እሱም ይተካ የለም አለም ግን የተለየ ነው ልጅ
3: አሁን ነገ ኦሪት ማስገባቱ እንግዲህ ተላዩ ቅዶች እንዳለ ነው በአራት ሰዓት ተኩልም በስድስት ሰዓትም በሰባት ሰዓትም ፕሮግራም አለና እስኪ ስለዚህ ለምናልባት ህብረተሰቡ መምጣት መሳተፍ የሚፈልግ ከሆነ ግለጭልን
2: አዎ መምጣት የሚችል አራት ተኩል ለቤት ክቲቫቶ ቴዎት እናደርጋለን ከዛ በኋላ ወደ ሚግራሽ እንሄዳለን ወደ ሾው እስከ ሰባት ሰዓት ድረስ በሚግራሹ ቃል ብዙ የሚናገሩ ማሉ ሮሻይሮ ጓደኞችም ሳይሄድ ጎላኔም ሁሎች ይመጣሉ ዛዝ ምናናል ብዙ ሰው ነው የሚመጣው ብያለሁ እንግዲህ በእግዚአብሔር እርዳታ እግዚአብሔር ቀኑን ያሳምርለት ቅዱስ ነው ልጁ አመል የለውም ጥሩ ቀን እንደሚሆን አልጠራጠርም እና እንደዛ አድርጌለታለሁ ሲሰው ለእሱ እንግዲህ ምንም ማድረግ አልችልም የማይገባ ቦታ ታላማ እዚህ ቦታ ወጣዋለሁ ማለው ቦታ ይገባብኝ መውጫ የለው ለዘላለም ነው ምንም ማድረግ አልችልም ነገር ጉዳይ ሆነ
3: ሰዎች አሁን ከአራት ሰዓት ተኩል ጀምረው ነው በርሆቫ ኖሪት 13 መገኘት ያለባቸው
2: አዎ እስከ አራት አራት ተኩል ክትባውን ጨርሰን አቤትም ባይመጡ ከሚግራሹ አራት ተኩል በኋላ እንወጣለን ሰፈር ተራውን ተቤት ጧት ይመጣል ለቤታ ሀደሩ ተቀምጦ ይቆያል ተሱ ሀደር ክትባቱ ተወታርገን አራት ተኩል ጨርሰን እንወጣለን ወደዛ ወደ ሚግራሽን ኑሪትን እንዞራለን አሚግራሽ ዞን ደያል ሁሉ ይናገራል እኛም እናገራለን ቤተህት ትናገራለች አርገን ዘው ጨፈረን ወደ 7 ሰዓት በኋላ ወደ እናስገባለን ወደ ቤተክነሽት ለሚችል ምችሉ ሚጽባ ነው መጣችሁ ከሳተፉ ሁሉም የሚሰማ ህዝብ ተሳተፉ ሚጽባ ነው ቀደም ብዬ መናገር ነበረብኝ አባል ቀደም ብዬ አልተናገርሁም ትክክልም አይደለሁም ለሱ ሁልጊዜ አዲስ ሆነብኝ ሁልጊዜ ልቅሶ ነው አሁን ቅድም እንዳጋጣሚ ትዝ ብሎኝ ነው ለአንተ የደወልሁልህና እግዚአብሔር ይስጥልኝ አንተንም ሁላችሁንም አመሰግናለሁ
3: አናው እንግዲህ ደግሞ ሱን ለማሰብ ጥረት ማድረግ ነው እንደዚህ እንደው በሮሻይሮ በዚህ በከተማው ከንቲባ ወይም ሌላ በአካባቢው ለሱ ማስተዋሻ የሚሆን የተደረገ ነገር አለ ወይ እስካሁን
2: ሮሻይሮ ብለው እናንተ ነው እዚህ በማክናሱ ብለው በኖሪስ በመግቢያው ግድም በቅራሽቤል ግድም እንደውት ነገር አርገዋል በቢጓ አሁን የሞቱትን ወታደሮች ደግሞ እዚህ አልፎ አልፎ አድርገው እነዛ ላይ ባለፈው ሮሻይሩ መጥቶ ተኪስ ምናምን አድርገዋል በሽኩና ደግሞ ጓደኞቹ ማያን ከፍተው አድርግ የሰሩለት ነው ባሳቸው ትሩማ እንትን ብለው ባዳሳ ግድም አድርገውለታል ጓደኞቹ ማያን ከፍተው አድርግ የሰሩ ነው አለም ቀን ጥሩ ልጅ ነው ይወደዋል ሰው ጓደኞቹ ተሱም ያንሱ ናቸው ይህን ማያን ብለው የከፈቱ እና ያረጉለት ነው
1: ጥሩ እንግዲህ ያው ነፍሲ ማር አይዞሽ አንቺንም እግዚአብሔር ያጽናችሁ ያው መጽናናት ነው እንግዲህ ያው ለጀግና ነው ለሀገር ሀውልት ነው ለሀገር ብሎ ነው መስዋዕትነት የከፈለውና የጀግናናት ነሽ የጀግናናት ነይ ብለሽ ለመጽናናት ሞክሪ ከባድ ቢሆንም አይዞሽ እግዚአብሔር ያጽናችሁ
2: ነበር ቢቻል ጥሩ ነበር አው አባል ነኝ የሚቻል ነገር አይደለም ሰው ራሱ ሲጠራ ከምን እንዳለ ቦታውን አላውቀው አመን ለኖራ ምን ሆይ ታለም ቀን ሲባል ሮሄን አላውቁ ያለውበት ቦታ ቢጠፋ
1: ምክር ምናምን ይሰጣችኋል አሁን የስነ ልቦና አማካሪ እንደው ያው ይሰጣል ለብዙ ሰዎችና ለእናንተ ይሰጣል እናንተ ቤተሰብ መከላከያ ሰራዊት የመደበላችሁ ባለሙያ አለ
2: አሉ አው ስኮሊጋ ነበርኛ አሁን ተሆነ ግን እስቲ ትንሽ እንትን ብዬ አፍሳካር ግስ እንደው ብዬ ነው እንጂ አለ ነው ይሰጡናል ለጫሮችም አላቸው አለናው ይሰጡናል
1: ጥሩ እንግዲህ ወይዘሮ አስችላ ምትናገሩ በመጨረሻም ተስተላልፊው መልእክት ካለ ለህዙ ማስተላልፍ ትችያለሽ አይዞሽ እግዚአብሔር ያጽናሽ
2: ለህዙ ማስተላልፈው እንዳልኩሽ እንዳልፋችሁ ለሁላችሁ መጠው ቢሳተፉ ደስ ይላል ምጽባ ነው ያው እንግዲህ ስንትን ሰፈር ተወራ ደስታ ነው። ለሱም ነፍስ ይማር ነው የመጣው የቻለ እናንተም ሆነ ጋዜጠኛም ሆነ ሁሉም በአክብሮት እጠራለሁኝ። እና ሁላችሁ መጣችሁ ብትሳተፉ ደስ ይለኛል እላችኋለሁ። ለሁሉም እንደሚያዳምጥ ለሁሉም የሚሰራ
3: ጥሩ እንግዲህ መጽናናቱን ይስጣችሁ። ለመምጣት ጥረት እናደርጋለን። ወይዘሮ አስችላ ስላናገርሽ እናመሰግናለን። መልካም ምሽት።
2: ተዳረባ አመሰግናለሁ። ለእናንተም ኑሮልኝ።
1: አይዞሽ ነፍስ ይማር። እሺ መልካም ምሽት። ባይ። ሌላ አድማጭ መስመር ላይ ያለ ሰጠኝ። ወይዘሮ ተዋበች። ወይዘሮ ተዋበች ጤና ይስጥልን። ተዋበች ባርኮ ከሽድሮት
4: ቀናስልኝ ራዲዮ መሰራጫ ወርቅነሽ፣ ሁላችሁም ለሰጠኝ እሸኛው ለሁላችሁ
1: እናመሰግናለን። ወይዘሮ ተዋበች ሀሳብ አለኝ፣ ሀሳቤን ማሳተፍ ፈልጋለሁ ብለሽ ነበር። ምንድን ነው አንቺ ሀሳብ?
4: ሀሳቤ አንደኛ በዚህ በሀገራችን ጉዳይ ያው እግዚአብሔር ያቀዝቅዘው፣ ቀላል አይደለም። በየቀኑ ወታደሮች እንትን የሚለው እግዚአብሔር ያቀዝቅዘው፣ ኃይለኛ ነው ያበርድ። ሁለተኛ ደግሞ እዚያ ውስጥ ለውስጥም ደግሞ አላነሰም። ይኸው ኩታሮች ባለፈው በሞቱት ልጆች በእኛ በኢትዮጵያኖች በቤት አትቅባና በብር ሽባ የሁሉ አዘን ነው። የህዝበ እስራኤል በጣም እንትን ያለበት እሱንም በጣም ለቤተሰብ መጥናናትን አሽከሮችም እንግዲህ ነፍሳቸውን ማር እያልኩ ከዛ በመቀጠል ሱዳን ሀገር እኔ ከሰላሳ ስድስት ያላነሰ ነው
3: ሰላሳ ስድስት አመት
4: ቆይታዬ በሱዳን ብዙ ጊዜ በልጅነቴ ነው የወጣው። ከዛ ነው ያደግኩኝ እና መጥቼ ተዚህ ለመድረስ ደግሞ ስንት በጣም ችግር ልጅ ይዞ አንድ ብቻና ሁለት ሶስት ልጅ ይዞ እንኳን ይከብዳል። ገዳሪፍ ወደ መተማ ከመተማ ወደ ጎንደር ለመግባት የይለፉ ምኑ ግን እግዚአብሔር መቼም እኔ ጋር ሆኖ ደረስ። ያው ሶስት አመት እዛ ጠበቅኩኝ። ተዛ ብዙ ሰዎች ረድተውኛል። እዚህ እያስነሱ እየሄዱ ፈረንጆች በተለይ ብዙዎች ይረዱኛሉ። እዚህ ሀገር ተነስተው እየሄዱ እነ ሜካ አንዳለ በኢየሩሳሌም አሮን የሚባል ልጆች ለእኔ አንዲቱ እንኳን ወደኋላ ብትቀር ሳላመሰግናቸውም አላል። በጣም ጥሩ ሰዎች ያደረጉልኝ ደግ ነገሮች። እንደገና ከኛ አብራክ ደም ስጋ አማረ ይባላል አንዱ ተህቱ ልጅ ጋር ሆኖ እሱ ደግሞ ጎንደር ስንቱን ረዱ።
3: እንዴት ነው እርሶ አሁን የመጡበት ሁኔታ? ሌሎች ለሚፈልጉ እንደዚህ ቤተሰቦቻቸውን የሚፈልጉ አሉ ብዙ አመታት በሱዳንም በሌሎች ቦታዎች ሄደውና አንዳንድ ጊዜ ግንኙነት ይቋረጣል። የታወቀም ራሱ ግንኙነት ለማድረግ አስቸጋሪ ሁኔታል ይኖራልና እነርሶ የሚፈለጉ ሰዎች ካሉ እንዲመጡ ምን ማድረግ ይገባል? እንዴት ይመክራሉ?
4: እኔ ብዙ እሳተፋለሁ። አሁን ወደ ጎንደር እየደወልኩ ወደ ገዳሪ እንደዚህ ወደ መተማ ላካችሁ አፈላልጉ ስል ብዙውን ሰው እንኳን ይጦቢቱ እዛ ያለው ነዋሪው ሱዳን ሁላ ለቆ ባህር ዳርና ጎንደር ነው ያለ። ተዛውን ራብ ነው፣ ጦርነት ነው፣ ችግር ነው። ሰው እየተፈናቀለ ወደ ኢትዮጵያ ነው የሚገባ ያለ፣ ወደ ግብጽ ነው የሚሄድ ያለ። የለም እኮ ሱዳን ሀገር አሁን ሰው ፈልጉልኝ። እኔ ብዙ ነው አሁን ብዙ ሰዎች ይጠይቁኛል። እኔ በመት ባገኝ ደስታዬ ነው። በጣም ነው እንትን እያጠያየቁ ነው ብዙ ሰዎች። አሰፋ የሚባላል ተዛ እንደዚህ እስራኤሎችን ይፈልግ ሲሉት እየሄደ ስተመተማ የሚፈልግ ለእሱ አሁን ብዙ ሰዎች እዚህ ሀገር ይደውሉልኛል። አገኘሽን ወሬ እንዴት ነው እያሉ እኔ እያጠያየቅኩ ነው። አሁን ግን ከሌ በዚህ ነበረ ለቆ ከርቱም ሄደ፣ ከሌ በዚህ ነበረ መደኔ ሄደ፣ ከሰላ ሄደ። አገሩ ሰፊ ነው ደግሞ ብዙውን ወንዱ አብርሃም ተብሎ ነው የሚጠራ። ከዛ ስሙን እየቀየሩ አብርሃም፣ ሴቱ ደግሞ ሌላ ስም ለምሳሌ እስላም ስም ይሆንና ወዘውድያ ማንን ማንን ሌላ ስም እየተቀየረ ነው።
1: እንደው ወይዘሮ ተዋበች አሁን አንቺ ባንቺም ጥረት ነው መጀመሪያ ላይ ያው ታሪክሽን በፊት سنጠይቅሽ ከዚህ በፊት አንድ አመት በፊት ሊሆን ነው መሰል እንደው መዛ በላይ እነ ወይዘሮ አያል ነው ባህር ዳር መጥሻ ግንተሻቸው በተለይ በተለይ እነሱ ቤተሰቦች ጋር ያገናኙሽ የፔታቲካ ነዋሪዎች
4: በጣም አያል አገዘ ለኔ ልጅ ናት ከባለቤቷ ናቴ ማለት ናት እሷና ባለቤቷ ግብሬ እነሱ አልቀሸ በነገርኳቸው መሰረት ያችን በቪዲዮ ቀድተው አኖረው አመጣው ከዚህ ቤት አጥቀባን ሰው በሰው ጠይቀው ለዘመድ ያበቁኝ እነሱ ናቸው
1: ቤተሰቦች ተገኙ እዛ በኋላ ያው የሂደቱ ቀላል ባይሆንም እንዳልሹ መመላለሱ ጣውረዶ የለፉ የምንሆኑ ልጆችን ይዘሽ ልጆች ሱዳን ተወልዶ ያደጉት ደግሞ ቋንቋ ችግርም አለ
4: ተወልዶ ያደጉ ቋንቋ ይችሉም ጎንደር መጥተው በቋንቋ ከበዳቸው ተመልሰው ይሄዱ መተማ ያለው ሰው ስለሚያውቀኝ ግን እየመለሰ ተመለሱና ታክሱ ሄዱ ይያሉ እየመለሱ በጣም በሰው እርዳታ ነው በሰው እርዳታ
3: አሁን ያለበት ሁኔታ እንዴት ነው ልጆች
4: ልጆች በጣም ችግር ነው ትናንሾቹ አልከፋቸውም ለማረኛ ቋንቋም እንደም ደና ናቸው ትላልቆቹ ግና ገርማል ቤት አሚዳር ሲሰጧቸው ልጆች አሏቸው አንዲቱን ወደ ሻሮን በሚዳል በቤት አጥቀባ ወረዳ አንዲቱን በከደራ ህበት አገባቸው ሰው ያስፈልጋቸዋል አይዟችሁ ሚላቸው ስነ መግባር የመግባባቱ ቋንቋው ችግር ነው እስታውን በቃ ወጡ ተሰራ ገቡ ተቤት ማንንም አውቁም ከኔ ዘመዶች ደግሞ ሄዶ ያቋጠራቸው ሄድኩኔ መጣሁኔ ማያቸውኔ ማቋጠራቸውኔ ልጆቼን አሁን የኔ ዘመዶች ወንድሞቼ አባቴ ልጆች ነው እንጂ የሚያውቋቸው ሌላ ማንንም አሁን እንዴት ያለ ነው መልካቸው ያላደገው ከብዳ ያላደገ ቤተሰብ
1: ተብሎም ያለ ነው
3: መጠያየቅ ነው እርስዎም እንግዲህ እየወሰዱ ከሌላው ቤተሰብ ጋር እንዲተዋወቁ ማድረግ ነው ያው እንደሚያውቁት የሀገር ሩጫ ነው ሁሉም
4: የራሱ በጣም ችግር ነው ልጆች ከሰው ታውን አልቀረቡልኝም እኔ ብቻ ነኝ በቃ ልጅ
1: መቼም እስራኤል ሀገር ገብተዋል ዋናው ነገር እንኳን ሱዳን አልቀረቡ
4: ዋናው መግባታቸው ግን ደስተኛ ነን በዚህ የተነሳውን ደግሞ አሸረጽዮን ብዙውን ጊዜ ተናግሬ ነበረ በሱዳን መጣነ ከሚሉት ማህበረቶች ቢያሳትፉኝ እንደዚህ ገጠመኝ እንደዚህ አለ አይደለ ብዙ ብዙ ነገሮች አብሬ ብሳተፍ ደስ ይለኛል አሁን በሱዳን ሁለት አመት ቆይተን መጣነ ሶስት አመት ቆይተን መጣነ የሚለው ብዙ ነው አሁን ሳዳምጠው በራዲዮ ብዙ ነው እኔሳ ብዙውን ያው እዛ በቃ እድሜን ጨርሼ መጣሁኝ ስለ ሱዳን
1: አሁን ብዙ ጥያቄ ነበረን ግን ጊዜያችን እያለቀ ነው እንደው እዚህ ያለውን ቤተሰብ እንደዚህ ወይዘሮ ተዋበች እንዳንቺ ከ36 አመት በኋላም ሱዳን ተገጥፍቶ ተገንቶ ይመጣል አሁን ባለፈው ከሁለት ቀን በፊት ያነጋገር ነው ሌሎችም የጠፋሉ እስካሁን ያልተመለሱ ያልተገኙና ውይይታችን እዛ ያሉት ላይ ሰሙን ይችላሉ እዚህ ያሉ ቤተሰቦች ግን እንደው ምን ቢያደርጉ ጥሩ ነው እነዚህን ሰዎች ደብዛ ለማግኘት በምን መንገድ ቢፈልጉ ይሻላል ታያለሽ አንቺ
4: በምን መንገድ ቢፈልግ አገሩ ሰላም ቢሆን እኔ በሜት አብሬ ሂጄ እስተገዳርት እንኳን እንደው አብሮ የሚሄድ ሰው ቢገኝ ቦታ ለቦታ አንድ ነበረ ሽማግሌ እስራኤል ነኝ ብሎ ይነግሮኝ ነበረ ቻሸና ተምትባል ሀገር ቀፊር ዘበኛ ሆኖ የሆነች አረብ ሚስት አግብቶ እሱን አውቃለሁ አንዲት ደግሞ የድብ ባህር ልጅ ናት እሰዬ ትባላለች ያው እንደዚያው እሷም እያልኳተኝ አማት ነበረ እሷ እንኳን ታለም ተለይታለች ልጆቿ ግን እዛው ሱዳን ተውጠው ቀሩ አንዲት የኛም ደግሞ አበባ አረፋይን የምትባል ልጆቿ እዛ ቀሩ እሷ ሞተች ልጆቿ አሁን መደኔ ውስጥ ነው ያሉ ወደ አራት ልጆች እዛው ቀሩ
1: ስትተዋወቁ ነበር ትገናኙ ነበር በድብቅ ምና ተፈላልጋችሁ እዛ
4: አዎ በድብቅ እኔ ያው የተወሰነ ሰዎች አውቅ ነበረ እና ሰው ግን እንዳያውቀብና አሽሙሩ ምናምን ብዙ ጥቆማ እንትን ስላለ
3: አሁን ምን ይመክራሉ ቤተሰቦቻቸውን የሚያፈላልጉ ሰዎች አሉ በርካታ ሰዎች በሱዳን የቀረ ቤተሰብ አለን እንደዚህ ይላሉና ወደ እኛም ይደውላሉ አሁን ለምሳሌ የእርሶን ስልክ ብንሰጥ ለሰዎች ያግዛሉ ወይ የሚያውቁትን ነገር አንዳንድ መረጃዎች ሊሰጧቸው ይችላሉ ወይ እንዴት ነው አሁን እንግዲህ ብዙ ቤተሰቦች ምንም አቅጣጫቸው የጠፋባቸው አሉና ምን አስተያየት ይሰጣሉ
4: ብዙ ሰዎች ትውልድ ሀገር የተነሱበትን አመተ ምህረት የተነሱበት የክልል ቦታ አሁን ጥሩ አድርገው ቢሰጡ በዛ ስሙን ቢቀይርም በወረዳውና በአውራጃው በትውልዱ በቤተሰቡ ስም በሚጠራበት ቢጠራ ድንግጥ ብሎ እኔ ነኝ ሊል ይችላል ከዛ መቼም እኔ እስራኤል ነኝ ማለት አይችልም። ግን ለዚህ ምንድነው መዳኒቱ? አገር ሰላም ቢሆን እኛ ሂደን አሁን ሰው ቢኖር እኔ ጋር አብሮ የሚሄድ መንገዱን አቅጣጫውን ሁሉ አውቀዋለሁ። እኔ ስኔ አብሬ ሂጄ በምናውቀው ሻይ ቦታ ምግብ ቦታ ነው ሰው ቁጭ የሚል ነከሌን ታውቃቸዋለህ? አሁን ነከሌ እዚህ ነበሩ ነከሌ በዚህ እየተጠያየቀ ራሱ ዶሃል ተጠያየቀ። ቢያንስ መተማ እንኳን ሆኖ ሱዳን ውስጥ ባይገባ መተማ እንኳን ሆኖ ቢጠያየቅ ቢያንስ ቢማትስ ምን አለ? እዚህ ዓለም ሁሉም ሊማት ነው። ይህም ደግሞ አንድ ተስፋ ያስቆርጣል። ካለ ደግሞ አርጅቶም ተሆነ ለዚች ሀገር ቢበቃ ለቤተሰብ ቢገናኝ እኔ እንደዚህ እንደተገናኘሁት
1: ጥሩ ነው። በዚህ ደረጃ ፈቃደኛ ከሆንሽ እንግዲህ እዛ ድረስ አብሮ ለመሄድ ዝግጁ ከሆንሽ ይህም ትልቅ ነገር ነው። ጥሩ ትብብር ነው። እንደው በሚቻለው በግል ቢያገኙሽ የሆነ የምታግዥ ነገር ይኖራል። እንደው እዛ ድረስ እንኳን እንዳልሽው ለመሄድ ሁኔታዎች ባይፈቅዱም እና እንግዲህ በግል ሊያገኙሽ ይፈልጉ ካለ ስልክሽን መስጠት እንችላለን።
4: በጫቸው ብዙዎች እኮ ይደውሉልኛል እና ችግር የለም ተዛም ሆኖ እንትን የሚል እየፈለገ እንትን የሚል ሰው እያለ ለሱ እሱም ስደጅልኝ እና እፈልጋለሁ ገንዘብ ሰጡ ይፈልጋለሁ የሚል ሰውዬ አለ። ብዙዎች አሉ፣ ገዳሪክ ውስጥም አሉ ማውቃቸው።
3: አይ ማለት እርሶ በደንብ የሚያውቋቸው ከሆነ ጥሩ ነው። ማታለል ደግሞ እንዳይኖር እርሶ
4: ሎሎሎሎ በቅድሚያ ፈልጎ ፎቶግራፉን እከሌ እከሌ በደንብ እንትን ሳይል ቀይ ታሪፋ ሳንቲም አይሰጥም። የሰራፋ ሳንቲም
1: ጥሩ። እንግዲህ ለማንኛውም ቢያገኙሽ መቼም መመካከር ይቻላል የበለጠ።
4: በቀደመህ ሱዳን መጣሁ ያለው ሰውዬ ህምነ የዜትኛው ሱዳን ቆይቶ ነው 36 ዓመት።
1: እንግዲህ እሱን ተነጋገሩ። ምናልባት ው እንዴትኛ
4: ነው እንድሰጡ ደስ ይለኛል። ጠይቀው ባሶ እንዳይ ነበረው ነው ያል
1: እንጃ እንግዲህ እንዴ ያው አስቆንዳንም ሲያስተውሱ ሰምተናል።
4: ወንደር መጥቶስ ጠብቅ ነበር
3: ይተነጋገሩን ሰጥቷል።
4: በጣም ጥሩ።
1: እሺ ወይዘሮ ተዋበች በጣም እናመሰግናለን።
4: እና ስላይ ሰረጽ የሆኑ ደግሞ እኔ ያው 7 ዓመቴ ነው አሸረጽ የሆን ብዙ ነገሮች ጽፈው ይህናይ ብለው እስከ ተላቢብ ጠርተው ነበረ ምስክር ምናምን ብለው ምስክር አንድ ጎሎኝ ነበረ። አንድ እንኳን አለ አንድ ሁለት አለኝ ሁለት ሰው ጎሎኝ ያንን ደግመው አልደረሰኝም። እንደዚህ ቢያሳትሩ የሀጨረጽ የሆኑ ሰዎች ጋራ
3: እየሰሙ ካሉ ሂደቱን ቢጨርሱ እንላለን። እናመሰግናለን።
1: መታገል ነው፣ ተስፋ ሳትቆርጭ እንግዲህ ይህን ማስተካከል አለባቸው ኃላፊነት ያላቸው ሰዎች። ቀላል አይደለም። ይህን ያህል ጊዜ በባዕድ ሀገር ሲንገላቱ፣ ቤተሰብ ሲናፍቁ፣ ባዕድ ሆኖ ኖሮ መገናኘት ትልቅ ነገር ነው። እንግዲህ ሁሉም ሰው ድርሻውን ይወጣል ብለን ተስፋ እናደርጋለን። እንግዲህ ስልክ የሚያስፈልግ ከሆነ ጥሩ በግል እናነጋገርና የሚሰጥ ስልክ እንሰጥሻለን። ላንቺም ያንቺንም ለሚፈልጉ እንሰጣለን። በጣም ጥሩ። እንግዲህ መልካም እድል።
4: መሰግናለሁ። አንዲት ደግሞ ነበረ ሲቃለል
3: ጊዜ የለንም። ጊዜ አንድ ደቂቃ መሰናበት ነው። ሌላ ጊዜ እንደውልሎት።
1: ለመሰናበቻ የሚሆን ጊዜ ነው የቀረን እና ጊዜ ሁሉ የሚያጥራል። እናመሰግናለን። እንግዲህ ጊዜያችን ሁሉ የሚያጥራል። ምን እናደርጋለን? ይህም
3: ታሳቢ ማድረግ አለብን። እንግዲህ የሬዲዮና የቴሌቪዥን ጊዜ እንደዚህ ነው።
1: ቁም ተብላ ይቆም ነገር።
3: አዎ፣ ባጭር ባጭር ሀሳብን ቶሎ ቶሎ የመግለጽ ሁኔታ ቢኖር ለሁሉ ማዳረስ እንችላለን።
1: እናመሰግናለን። ጥሩ የቴክኒክ ባለሙያችን ሄሌል ሩት ነበር። ሄሌልን በጣም እናመሰግናለን። ነገጧ 6 ሰዓት ላይ ነግራ እንገናኛለን። አድማጮቻችን ሁሉንም የተሳተፉትን ሁሉ እናመሰግናለን። መልካም ሌሊት።
3: በደህና ደሩ።
1: ደህና ደሩ።